0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ሸባቶፍ መልካም ሳምንት። እለቱ እንደ ዕብራውያን ዘመን አቆጣጠር የምርሾን ካፍኪ ሜልበ ኢያር ታፍሽን ፔይዋብ ሲሆን እንደ አውሮፓ ዘመን አቆጣጠር ሜይ 10 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ግንቦት 2 ቀን 2018 ዓመተ ምህረት ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ኤላይ ቤንሻባት ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ ይተማቸው ለአንባቢያን ያቀረባቸውን ዋና ዋና አርዕስተ ጉዳዮችን እንመለከታለን። ከዛም በወቅታዊ ጉዳዮች ከባልደረባችን ራሂም አላዛር ጋር እንወያያለን። በተለያዩ አርዕስተ ጉዳዮች ከአድማጮች ጋር የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የጧቱን ዜና እነሆ። በቅድሚያም አርዕስተ ዜና፣ የሂዝቡላ አሸባሪ ድርጅት ወደ ሰሜን እስራኤል መተኮሱን እንደቀጠለ ነው። በእስራኤል የነጻነት ቀን በሚሰራበት የፒዛ መሸጫ ማዕከል በታዳጊዎች ቡድን በጩቤ የተገደለው የማኑ ቢንያሚን ዘለቀ ግድያ ተጠርጣሪዎች ላይ ዛሬ በቴል አቪቭ አውራጃ ፍርድ ቤት የክስ መዝገብ ይቀርባል ተባለም። ለምዕራባውያን የመረጃ ድርጅቶችና ለ11ኛው ቴሌቪዥን ጣቢያ የደረሱ መረጃዎች ሐማስን በሚመለከት በጋዛ ሰርጥ ህዝብ ላይ ከፍተኛ ያስተሳሰብ ለውጥ መኖሩን የሚያመላክት መሆኑ ተገለጸ። በኢራን ላይ የተካሄደው ጦርነት ከመጀመሩ በፊት የአየር ጥቃቱን ለመደገፍ ሲባል እስራኤል በኢራቅ ምድር መቆጣጠሪያ ጣቢያ መገንባቷን ወል ስትሬት ጆርናል ጋዜጣ ዘገበ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። የሂዝቡላ አሸባሪ ድርጅት ወደ ሰሜን እስራኤል መተኮሱን እንደቀጠለ ነው። ትናንት ያለ ሰው የሚበሩ አውሮፕላኖችን ጨምሮ የተለያዩ መሳሪያዎች በሂዝቡላ ወደ ሰሜን እስራኤል የተኮሰ ሲሆን የማስጠንቀቂያ ደወል ድምጽ መሰማቱም ታውቋል። ሌሊቱንም እንደዚሁ በተከታታይ ወደ ሰሜን እስራኤል ክልል መተኮሱና በተለያየ ሰዓት የማስጠንቀቂያ ደወል ድምጽ መሰማቱ ተገልጿል። የእስራኤል አየር ኃይል የሂዝቡላ አሸባሪ ድርጅት ወደ እስራኤል ክልል የተኮሳቸውንና ሌሎችን በርካታ የሽብር መሰረተ ልማቶችን ማጥቃቱንም አስታውቋል። ትናንት ቀደም ሲል ከሊባኖስ ወደ እስራኤል ክልል የተወነጨፉ ሚሳኤሎችና ሮኬቶች ክፍት ቦታ ላይ የወደቁ ሲሆን በሰውና በንብረት ላይ ጉዳት አልደረሰም። በእስራኤል ነጻነት ቀን ምሽት በሚሰራበት የፒዛ መሸጫ ማዕከል በታዳጊዎች ቡድን በጩቤ የተገደለው የማኑ ቢንያሚን ዘለቀ ግድያ ተጠርጣሪዎች ላይ ዛሬ በቴል አቪቭ አውራጃ ፍርድ ቤት የክስ መዝገብ ይቀርባል ተባለ። የማኑ ቤተሰቦችና በአስሮች የሚቆጠሩ ሰልፈኞች በተጠርጣሪዎች ላይ የወንጀል ድርጊቱ እንዲካበድ ጥሪ በማቅረብ ትናንት ምሽት በቴል አቪቭ አውራጃ ፍርድ ቤት ፊት ለፊት የተቃውሞ ሰልፍ አካሂደዋል። የቢንያሚን እህት ኢየሩስ ዘለቀ እንዳለችው ደማችን አሁንም በጎዳናዎች ላይ መፍሰሱን እንደቀጠለ ነው። ከበላይ አካል ከሚገኙ ባለስልጣናት አንድም ስለኛ መብት አልቆመም። እነሱ የቆሙት ለገዳዮች ነው። አቃቢ ሕግ ሁኔታውን እያጓተተው ነው። እኛ ግን የሚቀጥለውን ግድያ እንጠብቃለን ብላለች። እምነት በማጓደልና ጉቦ በመቀበል የተጠረጠሩት በይሁዳና ሰማርያ አካባቢ የቀድሞ የፖሊስ ምርመራና መረጃ ክፍል አዛዥ ሌፍቴናል ኮሎኔል አቢሻይ ሞአለም ሆን ብለው የክስ መዝገብ አዘጋጅተውብኛል ሲሉ ተናገሩ። ሞአለም በ11ኛው ቴሌቪዥን ጣቢያ በተደረገላቸው ቃለ መጠይቅ 10 ዓመታት ቢሆንም ለመታገል ዝግጁ ነኝ፣ መክሰስ ይችላሉ ብለዋል።
2: ראש השב"כ, ראש החטיבה היהודית, פרקליטות המדינה.
3: הוא אומר דברים מאוד מאוד קשים. אתה גם מסתכן שאתה אומר אותם. אתה מעודד אותם להגיש נגדך כתב אישום.
2: אני לא פוחד שיגישו כתב אישום. אני מוכן להילחם גם עוד 10 שנים על חפותי. אני לא עשיתי שום דבר.
1: מועלם. ክሱን ያዘጋጁት ሻባክ የሻባክ ድርጅት ኃላፊ የይሁዲ ክፍል ተጠሪ አቃቢ ሕግና ሌሎችም መሆናቸውን ገልጸዋል። የ11ኛው ቴሌቪዥን ጣቢያ ጋዜጠኛ አያላ ሐሶን ለሞአለም ባቀረበችው ጥያቄ የምትናገረው ነገር ከባድ ነው፣ ራስክን ማደጋ ላይ እየጣልክ ነው፣ ክስ እንዲከፍቱብህ እያመቻችህ አይደለም ወይ ስትለው ለአስራ አመታት ቢሆንም ለመታገል ዝግጁ ነኝ መክሰስ ይችላሉ ብለዋል ትናንት ምሽት በ11ኛው ቴሌቪዥን ጣቢያ በተደረገላቸው ቃለ መጠይቅ እኔ ምንም ነገር አላደረኩም ብለዋል። ለምዕራባውያን የመረጃ ድርጅቶችና ለ11ኛው ቴሌቪዥን ጣቢያ የደረሱ መረጃዎች ሐማስን በሚመለከት በጋዛ ሰርጥ ህዝብ ላይ ከፍተኛ የአስተሳሰብ ለውጥ መኖሩን የሚያመላክት መሆኑ ተገለጸ። መረጃዎች እንደሚያመላክቱት በጋዛ አብዛኛው ኗሪ የሐማስ ድርጅት ጥቁር እንዲፈታ የሚደግፍ ሲሆን ሐማስ እስራኤልን በመቃወም ለሚያደርገው ትግል የነበረው ድጋፍን መቀነሱ ተገልጿል። መረጃዎች እንደሚጠቁሙት አብዛኛው የጋዛ ሰርጥ ኗሪ ሐማስ በስልጣን እንዲቀጥል አይደግፉም አይፈልጉም ተብሏል። ሐማስ ለህዝቡ አስተያየት የተገኘውን መረጃ እንደሚያውቅና በጋዛ ኗሪዎች እንደማያውቅ ለመደበቅ ሁኔታውን እያደረገ እንደሆነ ሁኔታውን ከደረሰን ዘገባ መረዳት ይችላል። በኢራን ላይ የተካሄደው ጦርነት ከመጀመሩ በፊት የአየር ጥቃቱን ለመደገፍ ሲባል እስራኤል በኢራቅ ምድር መቆጣጠሪያ ወታደራዊ ካምፕ መገንባቷን ወል ስትሬት ጆርናል ጋዜጣ ዘገበ። ጋዜጣው እንደዘገበው በቦታው ለአየር ኃይሉ ትጥቅና መረጃዎችን በሚመለከት በአጠቃላይ የሎጂስቲክ አገልግሎት ሲሰጥበት እንደነበረና እስራኤል በምሽጉ ልዩ ኃይል መመደቧን ገልጿል። በተጨማሪም ከአሜሪካ የታወቁ ምንጮች እንደገለጹት መቆጣጠሪያ ጣቢያውን ለማወቅ የተቃረቡ የኢራቅ ወታደሮችን እስራኤል እንዳጠቃች በዘገባው ገልጿል። በኢራን የሚካሄደውን ጦርነት እንዲያበቃ ለማድረግ የኳታር ጠቅላይ ሚኒስትር መሐመድ አልታአኒ ትናንት በማያሚ ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሮቢዮና ከሀገሪቱ አሸማጋይ ቡድን አባላት ጋር ተገናኝተው ተወያዩ ተባለ። የኳታሩ ጠቅላይ ሚኒስትር በማያሚ ከማርኮ ሮቢዮና ከአሜሪካ አሸማጋይ ቡድን አባላት ዊትኮፍና ኩሽነር ጋር ባደረጉት ውይይት አሜሪካ ለኳታር በመታደርገው ወታደራዊ ድጋፍና በአካባቢው የሚፈጠረውን ዛቻ ለማስወገድና በመካከለኛው ምስራቅ የተረጋጋ ሰላም እንዲኖር የሚደረገው ወታደራዊ ውይይት ያለውን ከፍተኛ ጥቅም በሚመለከት የተወያዩ መሆናቸውን የአሜሪካ የውጭ ጉዳይ ሚኒስትር ጽፈት ቤት ባወጣው መልእክት ገልጿል። የኳታሩ የውጭ ጉዳይ ሚኒስትር ቀደም ሲል ከአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ጋር በዋሽንግተን ተገናኝተው በኳታር የድርድር ማዕቀፍ ሙከራ ዙሪያ መወያየታቸው ተገልጿል። ፕሬዚዳንት ዶናልድ ትራምፕ ኢራን ለተኩስ አቁም ስምምነት ለቀረበላት የድርድር ቅድመ ሁኔታ ሐሳብ ምላሽ ትሰጣለች ብለው እንደሚጠብቁ ትናንት ቀደም ሲል አስታውቀዋል። በመጨረሻም የአየር ንብረት ትንበያ፣ ዛሬ የሙቀቱ መጠን ይጨምራል፣ ነገ ሰኞ ተመሳሳይ ሆኖ የሚቀጥል ሲሆን ማክሰኞ ሙቀቱ ይጨምራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌም እና አካባቢዋ 27 በቴል አቪቭ እና በሃይፋ 25 በቤርሸባ 30 በኢላትና አካባቢዋ 35 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ የሙዚቃ ረፍት እናድርግ። ሙዚቃ

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬ ተማቸው ላምባውያን የቀረባችሁ ናና ርዕሰ ጉዳዮችን መለከታለን። አራቱ ዕለታዊ ጋዜጦች ደርሰውናል። የዲዮታ ሆኖት ማሪቭ ሐሬጽና እስራኤላዩም በመጀመሪያ ገጻቸው ላይ በተመሳሳይ ርዕሰ ጉዳዮች ያቀረባቸው የተመለከታቸው ርዕሰ ጉዳዮች አሉ። በአብዛኛው በተመሳሳይ ርዕሰ ጉዳዮች ላይ ነው ትኩረት ያደረጉት። እንግዲህ የተለያዩም አሉ እንመለከታቸዋለን። ሐሬጽን ስንመለከት በመጀመሪያ ገጹ ላይ ካቀረባቸው ርዕሰ ጉዳዮች መካከል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ለቀረበላት የስምምነት ሐሳብ ቅድመ ሁኔታ ምላሽ ተሰጣለች ብለው የሚጠብቁ መሆኑን ገልጸዋል። ኢራን ምላሽ ተሰጣለች ብዬ ጠብቃለሁ፣ ተስፋ አድርጋለሁ። ግን ኢራናውያን ከእርሳቸው ጋር ወይም ከአሜሪካ ጋር በቀጥታ ሐሳባቸውን ለመቀበል ቀላል እንዳልሆነ እና እንደከበዳቸው የገለጹበት ሐሳብ ላይ ትኩረት አድርጓል ሐሬጽ ላምባውያን አቅርቦታል። ሌላው በፎቶግራፉ ማስደግፍ ያቀረበው ርዕሰ ጉዳይ ሐሬጽ አንድ የአረብ ማህበረሰብ የህግ ጠበቃ ነው። አረብ የህግ ጠበቃ ፖሊስ ጥቃት እንዳደረሰበት ፎቶግራፉን በማስደግፍ ፊቱ ላይ በጣም ያው ጉዳት እንደደረሰበት ይታያል። ሳላህ ናማን ይባላል እና ፖሊስ ይህን ያህል ጉዳት ያደርሳል እንዲሁ ጥቃት አደረሰብኝ። ፖሊሶች ላይ ምንም አይነት ጥቃት ሳይሰነዘር ምንም አይነት ዛቻ ሳይኖር ጥቃት አድርሶብኛል በማለት ቅሬታ ቀረ እንግዲህ አቤቱታ ያቀረበ መሆኑን የሚመለከት ዘገባ ቀርቧል። በጋዜጣው የውስጥ ገጽ 6 ላይ በሰፊው ቀርቧል። ፎቶግራፉ እንግዲህ ፊቱ ላይ በጣም ከባድ ጉዳት አይኑ ላይ በአጠቃላይ ፊቱ ቆስሏል። ከባድ ነው ፎቶግራፉ የደረሰበት ጉዳት። እንግዲህ አንዳንዴ ፎቶ ላይ ታይቶ ምንድን ነው የሚባል ፎቶ ብዙ ነገር ይገልጻል ይባላል እና ፊቱን ሲታይ ብቻ ያለው ፎቶግራፍ በጣም ከባድ ነው። በዚህ ፎቶግራፍ የተደገፈ ዘገባ ቀርቧል። ሌላው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ጥቅምት 7 ቀን 2023 ዓመተ ምህረት የደረሰው ጥቃት 2 ዓመት ከ7 ወራት ካስቆጠረ ወይም 2 ዓመት በላይ ከሆነ በኋላ እሳቸው አጠቃላይ የእስራኤል ደህንነት ኃላፊነት በእጃቸው ላይ መሆኑን አስታወሱ። አሁን 2 ዓመት በላይ ካለፈ በኋላ ይህ ጥቃት አጠቃላይ የእስራኤል ደህንነት በእሳቸው እጅ መሆኑን አስታወሱ የሚል ዘገባና እንግዲህ በጊዜው የደረሰውን ጥቃት በሚመለከት በኃላፊነት ተጠያቂውን ለማወቅ ኮሚቴ አገር አቀፍ ኮሚቴ እንዲቋቋም ሌላም ሌላም ብዙ ሀሳቦች እየተነሱ 2 ዓመታት በላይ ዘልቋል። አሁን ደግሞ ጠቅላይ ሚኒስትሩ ድንገት ከይህ ጥቃት ከደረሰ ከበርካታ ጊዜያት በኋላ ኃላፊነቱ በእጃቸው መሆኑን አስታወሱ የሚል ዘገባ ቀርቧል። ሌላው የሩሲያ የነጻነት ቀኗን አክብራለች አስባለች። ይሄ ሩሲያ ነጻነት ቀን ወይም በዓል ስታስብ የዓመቱ የሚከበር ነው። እንግዲህ ሁለተኛ ዓለም ጦርነት መጨረሻ ላይ የነበረ ይህን ቀን ስታስብ ከዩክሬን ጋር የሚካሄደው ጦርነት ለ3 ቀን እንዲቋረጥ ለ3 ቀን የተኩስ አቁም ስምምነት እንዲደረግ ፕሬዚዳንት ዶናልድ ትራምፕ አውጀዋል። ለ3 ቀናት የተኩስ አቁም ስምምነት እንዲደረግ የሩሲያ ነጻነት ቀንና የተጠለፉ ወታደሮቿ የተመለሱበት የነጻነት ቀን ሩሲያ ስታከብር ለ3 ቀናት የተኩስ አቁም ስምምነት እንዲደረግ የአሜሪካው ፕሬዚዳንት አስታወቁ ይላል የሚል ዘገባ አቅርቧል። ሌላው በፍልስጤም መስተዳድር አካባቢ ምርጫ ይካሄዳል። በዚህ ምርጫ የውጭ አካል ጣልቃ ገብቶበታል። ፓታህን በምርጫው እንዲሸነፍ ለማድረግ የውጭ ድርጅቶች እጃቸውን አስገብተዋል። የአረቦች እንግዲህ የፍልስጤን መስተዳድር በሚያካሄደው የምርጫ ሂደት የሚል ዘገባ አቅርቧል ሐሬጽ። ሌላው በይሁዳና ሰማሪያ አካባቢ የሚኖሩ ይሁዳውያን እንግዲህ በሰፈራ ጣቢያዎች የሚኖሩ ይሁዳውያን በመከላከያ ሰራዊቱ በመታጀብ በፍልስጤማውያን መቃብር ውስጥ ገብተው አስከሬን አውጥተዋል። ይህን ሲያደርጉም የመከላከያ ሰራዊቱ አጅቧቸው ነው የሚል ዘገባ አቅርቧል ሐሬጽ። ወደ የዲዮታ ሆኖት ስናልፍ የዲዮታ ሆኖት
ክነሴቱ ረፍቱን ጨርሶ ለበጋው የስራ ወቅት ተመልሷል ይመለሳል ዛሬ ክነሴቱ ይከፈታል ይላል። ክነሴቱ በጣም በርካታ ስራዎች በተለይ በርካታ ህጎች ይጠብቁታል። በጣም በርካታ የተለያዩ ህጎችን ማጽደቅ ይጠበቅበታል። ዛሬ እንግዲህ ይከፈት ይመለሳል ወደ ስራ ክነሴቱ። የመንግስት ህግ አማካሪዋ ኃላፊነታቸው እንዲከፋፈል የሚል ህግ ነው። አንዱ ህግ እንግዲህ ክነሴቱን እንዲያው እንዲመለከተው እንዲያጸድቀው የሚጠበቀው ህግ የቀረበው ህግ ሐሳብ አለ። ይሄ ህግ አለ። የፖሊስ ሰራዊት ወደ ፖለቲካ እያመጡት ነው። ወደ ፖለቲካ እየመጣ ነው። ይሄ ማን ህግ ነው? ይሄን በሚመለከት ያው ለክነሴቱ የሚቀርብ ህግ ነው። ሌላው ደግሞ የመገናኛ አውታሮችን የሚመለከት ወካቲክ ሾሮት እንግዲህ ህግ መገናኛ አውታሮችን የሚመለከት ማወዛጋቢ ሐሳብ በህግ እንዲቀርብ ወደ ግል እንዲቀየሩ የሚል ሐሳብ እንዲዘጉ የታሰቡ የተለያዩ ጣቢያዎች አሉ። እንደሚታወቀው ይህን የሚመለከት ህግ አለና ክነሴቱ የተለያዩ ህጎችን ይመለከታል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሆካጌ ዩሲ ሀረሪ ማህበረሰብ የሽባ ትምህርት ቤት ተማሪዎች ወደ መከላከያ ሰራዊቱ እንዲዘምቱ ወይም ነጻ እንዲሆኑ የሚል አወዛጋቢ ህግም አለ። ይህን ህግ በሚመለከት ማንሳትም አለማንሳትም ይፈልጋሉ በተምታታ ሀሳብ ውስጥ ናቸው። እንደው ህጉ ቢጸድቅ ያዋጣቸው ይሆን ወይ? ኔታንያሁም የተምታታ ሀሳብ ውስጥ ናቸው ይህን ህግ በሚመለከት ይላል። ሌላው ያው እንግዲህ ከምርጫ በፊት ነው የሁሉ ህግ እንግዲህ ክነሴቱ ማጽደቅ የሚጠበቅበት። እንደሚታወቀው ከወራት በኋላ በሚቀጥለው ጥቅምት ላይ ምርጫ ይካሄዳል፣ ብሔራዊ ምርጫ በእስራኤል። አዳዲስ ፖለቲከኞችም ወደ ፖለቲካው እየመጡ መሆናቸውና የላፒድና የቤኔት ፓርቲዎች ውህደት ጋዲ አይዘንኩት እንደዚሁ የተለያዩ አዳዲስ ፖለቲከኞችን እያሳተፉ መሆናቸውና ሌሎችም ፖለቲከኞች ይገባሉ ወደ ፖለቲካው ተብሎ መታሰቡ በአጠቃላይ እነዚህን ሀሳቦች ሁሉ ይጠብቁታል። እንግዲህ ለክነሴቱ በተለይ ደግሞ ጠቅላይ ሚኒስትሩ ሆካጌ ዩሲ የዘመቻ ህጉን ለማስቀደም እነዚህ ነገሮች ጫና ያደርጉባቸዋል የሚል ሀሳብ አቅርቧል። ሌላው አሜሪካ እስራኤልና ሊባኖስ እንዲወያዩ እንደገና ተገናኝተው እንዲወያዩና ለጊዜው ተኩስ አቁም ስምምነት ላይ ናቸው ለስሙ የተኩስ አቁም ስምምነት ተብሏል። ነገር ግን ወደ ሰሜን እስራኤል የሂዝቦላ ድርጅት አሁንም መተኮሱን እንደቀጠለ ነው። የሰሜን እስራኤል ነዋሪዎች በተለይ በስቃይ ጦርነት ውስጥ ላይ ናቸው፣ ግን የተኩስ አቁም ስምምነት አለ ይባላል። በዚህ ሁኔታ በዚህ ሂደት ሊባኖስና እስራኤል የሚቀጥለው ሐሙስ እንደገና ለሁለተኛ ጊዜ ተገናኝተው እንዲወያዩ በአሜሪካ በኩል ሀሳቡና ሂደቱ እንዳለ የሚገልጽ ዘገባ አቅርቧል የዶታ ሆሮኖት። እንግዲህ ሊባኖስና እስራኤል የሂዝቦላን ድርጅት ትጥቅ ለማስፈታት ነው በመጀመሪያ በሊባኖስ መንግስት በኩል፣ ከዛ በኋላ ሁለቱ ሀገራት የሰላም ስምምነት ይደርሳሉም ተብሎ ይጠበቃል። ለዚህ ጋር ተያይዞ ስድስት የመከላከያ ሰራዊቱ አባላት የሂዝቦላ ድርጅት በአስወነጨፎ በላከው በተለይ ቦምብ አጥምዶ የሚልካቸው ራህፋን ተብሎ የሚጠሩ ተንሳፋፊ ቁሶች በዚህ አማካኝነት ስድስት ወታደሮች የቆሰሉ መሆናቸውን የሚገልጽ ዘገባ አቅርቧል የዶት አህሮኖት። ሌላው እስራኤል ኢራቅ ምድር ላይ እንግዲህ በኢራን ላይ የተካሄደው ጦርነት ከመጀመሩ በፊት ኢራቅ ውስጥ ወታደራዊ ካምፕ አቋቁማለች፣ ሚስጥራዊ ወታደራዊ ካምፕ የሚል ሀሳብ እየተሰማ ነው ትናንት ጀምሮ። ይሄን የሚመለከት ዘገባ አቅርቧል የዶታ ሮነት። ቆየት ብለን በሰፊው እንመለከተዋለን። ሌላው የየማኑ ዘለቀ ቤተሰቦች ወላጆች የየማኑን ፎቶግራፍ በመያዝ እናቱና አባቱ የተደረገላቸው ቃለ መጠይቅ አለ። ልጃችን ለመዳር ከልጃችን እንግዲህ ሙሽሮች የጋብቻ ቃል ኪዳን የሚያስሩበት ሁፓ ተብሎ የሚጠራው እዛ ላይ በመቆም ፋንታ ይህን የመሰለ ልጃችን ቀበርን በመዳር ፋንታ በማለት የሰጡት ቃለ መጠይቅ ቀርቧል። በሚያሳዝን ልብ በሚሰብር ሁኔታ ጥቁር ለብሰው ልጃቸውን ፎቶግራፍ እያንዳንዱ አንድ ፎቶ ይዘው የተነሱትን ፎቶግራፍ በማስደገፍ ሰፊ ዘገባ አቅርቦበታል። በዚህ ጉዳይም አዳዲስ መረጃዎች እንግዲህ ያሉትን አዳዲስ በዜና ያየናቸውን ቆየት ብለን እንወያይባቸዋለን። ወደ ማሪብ ስናልፍ በሰሜን እስራኤል አካባቢ የሂዝቦላ ድርጅት ያው መተኮሱን እንደቀጠለ መሆኑንና ነዋሪዎች አሁንም ስቃይ ውስጥ ጦርነት ውስጥ እንደሚገኙ
የቀረበ ዘገባ አለ። ጎን ለጎን መከላከያ ሰራዊት እስራኤል መከላከያ ሰራዊት ሂዝቦላ ወታደራዊ ተቋማት ላይ ጥቃት ማድረሱን እንደቀጠለ መሆኑን የሚመለከት ዘገባ አቅርቧል። በአጠቃላይ በኢራንና በአሜሪካ በኩል ያለውን እንግዲህ ውጥረትም የሚመለከት ዘገባ አቅርቧል። ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነቱ እንግዲህ ኢራን መላሽ እስከምትሰጥ ይቀጥላል ማለታቸውና እንግዲህ ሁለቱ ሀገራት በድርድር ይኖራል ተቀጣይ ዙር ተብሎ ተስፋ እንደሚደረግ እንደሚጠበቅ በአጠቃላይ ቀረበ ዘገባ አለ። ሌላው ለጠቅላይ ሚኒስትር ቢንያሚን ኔታንያሁ ምህረት እንዲደረግላቸው የቀረበውን ሐሳብ በሚመለከት ፕሬዝዳንት ኢስሐቅ ሄርጾግ በሚስጥር ያው ተገናኝተዋል ከያኮቭ ቦርዱጎ ከተባለ ተንታኝ ጋር በሚስጥር ተገናኝተው ተወያይተዋል እና ሁኔታው ከተጠበቀው በላይ ከባድ መሆኑን የሚገልጽ ዘገባም እንደዚሁ ቀርቧል። ማሪብም የማኑ ዘለቀን ቤተሰቦች በሚመለከትና ግድያውን በሚመለከት እንደዚሁ ተመልክቶታል ዘገባ አቅርቧል። ወደ እስራኤል አዮም ስናልፍ በአሜሪካና በኢራን መካከል ያለውን ውጥረት የሚመለከት ዘገባ አቅርቧል። ከደቡብ ሊባኖስ ወደ እስራኤል ክልል አሁንም ሂዝቦላ ድርጅት መተኮሱን እንደቀጠለ መሆኑን ይህን ጦርነት የሚመለከት ዘገባ አቅርቧል። እንግዲህ ጋዜጦች ከሞላ ጎደል በዛሬ ህትማቸው ለአንባቢያን ያቀረቧቸው ዋና ዋና ርዕሰ ጉዳዮች ይህን ይመስላሉ። አድማጮቻችን ወደሚቀጥለው ዝግጅት እናልፋለን። ሙዚቃ

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ በወቅታዊ ጉዳዮች ከጋሽራሚም ጋር እንወያያለን። ስልክ መስመራችን ላይ ነው ጋሽራሚም። ጋሽራሚም ጤና ይስጥልን። ሸባቶብ እንደምን አደርክ?
1: ሸባቶብ ወከርቶብ
0: ወከርቶብ እንዴት ነህ? እንዴት ነው እሁድ ሳምንቱ መጀመሪያ?
1: ተረተናል በጠዋቱ እንግዲህ ህብረተሰባችን ለማገልገል።
0: አዎ
1: እንግዲህ ተቃናቀር እንደምንም ተስፋለን።
0: አዎ እውነት ነው። እንግዲህ የተለያዩ ርዕሰ ጉዳዮች አሉ ጋሽራሚም። እንደ አዲስ የሰማነው ጉዳይ አለ ደግሞ መቼም የእስራኤል ነገር በጦርነትም ውስጥ ሆና በከባድ በአስቸጋሪ ሁኔታዎችም ውስጥ ሆና እስራኤል አንዳንዴ ዓለምን የሚያነጋግር በጣም ከባድ ሊሆን የማይችል የማይመስል ነገሮችን እንደሰራች ስንሰማ ለእኛም ራሱ ይገርመናል። እዚህ ሆነን ዜጎቹ አሁነን እስራኤል እየኖርንና በኢራቅ ምድር ወታደራዊ ካምፕ ሚስጥራዊ ወታደራዊ ካምፕ ገንብታ ነበር የሚባል ርዕሰ ጉዳይ እየሰማ ነው። ትናንት ምሽት ጀምረንና እንዴት ነው
1: እንደዛ የሚባለው? ይህንም ሁኔታ ያጋለጠው አሜሪካ ጋዜጣ ለዋል ስትሪት ጆርናል የሚባል እሱ ነው እንግዲህ ካገኘው መረጃ ተመርኩዞ ይህን ሁኔታ ያጋለጠው። እንደ ጋዜጣው አባባል እንግዲህ እንደሚለው ከሆነ ጦርነቱ ኢራን ላይ ጦርነቱ ከመጀመሩ በፊት እስራኤል ኮማንዶ ወታደሮችን ወሰን አቋራጭ ኮማንዶ ወታደሮች አሉ እነሱን ወደ ኢራን በሄሊኮፕተር ኢራቅ ውስጥ አስገብታ ኢራቅ ሰፊ ቦታ አለ ምድረ በዳ ስለለው አንቺ ዝም ብሎ ምንም የለለው በዚያ አካባቢ እዚያው የጦር ምሽግ ሰርታ ከዚያ እነዚህ ኮማንዶ ወታደሮች አስገብታለች አስገብታ ነበር ነው የሚለው። እንግዲህ አሁን ይህን ያደረገችበት ምክንያት እንግዲህ ጦርነቱ ሲጀመር በተዋጊ አውሮፕላኖች አደጋ ደርሶ ወታደሮች ፓይለቶች ወደ ታች ቢወርዱ በጃንጥላዩ መውረጃ ቢወርዱ እነሱን ፈጥኖ የአካባቢ ጠላት ወታደሮች እንዳይጎዷቸው ፈጥኖ በመድረስ ለማጥረፍ እንዲቻል ተብሎ በልዩ ስልጠና ተሰጥቷቸው የተላኩ ወታደሮች ናቸው ነው የሚባለው እንግዲህ። እና እነዚህ ወታደሮች እንግዲህ በልዩ ልዩ ሁኔታዎች ከባድ የሆነ ስልጠና የተሰጣቸውና አካባቢውን ጂኦግራፊ አቀማመጡን በሙሉ የሚያውቁ በዚያ በኩል ደግሞ ጥናት አድርገው ሰው መኖሩን አለመኖሩን የሚገለጥ መሆኑን በሙሉ ፈትሸው መርምረው ነው ይህንን ምሽግ ያቋቋሙት ይባላል። አሜሪካም በመጠኑ ታውቃለች ነው የሚባለው እስራኤል ይህን መሰለ እንትን እንዳላት እና ይህን ጦር ምሽግ ብለውን ተጋለጠው አንድ ዘላን ከብት አርቢ በጋርቢ የሆነ በዚህ አካባቢ ሲያርስ አንዳንድ የሚያስጠርጣሪ ሁኔታዎችን ሲመለከት ለኢራቅ መንግስት ለበላይ አካባቢ ለነበረው እንደዚህ ያለ ነገር አየወሳ ብለው ይነግራቸዋል። እነሱ ናቸው እንግዲህ ፈጥነው ወደ አካባቢ በመሄድ ሁኔታውን ማየት የቻሉት። ያኔ ተኩስ ልውውጥ እንደነበረና ኢራቆችም ተመልሰው እንደሄዱ ነው የሚያወራው ይህ ጋዜጣ። ግን መጨረሻው እንዴት እንደተፈጸመ እንዴት እንደተካሄደ አይናገርም። እና ለማንኛውም እንደምናስታውሰው በጦርነቱ ጊዜ አንድ የአሜሪካ አውሮፕላን ተመቶ ሁለቱ አባሮችና መንገድ ቀያሹ በጥላ በጃንጥላ መውረዳቸው እናስታውሳለን። አንደኛውን ፓይለቱን የአሜሪካዎቹ ወደሆኑ ካለበት ቦታ ደርሰው አተረፉት። ኢራኖቹ ደርሰው ከመድረሳቸው በፊት ወይም

0: ሰው በመያዙ ከመያዛቸው በፊት አንደኛው ወታደር ደግሞ የት ላይ እንደወረደ ለማወቅ ከባድ ችግር ነበር። እስራኤል ያንን እኛ የምንተባበራችሁ ብላ ጥያቄ አቀርባ ነበር ይባላል። እንግዲህ ያደረችበት ምክንያት በዛው በቀረቤታ ወታደሮቹ ከምድር ላይ ስላሉ በእነሱ አማካኝነት ለመተባበር ፈልጋ ወይም አስባ እንደነበር ነው ጋዜጣው የሚጠቁመው። ይሁንና የአሜሪካ በበኩሉ አሜሪካ እኛ ራሳችን እንወጣዋለን ብለው ብላ መልስ ሰጠች። በዚያ ሁኔታ አሜሪካዎች ራሳቸው ያን ወታደር ተራራ ላይ ተቀምጦ ዋሻ ነገር መጠለያ ነገር እዚያ ውስጥ መኖሩን በተለያየ መሳሪያ አማካኝነት የት እንዳለ ታውቁ ተችሎ ያን በዚያ ሁኔታ ሰውየውን ያለበት ደርሰው ወታደሮች የአሜሪካ ወታደሮች ሊያተርፉትና ወደ ሀገሩ ሊመልሱት እንደቻሉ ነው የሚነገር ያለው። እና ያንያን የመሰለ ገና እንደምገምተው ከሆነ ብዙ ልዩ የሆኑ ጥበብ በብዙ ጥበብ የተዘጋጁ የተደራጁ ተግባራት እንደተፈጸሙ ቆይቶ ቀስ እያለ መጋለጡ የማይችል የማይቀር መስለኝ። ምክንያቱም ብዙ ነገሮች አሉ። ያን ያህል ጊዜ የስራ ላይ ይራል። የአሜሪካም እንደዚሁ በኢራን ላይ ደብደባ እርምጃ ሲወስዱ በኢራን በኩል ያጸፋ ጉዳት አለመድረሱ በጣም የሚገርም ነው። በአንድ የሁለት የብቻም ሳይሆን 40 ቀናት ያስቆጠረ ጦርነት የተካሄደው እና ያን እንዴት ነው ሊሆን የቻለው? ምን አይነት ተአምር ቢኖራቸው እነዚህ ሁለቱ ሀገሮች ይህን የመሰለ ወታደራዊ ግዳጅ ያለምንም ጉዳት ሊያጠናቀቁት የቻሉት የሚለው ጥያቄ አሁንም አለ። ይህን እንግዲህ ታሪክ ጸሐፊዎች እና ወታደራዊ ታሪክ ጸሐፊዎች እንደሚመስል ጽፉታል ብዬ ነው የምገምተው። እና ይሄን የመሰለ ሁኔታ ነው በኢራቅ በኩል ያለ። ኢራቅ እንግዲህ ከኢራን ጋር ተወራባች ሀገር ናት። አሁን እስራኤል ያየው አውሮፕላኖች ከእስራኤል ወደ ኢራን አደጋ ለማድረስ የሚበሩት ከእስራኤል እንግዲህ ወደ ምስራቅ በኩል ነው የሚሄዱ። እንግዲህ ኢራን በኢራቅ በምስራቅ በኩል ነው ያሉት ከእስራኤል። እና እነሱ የሚያቋርጡት ሀገር በሱሪያ በኩል ወይም ደግሞ በሰሜን ጆርዳን በኩል አየር ክልል አልፎ ነው ወደ ኢራን የሚሄዱ። ኢራቅ ደግሞ ከኢራን ጋር ረዥም የወሰን ግንኙነት አላት። ያም በዚያ አቋርጦ ነው እንግዲህ የእስራኤል መከላከያ ሰራዊት ወደዚያ ሄዶ ያን መስል አደጋ ያደረሰ እና ጉዳት ያደረሰ። አሁን እንግዲህ ከዚያ ያሉ ወታደሮችን በተለያየ መሳሪያ መመሪያ አቅጣጫ የሰጡ እንደነበረ ነው እንግዲህ የሚገመተው። እና የኔን መሰለ የተቀነባበረ ተግባር እንደተከናወነ ነው በዚህ ዎል ስትሪት ጆርናል ጋዜጣ ተጽፎ የምንመለከተው ዛሬ ጠዋት።
1: እንደው ጋሽራሚም ይገርማል። አሁን እንግዲህ እንደምንሰማው እስራኤል ኢራቅ ውስጥ ወታደራዊ ካምፕ ስትሰራ ስታቋቁም በሚስጥር ነው። ኢራቅ እንግዲህ አንዲት ሰፊ ሀገር፣ የራሷ የሆነ መከላከያ ሰራዊት ያላት፣ የተጠናከረ ደህንነት ያላት ሀገር ሳታውቅ ክልሏ ውስጥ የሌላ ሀገር መንግስት መጥቶ ወታደራዊ ካምፕ ሲያቋቁም እንደው ሩቅም ይሁን ጫካም ውስጥ ይሁን በሚስጥር እንዴት ሊሆን ቻለ? ቀደም ሲል ትናንት አሁን ዜናው ሲወጣ ምናልባት ለኢራቅ የእስራኤል መንግስት ገንዘብ ሰጥቶ ይሆን ምን የሚባል ነገር ነበር። በኋላ ግን አሁን እንደምናየው በሚስጥር ነው፣ ጭራሽ ሚስጥራዊ ነው። መከላከያ ሰራዊቷ እንኳን የኢራቅ ለማወቅ ሞክሮ ከዛ በኋላ ጥቃት ሲደርስበት ዝም እንዳለ ነው የተነገረውና እንደው እንዴት ሊሆን ይችላል ስታስበው?
0: እንትን ነው ምን መሰለሽ፣ አሁን ለምሳሌ ኢራቅ መከላከያ ሰራዊት ወደዛ ወደ ምሽጉ ሲቀርብ እዚያ ምሽጉ ያሉ በአካባቢ ያሉ ኃይሎች መልሰው ሲያባሩት ወይም ምንት ሲሉት እንዲሁ ዝም ብሎ አይ ተባረረ ብሎ የሚቀመጥበት ምክንያት መቼስ አይኖርም። እና እንዳልሽው አንቺም እንደጠቆምሽው የሆነ ነገር መቼም ሳይሆን አልቀረም ለኢራን መንግስት፣ ለኢራን መከላከያ ሰራዊት በአሜሪካ በኩል ሆነ በእስራኤል በኩል እናንተ አናካችሁም፣ እናንተ አንደርስባችሁም፣ እናንተ የራሳችሁ ችግር አለባችሁ፣ የአስተዳደር ችግር አለባቸው፣ የብሔር ክፍፍል አለባቸው። በኢራቅ በኩል ሁሉ የሚታወቅ ነው ያኔ መሰለ ችግር እያለባችሁ እኛ ጋር አሁን አትተናኮሉ፣ ዝም ብላችሁ ተቀመጡ፣ አይተን አላየንም፣ ሰምተንም አልሰማንም በሉ የሚል ምክክር ሳይደረግ እንዳልቀረ ነው። ምክንያቱም ዛሬ እንኳን ከአምስት በላይ የሚሆኑ ሄሊኮፕተሮች በርካታ ቁጥራቸው እስካሁን ያልታወቀ ወታደሮች ከአንድ ነጻ ሀገር ውስጥ ገብተው የጦር ምሽግ ሲያቋቁሙ አይታወቅ ማለት ወጭ ይከብዳል ዛሬ እንኳን እኔ መስለውለታ ዝምብ እንኳን እንዳለች ለቱ የምታይበት ቴክኖሎጂ ነው አለ ዛባው ነው ግዜ ስለዚህ በዚህ አይነት ያውቁ ይችላሉና አውቀው ዝም ብሎ ያሳነፉት ነገር ሌላ ጥቅም ማጥቅም ያገኙ በበት ነገር እንዳለ ነው የሚገመተው መገመት የሚቻለው እና ኢራቅ እንዳልኩት ቀደም ብዬ ራሷው ችግር አለባት አሜሪካ በዛ ውስጥ የጦር ሰፈር እንዳላት ነው የምናውቀው እና በዚህ ሁኔታ ይሄን ያየሩን ክልል ያየሩን ሁኔታ የሚያዛባ የጠላት አውሮፓን ወደ ክልሉ መግባቱ ወይም ደግሞ ሚሳኤል መተኮሱን ራዳሮች እንዳያቸው እንዳይዟቸው እንዳያመለክቱ የሚረብሽ ሞገዱን የሚረብሽ መሳሪያ አለ እና በዚህ አይነት እየተወናበደ ነው ይህን መሰረተ ተግባር የተከናወኑ ነው የሚባለው።
1: አዎ እንግዲህ እንዳልከው ደግሞ ቆየት ብሎ በጣም ሰፊ ነገር ማናውቀው አዳዲስ ነገር ሊወጣ ይችላል እናየዋለን በሂደት የሚወጣውን መረጃ። ጋሽራም የሚለው ርዕሰ ጉዳይ እንግዲህ በሀገራችን እንደውም በማህበረሰባችን ውስጥ የተገደለው የማኑ ቢንያሚን ዘለቀ ግድያ አሁንም በጣም አወዛጋቢና ውስብስብ ሆኖ እንደቀጠለ ነው። ግድያው ሲጀመር በግፍ ነው፣ በጣም ያሳዝናል። ስራ ላይ ያለ የተገደለ ልጅ ነው። ከዛ በኋላ ደግሞ ተጠርጣሪዎች ላይ የሚወሰደውን ህግ የክስ መዝገብ ለማቅረብ በህግ በኩል ያለው ሂደት እየተጓተተ እንደሆነ ሰፊ ቅሬታ እየቀረበበት ነው። እንዴት ነው ያለው ሁኔታ? ምን ይመስላል?
0: ይኸውልሽ የልጁ የዚልጅ የታዳጊ ልጅ በገፍ መገደል ራሱ የሚያናድድ እና የሚያበሳጭ ነው፣ የሚያስቆጣ ያገዳደለው ሁኔታ በጋራ በቡድን ያለ አንድ ገላጋይ ያለ አንድ ተው ባካችሁ የሚል ሳይገኝ ልክ እንደዚህ እንደ ዱር አራዊት የሰው ልጅ እንደዚያ ብሎ ሲደበደብና ሲገደል ያናዳል። ሌላው ደግሞ የሚያናደው እነዚህ የገደሉት ልጆች 19 ናቸው ይባላል፣ 16 ናቸው አሁን ክስ የሚመሰረትባቸው ይባል ነገር አለ። አሁን የሚያናደው የሚያበሳጨው ደግሞ የፖሊስ ሰራዊት ያው ተገቢ ምርመራ አካሂዶ ሰነዱን ለከሳሽ ክፍል ለአቃቤ ሕግ ለመንግስት አቃቤ ሕግ ነው የሰጠ። የመንግስት አቃቤ ሕግ ሁኔታውን ከመረመረ ካጠና በኋላ የፖሊስ ምርመራውን ሰነድ በዛ መሰረት በማድረግ ነው እንግዲህ የክስ ፋይል የሚመሰረተው። አሁን እንደሚባለው ከሆነ የአቃቢ መስሪያ ቤት ጠበቃዎች የክሱን አንቀጽ ምን አድርገውታል፣ ምን ያደረጉት የታሰበ ነው ይባላል። ይህን የተገደለው በግድየለሽነት ነው ነሚሄድ እንግዲህ በግድየለሽነት። ግድየለሽነት የሚባለው ምንድን ነው? አንድ ሰው አንቅፎ ሲወድቅ እግሩ ሲሰበር በአጠገቡ እንዳሰሰው ዝም ብሎ ሲሄድ ነው።
1: ካልተጠነቀቀ ነው፣ ሳይጠነቀቅ ሲቀራው
0: ዝም ብሎ ግድልሽ ማለት ዝም ብሎ አንስ የወደቀውን የሰው እንደወደርደው ምናምን ሳይል አርፎ ሲኬድ ግድልሽ ነው የሚባለው። እሱ ነው እንግዲህ በኔ ቋንቋ። ይሄ ግን ሆን ብለው እየደበደቡት እየጣሉት ለማትረፍ እሱ ራሱ የተከላከለ ከዚያ ደግሞ ሆን ብሎ ህይወት ከሚያተርፍ ቦታ ላይ በጩቤ የወጋው ልጅ እያለ አብሮ የተባበሩ ልጆችም እያሉ በግድ የለሽ ነው የሞተ ይባላል። እና በጣም የሚያሳዝን ነው። አንድ በክነሴት አንድ እስራኤላዊ ባለፈው ሰጎን ሲነገር አጅ ማይተሽ ሆናል
1: አይቼዋለሁ።
0: ምጥኛ ያለው ሊገሉት እኮ ፈልገው አይደለም አሰቡ አይደለም አለ።
1: አዎ ሊወጉት ነው እንጂ ሊገሉት አይደለም። አዎ
0: ሊወጉት ነው የሚወጋው ለምንድን ነው? ለቀልድ ለጨዋታ?
1: እንዴ በጩቤ ከተወጋ መሞቱ ይታወቃል። እንዳልከው ለጨዋታ አይደለም። ሰው አንድ ሰው በጩቤ ሲወጋ ምንድን ነው የሚሆነው ቀጥሎ? እንዳንዴ ያሳዝናል። እንዳልከው ባለስልጣናቱ የሚናገሩት ነገር
0: እኔ ለንገረሽ ወርቂ የዛሬ የዚህ ልጅ ሁኔታ ይሄ በተለይ በግድ የለሽ ነው የሞተ የሚለው አናዶኛል በጣም። እኔ እንደዚሁ በቀላሉ ኃይለ ቃለ መናገር እንደዚህ ልጅ አልወድም ታውቂያለሽ።
1: አዎ
0: ዛሬ ግን አናዶኛል በግድልሽ ነው የሞተ ይባላል እንዴ? እየታየ በህዝብ እየታየ ሁሉ የሚሰራው ስራ ሁሉ የተፈጸመበት ፍግፍ ሁሉ ያገዳደሉ በሞቱ ሞቶ በሞት በሞት እንዳለ ያገዳደሉ ሁኔታ ደግሞ የሚገርመው ደግሞ እነዚህን ገዳዮችን በፍርድ ቤት ክሱ እንዳይበረታባቸው የሚቃወሙ ሰዎችም ደግሞ ወጥተው ነበር ይባላል። አሁን አይገርም?
1: አዎ፣ ገዳዮች የሚደግፉ
0: አሁን አይገርም? እያንዳንዱ ሰው የኔ ልጅ ነው እንደዚህ የተገደለው ብሎ ቢያስብ ኑሮ ይህን ያደርግ ነበር? በራሱ ላይ ቢደርስበት ይህን ያደርግ ነበር? የእሱ ቢሆን ይህን የመሰለ ቀንበጥ ልጅ፣ ይህን የመሰለ አበባ የሆነ ልጅ እድሜው ሲበጠስ እንደዚህ ሆነን እንዲህ የት ነው ያለ ነው? የት ሀገር ነው ያለ ነው?
1: አዎ፣ ይሄ ነው የሚያሳስበው። ለወደፊቱስ ቀጣዩን ግድያ እንዴት ነው ማስቆም የሚቻለው? እንደው ጋሽ ራህም በዚህ ሁኔታ የህግ አካል አስፈላጊውን ቅጣት ካልሰጠ በወንጀለኞች ላይ ምንድን ነው የሚሆነው? ይሄ ዛሬ በየማኑ የደረሰው ነገ በሌላው ሰው ላይ ይደርሳል። እያንዳንዱ ሰው ቤት ሊያንኳኳ ይችላል። ይሄ መከራ፣ ይህ ሀዘን፣ ይህ ህመም እና እንዴት ነው ማቆም የሚቻለው? የህግ አካል ሁኔታውን ማደባበስ እያደባበሰ ካለፈ
0: ይህ ነገር ጊዜውን እየጠበቀ በእኛ ላይ ግፍ መፈጸሙ እንደቀጠለ ያለው ከአሁን ቀደም ወጣቶችን ፖሊስ እየያዘ እስር ቤት ያገባቸው ነበር። የወንጀለኛ ፋይል እየከፈተ ህይወት ታሪካቸው ያበላሽባቸው ነበር። ከዚያ በኋላ የደሞ ጉዳዩ እናስታውሰው ነው ያን ኢየሩሳሌም የተካሄደው ከባድ ሰልፍ። አሁን ደግሞ ጊዜውን እየጠበቀ አሁን የወጣት ደግሞ እንደዚህ ሆኗል እና በረገጥ እኛ እኔም በሆነ አንቺ ያው በመንግስታዊ ሬዲዮ ጣቢያ ስለምንሰራ ቅስቀሳ እንዲያርጉ ብለን መቼም ቅስቀሳ ባረግ መቼ ባይፈቀድም ያን ያህል ግን መረጃውን መስጠት አስተማማኝ የሆነውን መረጃ ሰጠን። ከዚያ በኋላ እያንዳንዱ በያለበት ሂሳቡን ያደርግ ምን ማድረግ እንደሚገባው። በዲሞክራሲያዊ ስርዓት ያለን የምንኖር ሀገር ነን። እያንዳንዱ ሰው ህይወቱ መብቱ የመጠበቅ ግዴታ አለበት። እያንዳንዱ ሰው መብቱንና ህይወቱን ለመጠበቅ መታገል ነው ያለበት። አሁን ደግሞ ያ ሰዓት ነው እና እንደዚህ ብሎ መታየት ያለበት። እኔ በጣም ተቆጭቻለሁ ዛሬ ጠዋት በጣም።
1: አዎ፣ እንግዲህ የንጹሐን ደም እንዲሁ ዝም ብሎ ተደፍቶ ፈሶ ሲቀር እውነትም ከባድ ነው። ይህን እያዩ ዝም ማለት እንዴት ነው የሚቻለው? ጥሩ እንግዲህ ያለው ሁኔታ ህጉ የሚያደርገው እናያለን። ዛሬ ነው በቴል አቪቭ አውራጃ ፍርድ ቤት የሚታይ እንግዲህ በተጠርጣሪዎች ላይ የክስ መዝገቡ የሚቀርብና እንዳልከው የአቃቢ ህግ በዚህ ክስ መዝገብ ላይ እንደታሰበው ያቀርቡት ይሆን ወይስ ደግሞ ትናንት ምሽትም የተቃውሞ ሰልፍ ተካሂዷል፣ የተወሰኑ ሰዎች ከፍርድ ቤቱ ፊት ለፊት የተቃውሞ ሰልፍ አካሂደዋል፣ ወይስ የፖሊስ የአቃቢ ህጉን ሀሳብ ለማስቀየር ይቻል ይሆን ያለውን ሁኔታ እናያለን። መጨረሻ ላይ ጋሽ ራህሚም ለማጠቃለያ የምትለው ነገር ካለ።
0: ማጠቃለያ እንግዲህ እያንዳንዱ ሰው እያንዳንዱ ዜጋ ማንኛውም ዜጋ ከማንኛውም ያነሰ መብት የለውም። ሁሉም መብት አለው። የተማረ ያልተማረ፣ ጠይም ቀይ፣ ጥቁር፣ ፈረንጅ የፈለገ ይሁን ማንኛውም ሰው ተመሳሳይ መብት አለው። የእኛም ከዚህ ሀገር መብት አለ። መብት ሲባል መኖር ብቻ አይደለም፣ በልቶ መተኛት እና ሰርቶ መመለስ ብቻ አይደለም። ህይወታችንን መጠበቅ መብት አለን። ህይወታችንን የመጠበቅ መብት አለን። መንግስትም ህይወታችንን የመጠበቅ ግዳጅ አለበት።
1: ጥሩ ጋሽ ራህሚም እናመሰግናለን። መልካም ቀን ይሁንልህ።
0: መልካም
1: መልካም ቀን።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ አቶ ሞሼ ባህታ ስልክ መስመራችን ላይ ይገኛሉ። ደስ ነው ምናልፈው። አቶ ሞሼ ባህታ ጤና ይስጥልን፣ መልካም ሳምንት እንደምን አደርክ?
1: ወርቅነሽ እንደምን አደርሽ? እንዲሁም ለአድማጮቻችን
0: እናመሰግናለን። እኛ ሰላም ነን። እንዴት ነው ደቡብ? ሰላም ነው?
1: በደቡብ በኩል በጣም ሰላም ነው።
0: በጣም ጥሩ ጥሩ። አቶ ሞሼ እንግዲህ በተለያዩ ርዕሰ ጉዳዮች እንወያያለን። አዳዲስ ነገሮችም አሉ። ምናልባት አስተያየት መስጠት ከፈለክ የእስራኤል መከላከያ ሰራዊት በኢራቅ ምድር ሚስጥራ የሆነ ወታደራዊ ካምፕ አቋቁሟል ሲባል እየሰማን ነው። እንደ አስተያየት ካለ በዚህ ዙሪያ አንዳንድ የእስራኤል ነገር ሁሉንም ያው እንትን ስለሚል ስለሚያስገርም ስለሚያስደንቅ ምን አስተያየት አለ?
1: እንግዲህ እስራኤል አስደናቂ የሆኑ ሀሳቦችን በመፍለቅ እርምጃ ትወስዳለች። ይህም የሰማነው ያለውን የኢራን ወንበዴ መንግስት ለመጣል ያቀደችው እቅድ ከአጠገቧ ላይ ኢራቅ በምትባለው አገር ልዩ የሆነ ጦር ሰፈር አቋቁሞ ለዛ ህብረተሰብ ለኢራን ለሚነሳው ህዝብ እርዳታ ለማድረግ ያደረጉት ሀሳብ ነው። በጣም አስገራሚ ነው። በጣም ይደንቅ ነው። ለዚህም ደግሞ ያለውን ህዝብ አንስተው ያለውን መንግስት ለመጣል ከፍተኛ አስተዋጽኦ ሊያደርጋል የሚል ሀሳብ ነው እንግዲህ የሚፈልቀው ከዚህ። ስለዚህ መንግስቱ እንዲህ ካደረጉ እርዳታ ካገኘ መንግስቱ ሊቀየር ይችላል። ስለዚህ በዓለም ላይ ተወጥሮ ያለውን የጦርነት ሁኔታዎችን ሊቆም ይችላል እላለሁ። እንግዲህ
0: ጥሩ። ያው እንግዲህ እንደው እስራኤል ምንም እንኳን ድንበር ተሻግራ እንደዚህ አይነት ነገሮችን ስታካሄድ ባለፈውም በኢራን ምድር ላይ ያው በሰኔ ላይ ባለፈው ሰኔ ወር በተካሄደው ጦርነት ሰምተን ነበር። እስራኤል እዛ ወታደራዊ ካምፕ ነበራት ሚስጥራዊ የሚባል። አሁን ደግሞ ይህን ስንሰማ እንደው እስራኤል ድንበር እየተሻገረች እንደተባለው የተለያዩ እንደዚህ አይነት ታምራዊ ሁኔታዎችን ሰራች ቢባልም ግን ድንበር ላይ ያለው የሂዝቦላ ድርጅት አሁንም ጥቃቱን እንደቀጠለ ነው። አስቸጋሪ ሆኗል የሐማስን በዚህም በደቡብ ስናይ በሰሜኑም የሂዝቦላ ድርጅት የእስራኤልን ደህንነት በጣም የፈተኑ አሸባሪ ድርጅቶች ናቸውና በሰሜን እስራኤል አሁንም የሰሜን እስራኤል ህዝብ ጦርነት ጥላ ስር ነው ያለው። እንዴት ታየዋለህ?
1: አዎ እንግዲህ እስራኤል እንድቀድም ለመጥቀስ እንደሞከርኩት ይህን የመሰለ አስደናቂ የሆነ ሀሳቦችን አፍልቃ የጦር ሰፈር ስትገነባ ያለውን መንግስት ለመጣል በዚህ በኩል ደግሞ አጠገባችን ሆኖ የሽፍታ የሂዝቦላ ወንበዴዎች በእስራኤል በኩል የሚያደርጉት ጥቃት ይህ ነው የማይባል ነው። እንግዲህ የሰላም ውይይት እየተደረገ ነገር ግን ውጊያው አላቋረጠም። ይልቁኑ የእስራኤልን ወታደር እንደ ልቡ በቅዱ መሰረት እንዳይዋጋ አስሮ የያዘ የጦርነት አቁም ስምምነት ነው። ይህም ለእስራኤል ወታደር ዋጋ እያስከፍለት ይገኛል። ስለዚህ ጦርነቱ የሂዝቦላ ከሽፍቶች ጋር ከገሬላ ጋር ለመዋጋት እስራኤልን የሚያክል ወታደር እዛ ሂደው ከሽፍቶች ጋር ውጊያ ለማድረግ በጣም ከባድ ነው። እነሱ ቦታውን ያውቁታል። ማወቁን ብቻ አይደለም መውጫውን ቀዳዳውን ሁሉ ነገር ያውቁታል። ስለዚህን ያክል ጦር አስገብቶ ውጊያ ማድረግ ለእስራኤል ብዙ ዋጋ እያስከፈላት ነው የሚገኘው። ወይም ደግሞ እንደተባለው ገብቶ ያለውን ነገር እንግዲህ እስራኤል ከአንድ ቦታ ላይ መቆም ወታደር ከአንድ ቦታ ላይ ከቆመ ብዙ ጉዳት ነው የሚደርስበት። እንግዲህ ግሪላ ተንቀሳቃሽ ነው፣ ሯጭ ነው። ስለዚህ ይኸው ጉዳት የሚያደርሰው ምን ያህል እንደሆነ እያየን ነው። በተለይ ረክፋን ነፈጽ የሚባሉም የሚፈደዳ በራሪ ልበለው በአማርኛ ከሆነልኝ፣ ይሄ ለእስራኤል ወታደር ዋጋ ያስከፈላት ስለሚገኝ ለዚህኛው ወይ አቁም የሚባለው የጦርነት ስምምነቱ ቁሞ እስራኤል ወደ ኋላ ትመለስ ወይም ደግሞ አለ የሚባለውን ሂዝቦላን ሌቦች ሽፍቶችን መደምሰስ አለባት። ነገር ግን ቁሟል ተብሏል ጦርነቱ። ነገር ግን ጦርነቱ አላቆመም። ይህ ነገር ለእስራኤል ወታደር በጣም የጎዳት ነው። ስለዚህ ይህ በምታይበት ጊዜና ይህ ኢራቅ ሄደውን ጦር ሰፈር ማቆም እንደገና ደግሞ ልዩ ወታደር በኢራን ላይ ማውረድ፣ እነዚህ ነገሮች ተአምራዊ የሆኑ ነገሮች የምትሰራ ሀገር እንደገና በዚህ በኩል ደግሞ በማይሆን ነገር የተጨማለቀች ላይ ትገኛለች ለማለት ይቻላል። እዚ ይህ የሊባኖን ውጊያ በኔ በኩል ወይ መቀጠል ነበረበት ምንም አቁሙ ብሎ ንሱን ሳልደመሰስ መለስም ብላ ወንድ ቀጠልችውም ዋጋት ነበረበት ምን የሊባኖንን ሲሜናውን ክፍል ሁሉ መደምሰስ ነበረበት ካልሆነ ደግሞ እንግዲህ አርቃቸዋለች አዳክማቸዋለች ወታደሯን ወደ ኋላ መሳብ ነበረበት የሚል አቋም ነው ያለኝ። ካልሆነ ግን ይህኛው ዋጋ እዛ ላይ ቁመ የምትንቀሳቀሰው ሳትንቀሳቀስ ቁመ እነዚህ በግሪላ መልክ እየመጡ ለኛ ዋጋ ሊያስከፍሉን እያስከፈሉን ይገኛሉ። ስሜኑ ክፍል እኮ እኛ አሁን ሰላም ነው ያለነው ነገር ግን ስሜኑ ክፍል ግን ይኸው ያለመቆረጥ በከፍተኛ ችግር ይገኛሉ። እንግዲህ ለምሳሌ አንድ አውቶቡስ ተማሪዎች ይዞ በሚጓዝበት ጊዜ ይህኛው አይነት ራፋን ነፍጥ የሚባለው በላያቸው ላይ ቢወድቅ ምን አይነት ጉዳት ሊያደርስ እንደሚችል መገመት አይዳግትምና የስሜኑን ጦርነት መቆም አለበት ቢሆን ስምምነት ከሀገሪቱ ጋራ ስምምነት ተደርጎ መቆም አለበት የሚል ሐሳብ ወይም ደግሞ እኛን ቆምም እነሱን ሳልደመስ ሳላጠፋ አልመለስ የሚለው ነገር ከጥሎ መወጋቱ ከሁለቱ አንድ ነው ሊሆንም ይችላል ቆመህ ግን ወጋ ያስከፍላል ያስከፍለም ነው
0: ተማስቸጋሪ ነው። አዎ በደቡብ በኩል ያለውም የሐማስ ድርጅት በነገራችን ላይ በጋዛ ሰርጥ የምዕራባውያን መረጃ ድርጅቶች ባካሄዱት ጥናት እንግዲህ በተገኘ መረጃ የጋዛ ሰርጥ ነዋሪዎች ሐማስን እንደማይፈልጉት ለሐማስ ያላቸው ድጋፍ በጣም ዝቅተኛ የሆነ እንደመጣና ስለስልጣን እንዲቀጥል የማይፈልጉ መሆናቸውን የሚያመለክት መረጃ ተገንቷል ሲባል ሰምተናል። መረጃዎች ወጥቷል ትናንትም ዛሬም እየወጡ ነው። ግን አሁን መከላከያ ሰራዊቱን በተቻለው በሚችሉት አቅም ሁሉ የሐማስ አሸባሪ ታጣቂዎች እየፈተኑት ነው ያለ ጥቃት ለማድረስ የሚሞክራሉ። በተገኘው አጋጣሚ ጦርነቱም ሙሉ በሙሉ ሰላም ነው ማለት አይቻልም እንደምናውቀው እንዴት ታየዋል?
1: አሁን እንግዲህ ምን መሰለሽ ወርቅነሽ ጥያቄው በጣም ጎንጆ ጥያቄ ነው። እንግዲህ እስራኤል ሐማስን ከትጥቁ ፈትቼ ነው መመለሰው የሚል ፕሮግራም አውጥታ ጦርነት ተካሂዳለች። ነገር ግን ይሄ ነገር ጦርነቱ እንደቆመ በአሁኑ ጊዜ ሐማስ እንዳዲስ ተጠናክሯል። ከፍተኛ እርዳታ እየገባ ነው። እንደተባለው ሐማስ እስራኤል ቴክኖሎጂ ለካታር ተሽጦ ከካታር ወደ አዛ በመድረሱ እስራኤል ወታደር ከፍተኛው ጋዝ አስከፍሏል። በአሁኑ ጊዜ ደግሞ ማአት ወደ በሺ የሚቆጠሩ የጭነት መኪናዎች ስንቅ በማየት ይገባሉ። እንደሚወራው ምን አይነት ምሳሌ ሊገባ እንደሚችል እና እስራኤል ወታደር ዋጋ ሊያስከፍላት የሚችል የተለያዩ ነገሮች ሊገቡ እንደሚችሉ ሳይታለም የተፈታ ሊሆን ይችላል። ስለዚህ እነዚህ የሐማስ ድርጅት እስከ መጨረሻው ስላልጠፉ አዊ የተጠናከሩ መንግስቱን የያዙት የተቆጣጠሩት የሚያከፋፍሉት በቂ የሆነ ትጥቅ አላቸው በቂ የሆነ ስንቅ አላቸው። ስለዚህ እኛ ጀምረን ሳንዘጋ እየተው ነው ነው ይህ ማለትም አሜሪካ ለኛ ያለው መንግስት ትራምፕ ከፍተኛ እርዳታ አድርጓል በጣም እናመሰግናለን። ነገር ግን በአንዳንድ በኩሎች ደግሞ እስራኤል እንደ ልቧ ተወቅታ የፈለገችውን ውጤት ለማግኘት እጆቿን ወደኋላ አስሮ የያዛት ነገር ያለ ይመስላል። በስሜን በኩል ያለውንም እንደዚሁ በጋዛ ያለው ሁኔታዎችን አሜሪካ አቁሙ በማለት ስምነት አደርጋላችሁ በማለት ይኸው እስራኤል አንድ ነገር ሳትዘጋ በሁሉ ጅምር የሆኑ ክፍት የሆኑ እንግዲህ አንድ ሰላም ድርድር ካደረክ ቶሎ ብለህ ዘግተህ ስምምነቱን ካልፈረምክና እዛ ውል ካልደረስክ ይሄ እንደተባለ ተከፍቶ ነው ያለው። በዚህ ክፍት ላይ ሐማስ ከፍተኛ ጉዳት ለማድረስ እየተዘጋጀ ነው። ነገ ጧት በመጨረሻ ላይ የነበረ የወንበዴዎች ቡድን አሁን ግን ተጠናክሮ ለእስራኤል ወታደር ብዙ ዋጋ ለእስራኤል ሀገር ዋጋ ሊያስከፍላት የሚችልበት ደረጃ እየደረሰ ነው። ስለዚህ የእስራኤል አካሄዷ ብዙት አድነቂ ከአምራው የሆኑ ስራዎች ስራለች እንደገና ካልሆነ በህጥቃቅ ነገሮች ግን እየወደደች
0: ይሳለታል። አዎ እውነት ነው። እንግዲህ የተቁሳቁም ስምምነት በተለያየ ግንባር ያለው ጦርነትም በተከታታይ ለበርካታ ጊዜ መቀጠሉ ተጽዕኖ እየፈጠረ ነው። እንደው ጊዜያችን እያለቀ ነው። ባለን አንድ ደቂቃ አቶ ሞሼ ስለ የማኑ ግድያ ቢንያሚን ዘለቀ ዛሬ በተጠርጣሪዎች ላይ የክስ መዝገብ ይቀርባል። የክስ መዝገቡ ደግሞ ተጠርጣሪዎች ላይ እንግዲህ እንደሚጠበቀው አይደለም ተብሎ ቅሬታ እየተነሳ ነው። ቁጣን የፈጠረ ጉዳይ ነው። የማኑ ግድያው በግፊያው በጋራ በቡድን ጠብቀው ስለገደሉት ህመሙ እንደቀጠለ ነው። አንተ እንደው አስተያየት ካለ ባጭሩ ምትለው ነገር ካለ።
1: አዎ ወቅነሽ እኔ ዜናውን ስምቼዋለሁ። እኔ ማማን ያቀተኝ አንዳንድ ጊዜም በፍርድ ቤቶችም ቁሜ በዛ አካባቢም ስለምሰራ ስለዚህ በጥቃቅን ነገሮች ልምሳ አንዳንድ ጊዜ ስታይ አቃቢ ህግ ምን ያህል ለሀገሪቱን ህግ ለማስከበር ጥረት እንደሚያደርግ አያለሁኝ። ነገር ግን የማኖ ዘለቀ ነው ስም ይማረውና መደነቅም ያለበት በዜና አውታሮች ላይ እናንተንም ጭምር ርዕስ አልወረደም። ስለዚህ አቃቢ ህግ ምን እንደፈለገ ምን ለማለት እንደፈለገ እኔ ከማያቸውም ስንገምተው ሊገባኝ አልቻለም።
0: ያው በግዴለሽነት ነው የሞተ በንዝላልነት ነው የሞተ
1: እና ማለት በጣም ነው የሚገርመው በጣም ነው የሚገርመው። ስለዚህ እንደዚህ ነገሮችን የህዝብን ደም የሚያፈሉ ውሳኔዎች ናቸው ባይ ነኝ። ከዚህ ነገ ጠዋት ሂዱና ግደሉ እንደዛ ተሆነ እንደዛ እንበል በቃ እንደዛ እናደርግላቸዋለን እንዴ? በመሆን ባልና ሚስት ተጣልተው ይሁን የሆነ አንድ ነገር ጥርሙስ ሰርቆ አገሪቱ እንዴት አብላ ቆማ ህጉ እንዲከበር ስታደርግ ስታይ አሁን ግን ልጅ በትን በቃ ምን ይመስል ወርቅ የሆነ ወገናችን ሲገደል ግን በልጌን በቃ በከፍተኛ ደረጃ በከፍተኛ ማህሚር የሚባለው ካልተከሰሱ ወላጆቹም እንደዚሁ ካልተከሰሱ በሀገሪቱ ላይ
0: በጣም ከባድ ነው። አቶ ሞሼ እናመሰግናለን። በጣም እናመሰግናለን። መልካም ቀን ይሁን። አቶ ሞሼ ባህታ ለቴክኒክ ባለሙያው ለኤላይ ቢን ሻባት ምስጋና ይድረሰው። እንዲሁም ለባልደረባችን ለራሚ ማላዛር እንዲሁም ለአቶ ሞሼ አድማጮች ቀን እንደገና እንገናኛለን። መልካም ቀን ይሁንላችሁ። ወርቅነሽ እሸቴ ነኝ። ሻባቶ

0: ክብራትና ክብራን አድማጮቻችን እንደምን አላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: የተከበራችሁ አድማጮች ጤና ይስጥልን እንደምን አላችሁ? ሸቦአቶ መልካም ሳምንት ይሁንላችሁ። ለሁላችንም ጥሩ ሳምንት ይሁንልን። እለቱ እንደ ብራያን ዘመን አቆጣጠር ዮም ሪሾን ካፍ ግሜል በያር ታብሽን ፔባብ እንደ አውሮፓ ዘመን አቆጣጠር ሜይ 10 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ግንቦት 2 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ኤላይ ቤን ሻባት ሲሆን የስቱዲዮ ተረኛ አስተናጋጆች ወርቅነሽ ሸቴ፣ ሰጠኝ ዘመንና ይሻየው ደቁነን። ያለን ዝግጅት የሳቱን ዜና፣ ወቅታዊ ዘገባ እንዲሁም ሳምንታዊ ከእናንተ አድማጮች ጋር የምናካሄደው ውይይትም አለን። አሁን የሳቱን ዜና እናስቀድም ካዘጋጇ ወርቅነሽ ሸቴ።
0: አመሰግናለሁ ሻያው። አርእስተ ዜና፣ የሂዝቡላ አሸባሪ ድርጅት ወደ ሰሜን እስራኤል መተኮሱን እንደቀጠለ ነው። የእስራኤል የነጻነት ቀን በፔታቲክቫ ከተማ አንድ 15 ዓመት ታዳጊ በፒስጻ መሸጫ ማዕከል ስራ ላይ የነበረውን የማኑ ዘለቀን በግዴለሽነት በመግደል ክስ ተመሰረተበት ተባለ። ስፔን ሃንታ የተባለው ቫይረስ ከተነሳባት መርከብ የነበሩ ተጓዥ ዜጎቿን ላትናሪፍ ከተባለው የባህር ዳርቻ አካባቢ ማውረድ ጀመረች ተባለ። በኢራን ላይ የተካሄደው ጦርነት ከመጀመሩ በፊት የአየር ጥቃቱን ለመደገፍ ሲባል እስራኤል በኢራቅ ምድር መቆጣጠሪያ ጣቢያ መገንባቷን ዎል ስትሪት ጆርናል ጋዜጣ ዘገበ የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። በላይኛው የገሊላ ክፍል ኪፓት ባርዜል 3 ጊዜ ጸረ ሚሳኤል ወደ ሊባኖስ አቅጣጫ መተኮሱ ተገለጸ። በአካባቢው የማስጠንቀቂያ ደወል ድምጽ አልተሰማም ተብሏል። የሂዝቡላ ድርጅት በደቡብ ሊባኖስ ወደሚገኘው የእስራኤል መከላከያ ሰራዊት ሮኬቶችና ያለሰው የሚበሩ አውሮፕላኖችን ወይም ድሮን ሳይወነጭፍ ሳይተኩስ እንዳልቀረ ከዘገባው መረዳት ችለናል። በእስራኤል መከላከያ ሰራዊት ጥቃት አልኬላ በተባለችው ትንሽ ከተማ 2 የሶሪያ ዜጎች መገደላቸውን የሊባኖስ መገናኛ አውታሮች ዘግበዋል። የሂዝቡላ አሸባሪ ድርጅት ወደ ሰሜን እስራኤል መተኮሱን እንደቀጠለ ሲሆን የእስራኤል የአየር ኃይል የሂዝቡላ አሸባሪ ድርጅት ወደ እስራኤል ክልል የተተኮሰባቸውን ቦታዎችና ሌሎችን በርካታ የሽብር መሰረተ ልማቶች ማጥቃቱንም እንደቀጠለ መሆኑ ተገልጿል። ትናንት ቀደም ሲል ከሊባኖስ ወደ እስራኤል ክልል የተወነጨፉ ሚሳኤሎችና ሮኬቶች ክፍት ቦታ ላይ ወደቁ ሲሆን በሰውና በንብረት ላይ ጉዳት አልደረሰም። የእስራኤል የነጻነት ቀን በፔታቲክቫ ከተማ አንድ 15 ዓመት ታዳጊ በፒጻ መሸጫ ማዕከል ስራ ላይ የነበረውን የማኑ ቢንያሚን ዘለቀን በግዴለሽነት በመግደል ክስ ተመሰረተበት። በሉድ የሚገኘው በሉድ አውራጃ ፍርድ ቤት ዛሬ በዋለው ችሎት በግድያው እድሜያቸው ከ14 እስከ 16 ዓመት የሚደርስ 15 ታዳጊዎች የተባበሩ መሆናቸውን የተመለከተ ሲሆን ከባድ ጥቃት በማድረስ ክስ የክስ መዝገብ ቀርቦባቸዋል ተብሏል። ተጠርጣሪዎች የፍርዱ ሂደት እስኪያልቅ በእስር እንዲቆዩ አቃቢ ሕግ ፍርድ ቤቱን ጠይቋል። ዋናው ተከሳሽ ፍርድ ቤቱ የእድሜ ልክ እስራት የመበየን ስልጣን እንዳለው በዋናው ተከሳሽ ላይ ፍርድ ቤቱ የእድሜ ልክ እስራት የመበየን ስልጣን እንዳለው አቃቢ ሕግ ጠይቋል። የማኑ ዘለቀ ቤተሰቦች ዋና ተጠርጣሪው ልጃቸውን አስቦበት እንደገደለው በመግለጽ አቃቢ ሕግ በግዴለሽነት ሲል ያቀረበውን የክስ መዝገብ በእጅጉ ተቃውመዋል። የዘለቀ ቤተሰቦች ባወጡት መልእክት ተጠርጣሪዎች ሆን ብለው አስቦበት ይመኑን እንደገደሉት ሁሉም ማየትና መረዳት ይችላል። አቃቢ ሕግ ግን ሆን ብሎ ግድያው እንዲቀጥል ሲል እንዳላየ በግዴለሽነት ነው ሲል በክሱ ላይ መጥቀሱን ገልጸዋል። የየማኑ ቤተሰቦችና ባስሮች የሚቆጠሩ ሰልፈኞች በተጠርጣሪዎች ላይ የቅጣቱ ፍርድ እንዲካበድ ጥሪ በማቅረብ ትናንት ምሽት በቴላይቫ አውራጃ ፍርድ ቤት ፊት ለፊት የተቃውሞ ሰልፍ አካሂደው ነበር። የቢንያሚን እህት ኢየሩስ ዘለቀ ደማችን በጎዳናዎች ላይ መፍሰሱን እንደቀጠለ ነው፣ ከበላይ ባለስልጣናት አንድ ማካል ስለኛ መፍት አልተከራከረም አልቆመልንም በማለት እነሱ የቆሙት ለገዳዮችን ለመከላከል ነው አቃቢ ህግ ሁኔታውን ያጓተተው ነው እኛ ግን የሚቀጥለውን ግድያ እንጠብቃለን ማለቷ ተውቋል። በመዕራባውያን የመረጃ ድርጅትና ለ11ኛው ቴሌቪዥን ጣቢያ የደረሱ መረጃዎች ሐማስን በሚመለከት በጋዛ ሰርጥ ህዝብ ላይ ከፍተኛ ያስተሳሰብ ለውጥ መኖሩን የሚያመላክት መሆኑ ተገለጸ። መረጃዎች እንደሚያመላክቱት በጋዛ ሰርጥ አብዛኛው ኗሪ የሐማስ ድርጅት ጥቆን እንዲፈታ የሚደግፍ ሲሆን ሐማስ እስራኤልን በመቃወም ለሚያደርገው ትግል የነበረው የህዝቡ የነበረው ድጋፍ መቀነሱም ተገልጿል። መረጃው እንደሚጠቁመው አብዛኛው የጋዛ ሰርጥ ኗሪ ሐማስ በስልጣን እንዲቀጥል አይፈልጉም ተብሏል። ሐማስ ለህዝቡ አስተያየት የተገኘውን መረጃ እንደሚያውቅና የጋዛ ሰርጥ ኗሪዎች ግን እንዳያውቁ ለመደበቅ መሞከሩን ከደረሰን ዘገባ መረዳችለናል። ስፔን ሃንታ የተባለችው ቫይረስ ከተነሳባት መርከብ የነበሩ ተጓዥ ዜጎቿን ላትናሪፍ ከተባለው የባህር ዳርቻ አካባቢ ዛሬ ማውረድ መጀመሯ ተገለጸ። የሌሎች ሀገራት ዜጎች በቀጣይ መርከቧን ይለቃሉ ተብሎ እንደሚጠበቅ ከደረሰን ዘገባ መረዳችለናል። ከመርከቧ የወረዱ 8 ተጓዦች በቫይረሱ መያዛቸውንና ከመካከላቸው 3ቱ መሞታቸውን ዓለም አቀፍ የጤና ጥበቃ ድርጅት አስታውቋል። ስፔን ዛሬ ከመርከቧ እንዲወርዱ ያደረገቻቸው መንገደኞች በሀገሪቱ የጦር አውሮፕላን ወደ ማድሪድ እንዲበሩና በለይቶ ማቆያ እንዲቀመጡ ወደ ሆስፒታል እንደሚሄዱ ተገልጿል። ከሰው ጋር እንዳይነካኩ ከፍተኛ ጥንቃቄ እንደሚደረግ የሀገሪቱ ባለስልጣናት ገልጸዋል። 30 የሚሆኑ የመርከቧ ሰራተኞች ወደ ሆላንድ ከተጓዙ በኋላ መርከቧ በሆላንድ ከፍተኛ የጽዳት እንደሚደረግላት ተገልጿል። በኢራን ላይ የተካሄደው ጦርነት ከመጀመሩ በፊት የእስራኤል የአየር ኃይል ጥቃቱን ለመደገፍ ሲል በኢራቅ ምድር መቆጣጠሪያ ወታደራዊ ካምፕ እስራኤል መገንባቷን ወል ስትሬት ጆርናል ጋዜጣ ዘገበ። ጋዜጣው እንደዘገበው በቦታው ለአየር ኃይሉ ትጥቅና መረጃዎችን በሚመለከት በአጠቃላይ የሎጂስቲክ አገልግሎት ሲሰጥበት እንደነበረና እስራኤል በመሽጉ ልዩ ኃይል መመደቧን ገልጿል። በተጨማሪም ከአሜሪካ የታወቁ ምንጮች እንደገለጹት መቆጣጠሪያ ጣቢያውን ለማወቅ የተቃረቡ የኢራቅ ወታደሮችን እስራኤል እንዳጠቃች በዘገባው ተገልጿል። በኢራን የሚካሄደውን ጦርነት እንዲያበቃ ለማድረግ የኳታር ጠቅላይ ሚኒስትር መሐመድ አልታአኒ ትናንት በማያሚ ከአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሮቢዮና ከሀገሪቱ አሸማጋይ ቡድን አባላት ጋር ተገናኙ ተባለ። የኳታሩ ጠቅላይ ሚኒስትር በማያሚ ከማርኮ ሮቢዮና ከአሜሪካ አሸማጋይ ቡድን አባላት ዊትኮፍና ኩሽነር ጋር ባደረጉት ውይይት አሜሪካ ለኳታር በምታደርገው ወታደራዊ ድጋፍና በአካባቢው የሚፈጠረውን ዛቻ ለማስወገድ እንዲሁም በመካከለኛው ምስራቅ የተረጋጋ ሰላም እንደሚኖር የሚደረገው ወታደራዊ ትብብር ያለውን ከፍተኛ ጥቅም በሚመለከት የተወያዩ መሆናቸውን የአሜሪካ የውጭ ጉዳይ ሚኒስትር ባወጣው መልእክት ገልጿል። የኳታሩ የውጭ ጉዳይ ሚኒስትር ቀደም ሲል ከአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ጋር በዋሽንግተን ተገናኝተው በኳታር የድርድር ማዕቀፍ ሙከራ ዙሪያ መወያየታቸውም ታውቋል። ፕሬዝዳንት ዶናልድ ትራምፕ ኢራን ለተኩስ አቁም ስምምነት ለቀረበላት የድርድር ቅድመ ሁኔታ ምላሽ ትሰጣለች ብሎ ተስፋ እንደሚያደርጉ ተገልጿል። በመጨረሻም የአየር ንብረት ትንበያ፣ ዛሬ ሙቀቱ መጠን ጨምሯል፣ ነገ ሰኞ ተመሳሳይ ሆኖ የሚቀጥል ሲሆን የአየሩ ጸባይ፣ ማክሰኞ ሙቀቱ ይጨምራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 27፣ በቴል አቪቭና በሃይፋ 25፣ በብኤርሸባ 30፣ በኢላትና አካባቢዋ 35 ዲግሪ ሴንቲግሬድ ይደርሳል። ሻያው ዜናው አበቃ።
2: ወርቅነሽ ዜናው በጣም እናመሰግናለን። በመቀጠል አንድ ሙዚቃ

0: የተከበራችሁ አድማጮቻችን ወደ ወቅታዊ ዘገባ ከመላፋችን በፊት ወደ እናንተ ወደ ሳምንታዊ ለማለፍ ወደ ስቱዲዮአችን በስልክ ቁጥር እንገራችሁ ተወዲዮ 0723940555 በድጋሚ 0723940555 ደውሉልን። እንግዲህ እንዴት ነው ቀጣዩ ዝግጅታችን? ወቅታዊ ዘገባ ነው አይደል?
1: ቀጣዩ ዝግጅታችን ወቅታዊ ዘገባ ነው። እንግዲህ በርካታ ርዕሰ ጉዳዮች አሉን፣ አጣጥመን ለማየት እንሞክራለን። የመጀመሪያው ርዕሰ ጉዳያችን የየመኑ ዘለቀ ነፍሲ ማሬሱ ግድያ ጉዳይ ነው። በግድያው ተጠርጣሪዎች ክስ እንዲመሰረትባቸው ዛሬ በሉዳ አውራጃ የሚገኘው ፍሬ አውራጃ ፍርድ ቤት ጉዳዩን ተመልክቶታል። በተጠርጣሪዎች ላይም የክስ መዝገብ እንዲከፈት ሐሳብ አቀርባል። እንግዲህ አቃቤ ሕግ ሁኔታው እንዴት ነው ሰጠኝ እንዴት ይታያል?
2: አዎ እንግዲህ ያው እንደምናስተውሰው የመኑ ዘለቀ ጉዳይ ብዙ አነጋጋሪ ሆኖ የቆየ እስካሁንም ድረስ በዛው መንፈስ ነው ያለ ህብረተሰቡ ያለው ሁኔታ በንቃት የተከታተለ ያለበት ሁኔታ ነው። የመኑ እንግዲህ እንደምናስተውሰው በአፕሪል ወይም መጋቢት 21 2026 ዓ.ም ተመረተ ነው የዮም አጽማውት የነጻነት ቀን ምሽት በጩቤ ተወጋውና እዛ በኋላ በህክምና ቆይቶ ህይወቱ ያለፈውና ከዛ በኋላ ነገሩ መነጋገሪያ ሆኖ ቆይቷል። የተጠርጣሪዎች ጉዳይም ያው ተይዘው ብዙዎች ምርመራ ሲካሄድ ቆይቷል። ዛሬ ያው በሉዳ አውራጃ በፍርድ ቤት መታየት ጀምሯል። የመንግስት አቃቤ ህግ እንግዲህ በተጠርጣሪዎች ላይ የጥፋተኝነት ክስ እንዲመሰረት አቅርቧል ተብሏል። በጭብ ወቅቷል ተብሎ በዋናነት የሚጠረጠረው ያው በግዴለሽነት ወይም ቸልተኝነት በጭብ ወቅቷል ተብሎ የክስ ፋይል ተመስርቶበታል ተብሏል። ሌሎች 15 ተጠርጣሪዎች ደግሞ ታዳጊ ልጆች ሆን ብለው በይማኑ ላይ ጉዳት አድርሰዋል ተብሏል። ታዳጊ ልጆች በዛቻ የፍርድ ሂደትን በማዛባት ማስረጃዎችን በማጥፋት ሌላ ሰውን በማጥቃትም ክስ ተመስርቶባቸዋል ተብሏል። የመኑ ዘለቀ ቤተሰቦች አቃቤ ህግን ሐሳብ በጣም ተቃውመዋል። ዋናው ተጠርጣሪ በግድየለሽነት ሳይሆን ሆን ብሎ ተዘጋጅቶ በጭብ ወቅቶታል፣ ይህ መስተካከል አለበት በማለት የመንግስት አቃቤ ህግን እየተቃወሙ ይገኛሉ። ቤተሰቦች እንደሚሉት ተጠርጣሪው በየመኑ ላይ የተፈጸመውን የግድያ ድርጊት ሆን ብሎ አቅዶ ያደረገው እንደሆነ ነው እየገለጹ ያሉ። ለዚህም ማስረጃዎች አሉ። ከመጀመሪያው አንስቶ ታቅዶ የተፈጸመ ነው። ይህ ሁኔታ ለሁሉም ግልጽ ሆኖ እያለ አቃቤ ህግ በጭፍን መጓዙ በቀጣይ ሌላ ሰው ግድያ እንዲፈጸምበት እያደረገ ነው በማለት የየመኑ ቤተሰቦች ቅሬታቸውን እያሰሙ ነው ያሉ። የአቃቤ ህግ የክስ ፋይል የተመሰረተባቸውም ምርመራው እስኪያልቅ እስኪጠናቀቅ ድረስ በቁጥጥር ስር እንዲቆዩ ፍርድ ቤትን ጠይቋል ተብሏል። አቃቤ ህግ ፍርድ ቤት በዋናው ተጠርጣሪ ላይ የእድሜ ልክ እስራት የመፍረድ መብቱ የፍርድ ቤት መሆኑን እንደገለጸ ነው። ከክሱ ፋይል እንደተገለጸው ሌሎች ታዳጊ ልጆች ደግሞ የመኑን ሲመቱት ዋናው ተጠርጣሪ ከጎን ቆሞ ሁኔታውን ካየ በኋላ ጩቤ ይዞ ሂዶ እንደወጋው ነው የተነገረው። እንግዲህ ሂደቱ በጣም ተቃውሞም እያመጣለ ሁኔታ ነው ያለው። ወርቅነሽ
1: ጥሩ ይሻየው፣ የመኑ ዘለቀ ግድያ አሁንም በጣም አነጋጋሪ ጉዳይ ነው። መላ ህዝብ እስራኤል ልብ የሰበረ ነው። የመኑ ግድያ እንግዲህ እንደምናውቀው አቃቢ ህግ በግድየለሽነት በተለይ ዋናው ተጠርጣሪ እንግዲህ በክሱ በመረጃዎች እንዳየነውም በ15 ዓመት ታዳጊ እንደሆነ ነው የተገለጸው። በግድየለሽነት ነው የገደለው ብሎ አቃቢ ህግ ያቀረበው፣ ቤተሰቦቹ እየተቃወሙ ነው። አሁን ሰጠኝ እንዳለው በግድየለሽነት ሳይሆን ሆን ብሎ አስቦበት፣ እንዳውም ሲታገል ቆይቶ መድከሙን አይቶ ሆን ብሎ ሂዶ ነው የወጋው በማለት ቤተሰቦቹ ቅሬታ እያቀረቡ ነው። እና ይሄ ነገር እንዴት ይታያል? ይህ ግድያ በግድየለሽነት ነው እንደው ለማለት እንዴት ነው እንዴት ታየዋለህ አንተስ በአንተ እይታ?
0: ይሄ የእስራኤል የህግና ፍትህ የወንጀል መቅጫ የተለያየ አመለካከት ወንጀል ነክ ድርጊቱን በተመለከተ በዋናነት ጠበቆች የህግ ባለሙያዎች ነው። በሰፊው ምንድን ነው በቸረልተኝነት የተፈጸመ ግድያ ተከሳሹ ምን ይጠብቀዋል? አንዳንድ ምንጮች እንደሚሉት ከሆነ የእድሜ ፍታሽ ስርዓት ይጠብቀዋል ተብሎ ይባላል። ይህን በተመለከተ የአቃቤ ህግ ነው እንግዲህ ወንጀለኛ የሚከሰው። እሱም ከልጅነት ታዳጊ ልጅ የፈጸመው ግድያ ወንጀል ስለመሆነ የእሱን አስተያየት ከሳሽ ነው አደለ? ፕራክቱታ መዲና ገና ያልበሰለ በቂ እውቀት ያልደረሰ ሰው የፈጸመው ግድያ ስለሆነ በቸልተኝነት ብሏል። ይህንን ፍሬቃል በተመለከተ በእውነትም ጠበቆችን በቀጣይነት ወርቅነት እንጠይቃቸዋል። ምን ማለት ነው? ሌሎቹም በዚህ ወንጀል ነክ ተጠርጣሪዎቹ ወደ 16 ናቸው። በዋናነት የ15 ዓመቱ ታታቂ ልጅ በጩቤ ይወጋ ሲሆን ሌሎቹ ደግሞ በግድያ አባሪ ተባባሪዎቹ የሚል ክስ ተመስርቷል። ይህን በጣም የሚያሳዝን ሁኔታ ነው። እንዲህ ይህን በተመለከተ በጠበቆች በህግ ጠበቆችም ምን ይላሉ?
1: እንግዲህ
0: በቀጣይነት
1: ተጠርጣሪው እንዳልከው በግድየለሽነት የሚለው ቃል ምን ያህል ቅጣቱ እንዲካበድበት ያደርጋል? ይሄ ቃሉ ነው በግድየለሽነት ሳይሆን ቤተሰቦች እንደሚጠይቁት ሆን ብሎ ነው የግድያውን የፈጸመው እንጂ በግድየለሽነት አይደለም ነው ምሉት። እንግዲህ ምናልባት አወዛጋቢ ይግባኝ የሚያስፈልገው ነገር ሊሆን ይችላል። በሂደት እናየዋለን እንዳላችሁት። ሌላ ሁለተኛው ርዕሰ ጉዳይ በኢራቅ ምድር እስራኤል በሚስጥር ወታደራዊ ካምፕ አቋቁማ ነበር። አሁን በኢራን የተካሄደውን ጦርነት ከመካሄዱ በፊት የጦርነቱን ሁኔታ በቅርብ ርቀት ሆኖ ለመቆጣጠር እና ጉዳትን ቢደርስ አስፈላጊውን ድጋፍ ለማድረግ ኢራቅ ውስጥ ምስጢራዊ ካምፕ አቋቁማ ነበር የሚል መረጃ ያየነው ትናንት ማታ ሌሊት ጀምሮና እንዴት ነው ይሻየው? እንዴት ያዋል?
0: ይህ ዜና በእውነትም የሚገርም ነው። ለምን በእስራኤልና በኢራቅ መካከል የዲፕሎማሲ ግንኙነት የሌላቸው ሀገሮች ናቸው እና የእስራኤል መከላከያ ሰራዊት በሚስጥር የሆነው ኢራቅ ውስጥ ወታደራዊ ተቋም አቋቁሟል። ያቋቁመበት ሁኔታ አላማው በቅርብ ርቀት የምትገኘውን ኢራንን ለማጥቃት እንዲያመች በሚል ነው ብሏል። ይህ የዜና ምንጭ ለመጀመሪያ ጊዜ ይፋ ያደረገው የአሜሪካ ዋል ስትሪት ጆርናል የተሰኘው ጋዜጣ ነው። ይፋ ያደረገው ይህን በተመለከተም የምስጢራዊ ጦር ካምፕ በኢራቅ ተቋቁሟል ሲባል የኢራቅ ወታደራዊ ኃይል ደግሞ ይህን ሁኔታ አጋልጦ ችግር ፈጥሮ እንደነበረ የእስራኤል በዛው የእስራኤል ጦር ደግሞ የመከላከያ እርምጃ እንደወሰደ የሚል ዘገባ አለ። ይህንን በተመለከተ የአሜሪካ ዋል ስትሪት ጆርናል ጋዜጣ ይፋ ያደረገውና በእስራኤል በኩል መግለጫ እስካሁን ባለሳሳት የተሰጠ መግለጫ የለም። በመከላከያ ሰራዊት የእስራኤል መከላከያ ሰራዊትም መግለጫ አልሰጠም እስካሁን። ግን ሌላ በዘም የታወቀ ጋዜጠኛ ግን ይፋ አድርጓል ምን ምላሽ እንደሚሰጥ። እንግዲህ በቀጣይነት የምንከታተለው ነው አይደል?
1: አዎ በቀጣይ ይታያል።
0: ምናልባት ስላልተመለከትኩት ነው።
1: ያ ዋል ስትሪት ጆርናል ነው እንዳልከው እንግዲህ ዘገባውን ያወጣው። ሰጠኝ ደግሞ ያው ሀሳብ የምጨምርበት ሀሳብ እዚህ ላይ
2: አሁን እንግዲህ በ40 ቀኑ ጦርነት ማለትም ከየካቲት 8 እስከ አፕሪል ወይም ያዚያ 8 ቀን ለቆየው ጦርነት የሎጂስቲክ አቅርቦት መስጫን እንዲሆን ነው እዛ የተቋቋመው የተባለ። በቦታው የእስራኤል ልዩ ኃይሎች እንደነበሩ የእስራኤል ተዋጊ አውሮፕላኖች በአጋጣሚ እንደው በኢራን ኃይሎች ተመተው ቢወድቁ እንኳን አስፈላጊውን እርዳታ ከቅርብ ለማድረግ እንዲቻል እስራኤል በኢራቅ ምድር ያው የጦር ሰፈር መገንባቷና ባወቁ የኢራቅ ወታደሮች ላይ ሁሉ እርምጃ ወስዳለች የተባለበት ሁኔታ ሰምተናል። ይሄ በጣም ብልጠት የተሞላው ነው። እስራኤል ታደርጋለችም ተብሎ ይታሰባል። የዋል ስትሪት ጆርናል ጋዜጣ ደግሞ ዝም ብሎ አይዘግብም። በጣም ታዋቂም ጋዜጣ ስለሆነ የራሱን ስምም ለመጠበቅ ስለሚፈልግ እስራኤል ያደረገችው ግን በጣም ብልጠት የሚሞላው ነው እና የሚደነቅ ነው ነው ማለት።
0: አዎ ለነገሩ የአሜሪካ ጦር በዚህ በፋርስ ባረሰላጤ እንደውም በዚህ በኢራን በቅርብ ርቀት በሚገኙ የአረብ ሀገራት የአሜሪካ ጦር እንደሰፈረ ይነገራል እና በኢራቅ ውስጥ ደግሞ የአሜሪካ
2: ያማ በፍላጎት ነው።
0: አዎ
1: አሁን እኮ ኢራቅ በማታውቀው ሁኔታ ነው ይሄ የተባለው። የሚገርም ሁኔታ ኢራቅ አታውቅም። በአጋጣሚ አንድ ዘላን ሁኔታውን አይቶ በአካባቢው ላለው የጸጥታ ጥበቃ አካላት ሲናገር ወታደሮች ወደዛ አካባቢ ሲሄዱ የእስራኤል ጠኝ እንዳለው የእስራኤል መከላከያ ሰራዊት ወታደሮች ላይ ጥቃት ወስደዋል። እንግዲህ ይህም ሁሉ ሆኖ ግን በዛ ሚስጥራዊ ካምፕ እስራኤል ስትጠቀም በቆይታለች ጦርነቱ እስኪያልቅ ድረስ እና በጣም ይገርም ነው።
2: በሌሎች ሀገራት የአሜሪካ የጦር ሰፈር መኖሩ በስምምነት የሌሎች ሀገራት
1: በጋራ ትብብር ነው።
2: ግን በሚያስደንቅ ሁኔታ በአርባ ቀኑ እስራኤል አንድ የሞሳድ ድርጅት አባል ማንነቱ አልተገለጸም ተገደለባት ከመባሉ ሞሳድ ራሱ ማስታወቁ ውጭ በአርባ ቀኑ ጦርነት አንድም አውሮፕላን አልተመታም፣ አንድም ፓይለት አልተመታም።
1: በሚያደረሰ ጉዳት አልሰማንም።
2: በጣም የሚገርመው ኢራን እኮ ባሉት በዚህ በመካከለኛው ምስራቅ በሚገኙ የአሜሪካ ጦር ሰፈሮች ላይ ራሱ በሁሉም ላይ ኪማት
1: እርምጃ ወስዳለች። ይሄ ግን አልታወቀም።
2: 400 የሚደርሱ ወታደሮች የቆሰሉበት በቢሊየን የሚቆጠር ንብረት የአሜሪካ የወደመበት ነው። የእስራኤል ብቃትን በጣም አሜሪካ እንደውም ከእስራኤል መማር አለባት ነው።
1: እንግዲህ በእስራኤል በኩል የተባለ ነገር የለም፣ በሂደት እንሰማለን። ያው ዘገባው ወጣ እንጂ በእስራኤል በኩል እንደተባለው የሚሆነውን እንግዲህ ለወደፊት የሚወጣ ነገር ካለ እንጠብቃለን። ያው ሌሎች ምርሰ ጉዳዮች ስላሉን ነው። በሰሜን እስራኤል በኩል ያለው ጦርነት ነው ብለው እንግዲህ የተኩስ አቁም ስምምነት ቢባልም የሂዝቦላ ድርጅት በተከታታይ እየተኮሰ ነው። ሰጠኝ እንዴት ይታያል?
2: ቀጥሏል። ያው የእስራኤል መከላከያ ሰራዊትም በደቡብ ሊባኖስ እርምጃ ይወስዳል፣ ሂዝቦላም ለማጥቃት ይሞክራል። ይህ ያለ ደግሞ እንግዲህ በአሜሪካ በዋሽንግተን እስራኤልና ሊባኖስ ሊደራደሩ ነው እንግዲህ ግንቦት 14ና 15 ተብሏል። ምን ያክል ውጤት ሊያመጣ ይችላል የሚለውን የምናይነን። እኔ እንደማየው ሂዝቦላን ያላካተተ ድርድር ምንም ዋጋ ይኖረዋል ብዬ አላስብም። ከአሁን በፊትም እስራኤልና ሊባኖስ ከስምምነት ደርሰዋል ተባለ፣ የተኩስ አቁም ስምምነት ግን ዋናው መሪውን ይዞ የሚያዞረው የጦርነቱን ሁኔታ ሊባኖስ ውስጥ ሂዝቦላ እስከሆነ ድረስ ሂዝቦላ እስካልተካተተ እና ለዚህ በፊርማ ራሱ እስካልተገደደ ድረስ እኔ በፊኛ ላይ ያለ እንትን ነው አቤር ነው ብዬ ነው ማስብ።
1: እስኪ ኢሻያው እንግዲህ መቼም እንደዛ ከሆነ ለሂዝቦላ እውቅና ሊሰጠው ነው ማለት ነው። አሸባሪ ድርጅት መሆኑ ያው እንግዲህ ታውጇል፣ ይታወቃል። እውቅናው በዛ መልክ ነው።
2: ግን ከሂዝቦላ ጋር ከሐማስ ጋር እኮ ተደራድራለች እስራኤል።
1: ሐማስ ጋር አልተደራደረችም፣ ከአሸማጋይ ሀገራት ጋር ነው የተነጋገረች። ያው በመካከል አሸማጋይ ሀገራት አሉ።
2: ምንድን ነው በሌላ ዙር ከሌላ ሰው ጋር ተደራደረች፣ ከሌላ ሰው አደራደራቸው። ዋናው ነገር ተፈራርሟል፣ ሐማስ ፈርሟል
1: እኮ ሐማስ ከአደራዳሪ ሀገራት ጋር ነው እንጂ በእስራኤልና በሐማስ መካከል ቀጥታ የሆነ ውይይት የለም። አብረውም አይቀመጡም በጠረጴዛ ዙሪያ።
2: ልክ ነሽ፣ ወርቅ ነሽ። አሁን እኔ ለኢሻየው ወይ ላንቺ፣ አሁን ለኢሻየው አጠገቤ ስላለ አጎርሰውና በእጁ ቢጎርስ ተመገበ ነው አይደል?
1: ዞሮ ዞሮ ግን አሸባሪ ተብሎ በዓለም አቀፍ ደረጃ የተፈረጀን አንድ ድርጅት እውቅና ሰጠህ፣ ከስንት ጋር ልደራደር ካልከው አሸባሪነቱን ሰረዝክለት ማለት ነው። እና የሊባኖስ መንግስት የሂዝቦላን ድርጅት ያሳምንም ይቅጣም፣ ከሀገር ያባረርም፣ ትጥቅም ያስፈታ፣ ራሱ እርምጃ ይወሰድ እንጂ እስራኤል መቼም በቀጥታ ከሂዝቦላ ድርጅት ጋር ከተደራደረች እውቅና እንደመስጠት ነው የሚታየው። ኢሻየው ምን ትላለህ?
2: ይቅርታ ወርቅነሽ፣ አሁን አቆምኩሽ እና ኢሻየው ቀጥልበት። አሜሪካ እኮ የሽብርተኛ ድርጅት ነው ያለችውን ሐማስን የተደራደረችበት ሁኔታና ቀጥታ ሐማስን ያናገረችበትን ሁኔታ ባለፉት ወራት ሰምተን ነበር። ስለዚህ ዋናው ውጤት
1: ያማ ግን እያደረገች ነው።
2: ደግሞ ውጤት እንዲያመጣልን እንዴት እየተሰራ ነው የሚለው ነው ኢሻየው ቀጥል።
0: ይሄ በድርድር ዲፕሎማሲያዊ መቼም በሁለቱ ተጎራባች ሀገሮች በእስራኤልና በሰሜኑ ክፍል የምትጎራበተው የሊባኖስ መንግስት ዲፕሎማሲያዊ ድርድር ያደርጋሉ። በጣም ደካማ የሊባኖስ መንግስት ሂዝቦላ ሽብር ፈጣሪ ድርጅትን የጦር ትጥቅ ለመፍታት አቅም እንደሌለው ይነገራል። አሁን ግን እስራኤል በቀጥታ ድርድር እያደረገች ያለችው ከሊባኖስ መንግስት ጋር ተብሎ በአሜሪካ አሸማጋይነት ዋሽንግተን ላይ አሁን በዚህ በቅርብ ቀናት ውስጥ ተገናኝተው ደግሞ ለሶስተኛ ጊዜ ተገናኝተው እስራኤል እና የሊባኖስ ዲፕሎማቶች ይነጋገራሉ። ትጥቁን የማስፈታት እንዳልከው በዋሽንግተን በአሜሪካ አስተዳደር ውስጥ ይምካር ስለሆነ በዛ ላይ አንድ የሆነ ይቋጫሉ ተብሎ ይጠበቃል። እስራኤል በሰሜኑ ክፍል የሰሜን ክፍለ ሀገር የሚኖረው ሰላም ነስቷል። እስራኤል በድንበር በሊባኖስ በቅርብ ርቀት የሚገኙ ማህበረሰባችን በጣም በችግር ላይ ናቸው። በተከታታይ ሮኬት ያለ ሰው አውሮፕላን ሚሳይሎች የሆነ ጨፋስ ቸግሯል ህዝቦላና ይሄንን አወዳሁን ወዳሁኑ የመከራከያ ሰራዊታችን በጣም ጠንካራ የሆነ በደቡብ ሊባኖስ እስከ ሊባኖስ ዋና ከተማ ቤይሩት የማጥቃት እርምጃ እየወሰደ ነው ያለው ግን ትንሽ ለመከራከያ ሰራዊታችን ፈተና የሆነበት ምንድነው ይህ ያለሰው የሚበረው ራህፋን ወይም ያለሰው አውሮፕላን በለው ሚን ሰፋፍ ነው ፈንጂ ሁሉ የያዘ ነው ቀላል አውሮፕላን ለማለትም አይቻልም ባየር ላይ የሚንሳፈፍ ነው
1: ይሁስ ተንሳፋፊ ነው አንድ እንትን ሐማስ ይጠቀምበት እንደነበረው ለበርካታ አመታት ድሮን ለማለት አው ድሮንም አይደለም ግን ያው ተንሳፋፊ ራክፋን
2: የድሮን አይነት ነው አሁን ትልቁ ነገር ጠላት እንዴት እንደሚያጠቃ ራሱ እዛ ያቀዳል ጠላትን እንዴት መከላከል እንዳለብን ደግሞ እኛንም እስራኤል መከላከያ ሰራዊት ራክፋን የተባለው እንዴት ማክሸፍ አለብኝ ቢምለው ጠቅላይ ሚኒስትር ናታንያው ተዛ ሰጥተዋል ለመከላከያ ሰራዊቱም እየተሰራ ያለ ነገር እንዳለ ይነገራል
0: ተከላካይ ነው
2: ማክሸፍ ነገር ግን እስከዛ አይ እንዴት አጠቁን አሁን ትልልቆችን መሳሪያ እስራኤል ተከላከላለች ስለዚህ በትንሹ እንይድካሉ ለዛ ደግሞ መፍትሄ ማምጣት የጦሩ ኃላፊነት ነው ግን እኔ እንደመጨረሻ ላይ በዚህ ርዕሰ ጉዳይ የሊባኖስ እና እስራኤል መንግስታት የሚያደርጉት ድርድር በሰሜን እስራኤል ሰላም ያመጣል በያላስብም ይሄ ዝበላ ድርጅት ወይ በወታደራዊ ኃይል መወገድ አለበት አሊያም ደግሞ አብሮ መደራደር አለበት
0: ይሁን ይመጣል አሁን ፖለቲካና ከወታደራዊ የደህንነት ሁኔታ የተያያዘ ነው ጥቅምት ለብታችን ጥቅምት ላይ ብሔራዊ የክነሴት ምርጫ ስለሚካሄድ የሰሜኑ ክፍለ ሀገር ኗሪ ህብረተሰባችን ሰላም የተረጋጋ ካልሆነ ክነሴቱ የፖለቲካ ምርጫው ደግሞ ችግር ስለሚሆን
1: መፍትሄ
0: ይሰጣል ነው በእኔ አመለካከት
1: ክነሴቱ ተመልሷል ወደ ስራ
0: ይሰጣል
1: ያው እንግዲህ የአድማጮች ውይይት ለት ስለሆነ ምናልባት ወደ አድማጮች ውይይት ብናልፍ ጥሩ ሊሆን ይችላል በዚህ ሳምንት የሚታሰበው በሱዳን መንገድ እንግዲህ ህይወታቸው ያለፈው ወገኖቻችን መታሰቢያ ከዮም ኢየሩሳሌም ከኢየሩሳሌም ቀን ጋር ነው የሚታሰበው እንደሚታወቀው ዘንድሮ ዮም ኢየሩሳሌም ወይም ኢየሩሳሌም የተዋሃደችበት ቀን የሚውለው አርብ ነው በ15 ግን የመታሰቢያውን ወደ ሐሙስ ሆኗል ሐሙስ መሰለኝ 15 ይቅርታ ሐሙስ አዎ ሆኗልና ይሄ እንደማሳወቅ ነው ሌላው እዚህ ጋር ተያይዞ አውቶቡሶች የት እንደሚወጡ ያው ስለ አውቶቡስ መጓጓዣ ሁሉም ሰው ያስታውቃል የላኩልንም አሉ ብዙ አይደሉም በሰሜን አካባቢ ግን ሁሉም ይልኩ ከሆነ ቀደም ብለው እንዲልኩልን ነው ኢሻያው እዚህ ጋር ተያይዞ ሐሳብ አለኝ ብለሃል
0: አዎ ይሄን ማሳወቁ በጣም ገንቢ ከውዲሁ አውቃ የዮሚዮርሻ ላይ በኢየሩሳሌም የተዋደችበት ቀንና ክብረ በዓል እንዲሁም በሱዳን በስቃይና መከራ ወደ ተስፋይቱ ምድር ወደሚወዷት ቅዱስ ኢየሩሳሌም ጉዞ ላይ እንዳሉ በሱዳን ምድር እንደ ቅጠል ረግፎ የቀሩ ወገኖቻችን በእስራኤላውያን ነፍሳቸውን ይማር በግምት ከ4000 በላይ በእስራኤላውያን ህይወታቸውን አጥተዋል ነፍሳቸውን ይማርና አሁን የዚህ በአንድ ቀን ሁለቱ የሚከበረው በአንድ በኩል ኢየሩሳሌም የተዋደችበት ቀንና የመታሰቢያ መንግስታዊ የሙታን መታሰቢያ ስነ ስርዓት የሚፈጸምበት ቀን ምትበትክክለኛ ገልጸሽዋል በክነሴት በወጣው የሚከበርበት የሚታሰብበት ቀን ያው በወርሃ ኢያር በዚህ በካፍ ሄት ወይም በዕብራውያን ዘመን አቆጣጠር 28 ቀን ላይ ነበረ አሁን አረብ ከሚሆን ፋንታ
1: ያው ሐሙስ ነው ቀኑን እንትን ላለማምታታት አድማጮችን ሐሙስ ነው የሚውለው መታሰቢያው
2: ሐሙስ ነው የሚውለው አውቶቡስ የሚልኩ ይላኩ በዚህ ዙሪያም ቃለ ምልልስ እናደርጋለን
1: አዘጋጆችን ያው እናነጋግራለን ግን ሐሙስ ነው አውቶቡስ ያው ከዛሬ ጀምሮ ይላኩልን እናቀርባለን
0: አዎ በጣም አስፈላጊ እንደሆነ እሺ እንግዲህ
1: በጣም ጥሩ ወደሚቀጥለው ዝግጅት እንላለን።

0: ሻየው እንግዲህ ወደ ሳምንታዊ የውይይት ፕሮግራም ነው የምናልፍ መስመር ላይ አድማጭ እንዳለን ነው ጤና ይስጥልን
1: ጤና ይስጥልን
0: ማንበል
2: አቶ ሸቱ
1: አቤት
2: አጠገብ ከሆነ ውጭ አካባቢ ሆንክና ምናልባት
1: አሁን
2: እየተሻሻለ መጣና ሸዋቶ መልካም ሳምንት እንዴት ነህ?
1: ሸዋቶ
2: ያላስ ስራ ቦታ
1: ትረስ እኛ ነው አሁን እየተስተካከልን ነው።
0: አዎ እንደ ጊዜውንም ለመቆጠብ ከኛ ጋር ወደ አድማጮች መስመር ላይ ስትሆኑ የተመቻቸ ቦታ ቢሆን ጥሩ ነው።
2: አስተያየት እና
1: እሺ አሁን ጥሩ አይደለም።
2: አዎ እንግዲህ ጥሩ በቀጥታ ኦዝኒዮት ከሚሆን በምታረገው
1: ኦዝኒዮት አይደለም እኔ ኦዝኒዮት አላጠቀም ጭራሽ።
2: አሁንማ በደንብ ተደመጠና እንግዲህ ያለን አስተያየት አጠር መጠን ባለ ሁኔታ ንገረን።
1: አመሰግናለሁ መጀመሪያ እድሉ ስለተሰጠኝ አመሰግናለሁ። በእውነት ሰላም አመሰግናለሁ። እንግዲህ እያንዳንዳችሁ በሌሌ ለማለት ጊዜውን ለመቆጠብ ሲባል እናንተ የምታደርጉት አገልግሎት ለእኛ በጣም ብዙ ያለን ትርታም ሆነ ያለንን ቁጭት ለማስተካከል በምንቀርብበት ሰዓት በጣም እናመሰግናችኋለን። እና ሌላ አርስ የለንም አሁን አጠቃላይ እርሳችን ያው የተገደለው ወንድማችን ያው ሁለቱም ቢሆኑ የአንደኛው ነው አነጋጋሪ ሆኖ ያለው። እና እኔ እንደምመለከተው እንደማየው ከሆነ መንግስት ምን ያድርግ እናት አባት ነው እናት አባት ምን ያድርግ መንግስት ነው እንጂ የሚለው የኛ የራሳችን ውዝግብ ከመጀመሪያው እኔ በበኩሌ እንደምወስደው ከሆነ ጥፋቱ ያለ ዲሞክራሲ የሚባለው መንገድ ይሄ ነው አገር ያጠፋ። ምክንያቱም የገደለ ሰው እንዴት በሚሊዮን የሚቆጠር ገንዘብ ተመድቦ ጠበቃ አልገደለ ነፃ እንዲወጣ ወይም እንዲለቀቅ ይሄ ሁሉ ሲደረግ መንግስት ምን እያየ ነው? አገሪቱ ዲሞክራሲ ውስጥ የገደለ ሰው እንዴት ጠበቃ እንዲቆምለት ፈቅዳል?
2: የትኛውን ነው እስር እንዲለቀቅ ያልከው? የትኛውን ማንኛውም
1: የገደለ ምንጊዜም በህጉ አጠቃላይ የገደለ ሰው ዋጋው መስጠት አለበት እንጂ ጠበቃ ተቆሞለት ተከራካሪ እንዲቆምለት ህጉ እንዴት ነው ይሄን ነገር ያጸደቀው? እንዴት ነው ይሄ ህግ እየተሰራበት ያለው?
0: በህጉ መሰረት ካሁን በፊት እንደው ኢትዮጵያም ቢሆን የትም ዓለም እኮ ጠበቃ ማቆም የነበረ ያለ ነው። አሁን ሁኔታውን አሳምኖ ጉዳት ለደረሰባቸው ሰዎች የቆመ ጠበቃ አሳምኖ የፍርድ ቤትን ውሳኔ ከፍ ማድረግ መቻል ነው እንጂ ለምን ጠበቃ ይቆማል የሚለው ምንም መፍትሄ የሚኖረው አይመስለኝም። በህጉ መሰረት በዳይም ተበዳይም ለሚባል አካል ጠበቃ ይቆማል። ይሄ ነበር ነው ተሸቱ።
1: እኔ ያልኩት ያለሁት በእኛ ህብረተሰብ ዛሬ አራተኛ አምስተኛ ጊዜ ነው ይኸው ጠበቃ የሚባል ነገር መንግስቱ ሁሉም ነገር አድሎ እየተደረገበት። ለምሳሌ በናታሊያ የተገደለው ወንድማችን የኔ ጎረቤቴ ልጅ ነው። በናታሊያ የተገደለው ልጅ ያነ ልጅ የገደለችው ሴትዮ ወደ ሽማግሌዋ ወደ

0: ምክንያቷ ተቀይሮ ወጣቲቱ
1: መኪና የተገጨው ልጅ ነው።
2: ራፋኤል የአራት ዓመት ታዳጊ ልጅ ነው።
0: ራፋኤል አዳናው። እሺ ያ ሁለት ጊዜ ነው የገደሏቸው ወላጆችም በኔ በኩል ሁለት ጊዜ ነው የገደሏቸው። አንደኛ የገደለች ሴት ይዞ አልገደለችም ተብላ ወደ እናቷ ሲቀየር፣ ከዚያ ደግሞ ከእናች ደግሞ ሽማግሌ ናት ተብላ፣ ያ ሁሉ የሚደረገው አድሎ ያለበት ነው ብዬ ነው የምወስደው። ከጥቂት ጊዜ በኋላ ያው ነጻ ተለቀቀች። በአመት ባሉ በጦርነቱ በምኑ ተብሎ ያው ነጻ እንደተለቀቀች ነው የማየው። ሌላው ነገር ደግሞ ለምሳሌ ወላጆች ይባላል። እኔ ወላጅ ነኝ፣ የብዙዎች ልጆች አባት ነኝ። ብዙ ታግያለሁ። በምሽማሪያ ኢብራሂም ያላነሰ ጊዜ ብዙ ጊዜ ታግያለሁ። አቅማችን አይደለም ሀገሪቱ ጋር ለመወዳደር ሀገሪቱን ለማሳመን ወይም በሀገሪቱ ውስጥ ጥቅማችን የሚያገኝንበት አይደለም። አጠቃላይ የኛ ነገር እንደሌላ ነገር እንደ ተወልፎ እንደሚቀር መብት እንደሌለን ነው የምረዳው። እኛ የደረሰው ነገር ሌሎቹ ነገርማ
1: አሁን እኮ ለዚህ አቶ ሸቱ ከአሁን በፊትም እኮ ደጋግመን ተነጋግረናል። ችግሮች ይፈጠራሉ። ችግሮች ሲፈጠሩ ሁላችን እንወያያለን። አሁን እንዳሉት ነገሮች ተፋዘው ይቀራሉ። ለዚህ ደግሞ የተደራጀ አካል ቢኖር በህግ ዘንድ ቆሞ ለኢትዮጵያ ቤተ እስራኤሎችም ለማንኛውም ግፍ ለደረሰበት ይደርስብኛል ለሚል አካል የሚታገል ቢኖር የተሻለ ነው።
0: እኛ ከዚያ ስንደርስ ከዚያ ቦታ ስንደርስ እንሞክራለን። ከዚያ ቦታ ስንደርስ ግን ውሃ እንተ የገባበት ዋሁን ነው የምንቀረው።
2: አሁን አዎ በጣም ያሳዝናል። ለወላጅ ታዳጊ ልጅ እንደዚህ ሲቀጸር ሲገደል ያሳዝናል። ግን እዚህ ላይ እኮ አንድም ሰው ወንጀለኛ ነብሰ ገዳይ እስከ እድሜ ብታሽ ስንት እስከሚሞት እስከ ዕለተ ሞቱ ድረስ እንዲሞት ፍርድ ቤት ቢፈርድ ተከሳሹ አሁ ይህን ነገር የግድያ ያለ አምባጓሮ ግጭት አይቀንሰውም እኮ የሚቀንሰው አይቀንስ አይደለም።
0: ለምን አይቀንሰውም? በጣም ነው የሚቀንሰው። ይህን ሁሉ ጠበቃን ውሎለት እንደገና ማሻሻያ ይሁንለት 10 ዓመት ተፈርዶ እንደሆነ ወደ 6 ዓመት 3 ዓመት እየተቀነሰ እየወጡ ነው የምናያቸው እኮ። የገደለ ሰው እኮ በህጉ መሰረት ወሬቱ በሚለው የገደለ ይገደል ነው የሚለው፣ በህጉ ይውጣ አይደለም የሚለው። እኛ ግን ይህን አይደለም እየተከተለ ያለ ነው። ያ ነገር ቢሆን ሁሉ ሰው ህይወቱን ስለሚፈራ ሁሉ ሰው ተከባብሮ ይኖር ነበረ።
1: ጥሩ ሀሳቡ ግልጽ ነው። ግን አቶ ሸቱ ባለው በተጨባጭ ሁኔታ ምን ለውጥ እናምጣ በሚለው ትኩረት ብናደርግ ጥሩ ነው። ህጉን ለማስቀየር ብዙ መሰራት ያለበት ነው። አሁን ለጊዜው ይጠቅመናል ወይ የሚለው ነው። እና እናመሰግናለን። በርካታ አድማጮች ስለሆነ ባጭሩ፣
0: አዎ እኔ የተስማማሁት አንዲት እናታችንም ደግሞ አንዱ ወንድማችንም ሲያቀርብ የሰማሁት ከግላችን ከራሳችን ከገንዘባችን ገንዘብ ቀንሰን ያው የህግ ጠበቃ የተባለው ጠንካራ የሚገኝ ከሆነ እንደገና ገብቶ ካልቀለጠ ይህን መንገድ ብንሞክር ይሄ የተሻለ ይመስለኛል። ግምት ነው ያለው።
1: ጥሩ እናመሰግናለሁ
0: ድምፅ ስለተሰጠኝ
2: እናመሰግን። መልካም ሳምንት። ደናውን ልንች አሁን ወደሚቀጥለው ስናልፍ ወይዘሮ አዲስ አለም ወዳጄ ከቅራቲያም ከየት ነው? ከቅራት መላኪ ባለተሳሳት መስመር ላይ ናቸው። ወይዘሮ አዲስ አለም ጤና ይስጥልን።
3: አብሮ ይስጠን ወንድሜ፣ እንደምናችሁ? በጣም አመሰግናለሁኝ።
2: እንዴት ነዎት?
3: ክብሩ ይስፋ ምስጋናው ይድረሰው። ሸቧቶ ብለኩላ ለሆላ እስራኤል
2: ደህና ነን። ባልደረቦች ሰጠኝ ዘመን ወርቅ ነሸቴን ይዘን ነው ስቱዲዮ ላይ
3: ሁላችሁንም። እኔ ስመዘርዘር ጊዜ ስለሚያቃል
1: ለሁላችሁ ከተባለ በቂ።
3: ሁላችሁም በጣም አመሰግናለሁኝ። ለሁሉም ደግሞ መልካም ሳምንት።
2: በጣም ጥሩ። እንግዲህ አስተያየቶ?
3: እኔ አስተያየቴ እንኳ ዛሬ ላይ ምልህ በሊባኖሱ በኩልም ባለፈው የሰጠሁት አስተያየት አለኝ። ምክንያቱም ድርድር ተብሎ ድርድር ተጀምሯል፣ ግን ድርድሩ ሁለዚህም እኛን ሲጠቅመን አላየንም። ምክንያቱም እሱ ለድርድሯ በድርድሯ ሰዓት ራሱን አደራጅቶ እንደገና ተጠናክሮ ለምሳሌ እንደተቆጠቆጠ ቁጥቋጦ ሲቆረጥ አንድ ዛፍ በዳርና ዳሩ እንዴት ነው አቆጥቁጦ የሚመጣው? ምክንያቱም በዚያን ሰዓት ምልምል ያላደሉትን ሁሉ መልምሎ አጠራቅሞ እንደገና ተጠናክሮ ይመጣል። ይሄ ነገር ጉዳት ነው የሚያመጣብን። ወደኋላ ደግሞ የኛ ወታደር ባሸገሸገ ሰዓት ደግሞ በድርድር ምክንያት ተለያዩ ነገሮችን በዚህ አካባቢ ይተክሉ ይጠምዱና ችግር ጉዳት ላይ እየደረሰ ነው መልሶ። ድርድሩ ተጨባጭነት የለውም። እንደገና ደግሞ የራሱ መንግስት ደግሞ አቅም ከለለው አግዙይ ብሎ ይሄንን አሸባሪ ድርጅት እንዲጠፋ ፍቃድ መስጠት አለበት። ራሱም ደግሞ እገዛ መፈለግ አለበት። ከቻለ ችሎ ያስፈታ፣ ካልቻለ ደግሞ እገዛ ፈልጎ መስፈታት አለበት። እንዲተውሎ እስከመቼ ነው የሚል ነበረ። ያውን ሰሞኑንም በድርድር መልክ ተይዞ እያለ ግን የሚሆነውን ነገር እያየን ነው።
2: ወይዘሮ አዲስ አለም አዎ፣ በርግጥ ጦርነት መዝለተላል። በመጨረሻ ከብዙ ጊዜ ደመፋሰስ ከብዙ እልቂት ብዙ በንብረትና በሰው ህይወት ከጠፋ በኋላ መጨረሻ ላይ ወደ ሰላም ድርድር መደረጉ አይቀሬ ነውና በዚህ ከአንድ በጎን ለጎን ከጦርነት ያለ በዛ በኩል ድርድር ማድረጉን ተገቢ አይደለም እያልሽ ነው?
3: ድርድሩ እኮ መልካም ነበር። ነገር ግን እኮ የምንደራደረው እኮ ከተዋጊያችን ጋር አይደለም፣ እንደ አሻንጉሊት ከተቀመጠ መንግስት ጋር ነው እየተደራደርን ያለ ነው እኮ። እንዴ ለምንድን ነው እንደዚህ መሆን ያለበት? ለማን ነው ይቀል? ለምንድን ነው የራሱን የፋርማ ነው አካባቢ ሳይቀር ለምን ነው የማያፈነደው? ካልሆነ ምንድን ነው ቀልድ ነው እንደ ተይዞ ያለ? ውድ ምርጥ ልጆቻችን እኮ ነው እያጣን ያለነ። እንዴ እያንዳንዱ ቤት እኮ ይሄ መከራ ቢገባበት በምን መልኩ እንደሚያንገበግበው እሳት እንደረገጠ እያንዳንዱ ያውቀዋል። ግን ለሁላቸው ይድረስ ለሁላችን ይድረስ እያልኩ አይደለም። የሚሞቱት የሚሰዉት ጀግኖች ሁሉ የእኛ ልጆች ናቸው። እውነት ነው የምላችሁ። እኔ ዛሬ ላይ በይቱ መግባት ትቸዋለሁ። ምክንያቱም እኒህ ጀግኖች ልጆቻችን እዛ ጋት መሆናቸውን ባየው ቁጥር ይገርማችኋል። ኦክቶበር 7 አንስቼ እኔ ቴሌቪዛ ራሱ ከቤቴ የለም አውጥቸዋለሁ። አጋጣሚው ምንድነው እዛ ጋ የነሱን ትሙን አየመጣ ሲገጨር በምን አይነት መልኩ ውስጤ እንደሚታረር ስለማውቅ።
1: አሁን እንግዲህ የሊባኖስ መንግስት ህዝበላን መቆጣጠር ካልቻለ
3: ይስጠንና
1: ካልቻለ ለህዝበላ ይልቀቅ። እዛ በኋላ ህዝበላ ቀጥታ እስራኤልን ይግጠም። እዛ እንዳለ ሊባኖስን እስራኤል መንግስት እርምጃ ካልወሰደ በአሁኑ ሁኔታ ለውጥ ይመጣል ወይ የሚለው የብዙዎች ጥያቄ ነው። የሰሜን እስራኤል ነዋሪዎችም መንግስት ሁሉ የሊባኖስ መንግስት ተጠያቂ መሆን አለበት ነው የሚሉና ትንሽ ውስብስብ ነው። ወይዘሮ አዲስ አለም
3: በጣም ከባድ ነው። ሌላው በይቅርታ ጋር ባጭሩ እውነት ለመናገር አሁን ለምናገረው ነበር የገባው። ነገር ግን የሀገር ጉዳይ ደግሞ መቀመጫዬን አለ ሰውየው ሾሆግቶት ይባላል እና የወገኖቻችን ጉዳይ ነው። በጣም እየተቸገር ነው። ምንድን ነው መልሳችን? ምንድን ነው እኛው ለዚህ ወጥተን ካልጮህነ የሚነገርልን ወይም የሚሰማልን ነገር የለም። የወገኖቻችን ነገር ጸጭረጭ ብሎ ቀረ። ተሰቃየነ በናፍቆት በስስት እውነት ከዛ ሳይጠግቡ ከዚህ ሳንጠግብ ተቸገርነ። ኧረ ምንድነው የሚበቃና ለኛ
1: አሊያውን ነው የሚሉ
3: እና
2: የቀሩ አዎ ብዙ አመት እየጠበቁ።
3: ኧረ እባካችሁ ወገን እባካችሁ፣ ኧረ እባካችሁ እውነት ስለህዝበስራኤልናጠቦቻችን
2: ወይዘሮ አዲስ አለም አዎ፣ ሰብአዊ ጥሪ ነው።
3: መረናል እውነት መረናል።
2: አዎ እዚህ ላይ ደግሞ ትግል በብልሃት ወገንን ለማስመጣት ደግሞ አሁን በሀገር እስራኤል ደግሞ ፖለቲካ ምርጫም እየተቃረበ ስለሆነ
3: እኛ ሁለዚህ ምርጫ ላይ ነን ወይ? እኛ ሁለዚህ ምርጫ ላይ ነን ወይ? የእኛ ልጆች ምን ነው በ15 በ16 ዓመታቸው የጦርነት ጥሪ ይጠራሉ። ግን ከመጡ ወዲያ በሰከንድ ነው ወደ ጦርነት የሚጠሩት። እስከሚመጡ ግን ለምን እዚያ ተሰቃይተው እንዲኖሩ እዚህ ያለኑ ልጆች የሚታልባ እንዲያልኩ?
2: ፖለቲካ ጨዋታም ያስፈልጋል። የፖለቲካ ጨዋታም ያስፈልጋል።
3: የፖለቲካ ጨዋታ እየሆነማ እኮ ነው። ታዲያ ዛሬ እኛ መምረጫ ሆነን የቀረው
1: ወይዘሮ አዲስ አለም፣ እዚህ ላይ እኔ የእርስዎን ሀሳብ የምደግፍበት ነገር አለ። አሁን ለምሳሌ በኢትዮጵያ የሚጠባበቁ ቤተሰቦችን ለማምጣት ጦርነት ነው፣ በጀት የለም፣ የተለያዩ ነገሮች ይባላል። በአንድ በኩል ከሌላው ዓለም ሰሞኑን እንኳን ባለፉት 2 ሳምንታት كهند يمتو أديس جبهة تلو بتورن توك كليل العالم يمتو إن جاهم يتدنكو بتورن توك كفرنسا يمتو يتبال يتدنك أبتكوني تعلنا إيه إنه عون نجاروش إنه رجاي بلو يالله هني تاي تورن هني تانجي إثيوبيا يودانن وكلو يالله سواج بزو مسرات يالله باتشو نجار على تورن تونو يبادل بليلا قبل مني متال يتوبي على مني كوي على لوك تورنة زمال زمال كهندري سماتو نا بونت عندنا يازورورو تككلناه
3: لا من ما صار هندل ساتني جا هنا تناها لو هنا تمني أدات يلهم كانوا تناعارين سويتلو على كانوا يشتن وفيلو على نو مرتبيان مرتبياتش انت توي تسافسلو مرتبيان نكسس بلو أرا مرتبة من بلادنا كسر لنا على لوها يعني أنا ما عندي قط مو تطعم قط ما يفجنا مرتبة من هذا الرجع يعني أنا ما هذا بالقط ما يفجنا نبر على شكرني الله كني أنا ما له لمن ما سلف بتكار قارينت بعيد قارينت لو جنا شو بيسارو نورا وناس له على وند ماله وكان النخان مستمع كاسد مستمع سسلا سامات يتكمت أصلا يزل إسرائيل جت الرأي كلها هؤلاء هؤلاء داعية لكن أصلا من الأجواء تأتين تتكلم وش هاي واشن آه بس تدري زي جبت وان عند زي جبت را جين جين زيادة ركوي بس هو أجر بس ديت يا الله شو تنال قطر باشون فتمنى الله سجنا كلنا نجرا شون تتأشوا دنيا تمنى الله
2: البزيد من ده يسباوي تريكونه وعمسكنا لو كن بس التاوي بونه عند لايو مصر.
3: نحن نقدر على التفاعيم، على التفاعيم عندنا شجاعية. لجاتنا
1: استمرنا في التفاعيم. جنسنا سبب مصر تطلع بتبزونا غير نعم نكتاتل. نمسكنا. إيش
3: مسكنا؟
1: كت أدمج قندريت مسمر لين دلشناو. ألو قندريت ده منوش.
4: أنا أتكلم ده من الله شو شهواته.
1: كم سامنت؟
4: لرديو سرعتني له الله شو فيهم لاد ما توش بعمله سلام بيانه.
1: سلام بلنا بس كي حساب شنك كافين؟
4: أنا عندي حساب كمان من يولونا لسنا ثم هذا. بمثل مريض درجة. بند ماشين لجاتين لسرعته بس هو سيلا سردر بزيد ميو. دعوادنيوش وطن الشاسي جبا وطن الجنان الشاسي جبا مسراتنا مرتو دعوادنيوش هنا الشاسي مقابل تاي زارين ما مسرات على البيبلو لسرا وتو ده ديس لتجدله ليش بوازانو بيعال بمندنو بوازن بوازنينة
1: بتشلتنية
4: بتشلتنية إنتو سرايب الواسط وجدوا كاس كارادستو يزومتو يا كان جيلا جيتا فرجا يا لما تو جوغا وكارو في لك تلقانتا تنتكي على الرساله اللي انت ما بوزن الناس اللي بالو بوزن الناس اللي بالو كو واسلو حاسين بيت جنكو حاشو موتشو بدم تايكاتا تلوت كوارتو بنزل على الناس موت هيبالا ايكو اسلو وسنو اكدو جتكونو سيواتا قدكو يبدل በእኛ ልጆች ስንት ግፍ ነው የሚሰራው? ይሄ ግፍ ደመት ሰማይን ቆርጣ ወርዶ ይሄ ልጅ እኮ የመጀመሪያም አይደለም የመጨረሻም አይደለም።
1: ምን ይሁን አሁን ወይዘሮ ጎንደሪት ምን ይሁን አሁን? አንዳንድ ጊዜ አሁን እንደዚህ ተባለ እንደዚህ ስለተባለ በግዴለሽነት ሳይደናገጡ ሳንደናገጥ አሁን አንዳንድ ጊዜ ፍርድን እኮ ማስቀየር ይቻላል። እንዲያውም ብዙ ነገሮችን ማስለወጥ ይቻላል። ምን ህብረተሰቡ ምን ማድረግ አለበት? ፍትህ በትክክል እንዲሰፍን ከመናደድ ከመረበሽ ወጥተን ስልት በተሞላበት እንዴት ነው መስራት የሚቻለው? በማንኛውም ነገር
4: የኛ እኮ ችግራችን አንድ ነገር ስናይ እንጫጫለን። እንደ ምጣድ ላይ እንደወደቀ ተልባ ሲውል ሲያድር ያን ረስተን አዲስ እንጠብቃለን። አሁን መሆን ያለበት እንደኔ አስተሳሰብ ማለት ነው ህብረተሰቡ ባንድ ሆኖ ጠንካራ ወረድን ማቆም አለበት። ለዛሬው ቀን ብቻ ሳይሆን ለነገውም ጭምር በየወሩ እያወጣጣነ ደሞዙን እየከፈለ አንድ ነገር ኮሽት ያሰው ይመጣ እንዲቆም
2: አንድ ብቻ ደቃን ወንደሮ ጎንደርት ያለው አው በጠንካራ አንድነትም ያስፈልጋል። እንደዚህ የመሳሰለን ጥቃት ባንድ ላይ መቋቋም በሚቻለው በህግና ፍትህ በሚመለከት አሁን በቅርብ ጊዜ ቃለ ምልልስ እናደርግ ለሰላማ ሊቃውንት እንደዚህ አይነት ሐሳብ አንስተታለች በሬዲዮ። አንድ ድርጅት ተጠበቃ ጠንካራ ጠበቃ ለዛም ለመሳሰለ ባስቸኳይ እርዳታ እንደዚህ በሚደርስበት ጊዜ ገንዘብ ማሰባሰብ እናደርግ ብላለችና ህብረተሰባችን ሐሳቡ በጣም ዞሮ ጎንደሪት ሐሳቡ በጣም ገንቢ የሆነ ነው። ህብረተሰባችን ይሄን ነገር ባንድነት ሰርዋል ብለሽ ታስቢያለሽ ወይ? አሁን
4: ያስፈልጋል። ይሄ ቁስል እኮ ያንድ ሰው ቁስል አይደለም፣ የሁላችን ቁስል እኮ ነው። ወላድ የሆነ ቁስል እኮ ነው። ለምን ነው ህዝቡ ማለት ይሄ በየወሩ 100 ብር ያለ ነው ስንት ሺህ ህዝብ ነው ያለ ነው? በየወሩ 100 ብር ብናወጣ እኮ ሚሊዮን ሰበስባለን። ወጣቱ እንደወጣት በሰላማዊ ሰልፍ ሄዶ ከሚቀጠቀጥ ሽማግሌው ያለውን ከሚበላው ከቢታውለም ከሚቀበለው ጌታችን በውስጥ ድርና ሄደው ከተኛው ሞተ ተብሎ ረሳ መጥቶና ትቀበላለች። ሊሰሩ ወጥተው ከተገደሉ ልጆቻችን ግን ለውስጥ ድርናው ግን አይ አረነሱ ተብሎ አይናቁም። እየተጎተቱ ጀብ ነው እንጂ መከራቸውን የሚያውት የተቀን እና ታዲያ ለምን ሆነ ውስጥ ድርና የሚሄዱት? ለምን ሆነ የሚያገለግሉ ልጆቻችን? ውስጥ ድርና ጨርሶ ነው ልጅ የተገደለ እና ይህ ልጅ የዚህ ልጅ ነጻነት ለማውጣት ሁላችንም በእውነት የምትሰሙ አድማጮች በሙሉ ወላድ የሆናችሁ እናት የሆናችሁ ነገ ከኔ አይደርስም አትበሉ። ከማን ደጃፍ እንደሚያንኳኳ አናውቅም። ሁላችንም አንድ ሁነን አንድነት ፈጥረን አንድ ነገር እንስራ።
1: ጥሩ ግልጽ ነው። አንድነት እንፍጠር። አንድነት ሆኖ ብዙ ይሰራ ነው። እናመሰግናለን ወይዘሮ ጎንደር።
4: አመሰግናለሁ።
2: እሺ፣ በጣም ሐሳብ ጥሩ ገንብ የሆነ ሐሳብ ነው። አንድ አድማጭ መስመር ላይ ስላለን ወይዘሮ ጎንደር ደና ቆይታ መስመር ላይ ያሉ እናት ናቸው። የሆነ እስኪ መስመር ላይ እና ተነስተለን
5: ተነስተለ ያገርጅ እንዲያና ያያይሻጋው
2: ተነስተለን ወይዘሮ ከተማ
5: አኔ አስረስ ነኝ።
2: ያ ወይዘሮ አስረሳው እንዴት እንዴት አወቁ? አዎ፣ አንድ ገጠር መንደር ነዋሪዎች ነበር በሀገር ኢትዮጵያ። አዎ ወይዘሮ አስረስ
5: ታሃቷቸው ስለሆነ መርወጥ ነው እና እኔ መጋገር የፈለኩኝ እኔ በእነዚህ በተገደሉት አሽከሮች ነው። እኔም አንዲቱ ነኝ። የኔ ልጅም እንዲያብሎ ተገድሎብኝ
2: መቼ ተገደለ ልጅሽ?
5: ሁለተኛ ወር በ21 አሙስ ስራ ምሽት ወመጥቶ በ22 አርብ ማልዳ ነው የገደሉብኝ።
2: በጣም ያሳዝናል።
5: አጎቴ መጥተው እንደፈቸ ያገር ልጅ መጥተው አተዛዘኑ አላቀሱኝ። በነ መላኩ ሰለሞን በነ ዳኒ መርታ በወንድሜ ልጆች ላይ ሀነር የሳልፈትና ብለው በ24 ተቀበረ በ30 ለሊት።
2: የስንት አመት ልጅ ነበር?
5: የሰላሳ ሁለት ነው ግን የሟሉት ስምለው በጠድያ ነው መቸም ተከክል አይሟሉም የሰላሳ አንድ ብለው ነው የሟሉተኝ።
6: ማለት ከአራት አመት በፊት መሆኑ ነው?
5: የአራት አመት የሰላሳ ሁለት ነው እንድቹ እያነጋገረኝ ያለን ሳይሟሉት ቀርተው ነው እናንተ ታነጋገረ
1: ያለውን ሁኔታ እናጣራና እኛም የደረሰው እንደው ሰፋ አድርገን ሰውን ሊላቀን እናናግሮት።
2: እስኪ አዎ በአዲስ ነገር ነው የሆነብን ወይዘሮ አስራስ
5: እናናናኩ ሰላም አመነጋኒ ማለት እንደው ሳስተላልፍልኝ እንደው ሙላው ሳልጠየቅ እንደው ሙላው እናት መቅረት በጣም አይተሰራኝ።
2: አይ ወይዘሮ አስራስ አይዞሽ በርቺ ሀዘን ዳርቻ ይሆን እንጠይቃቸዋለን። አይዞን እንጠይቃለን። እሺ
1: የባናል ስሜቱ ያለውን ሁኔታኛ ማጣጣል እንዴት ነው በምን መልኩ ነው የሚለውን እርሶ ያሉትንም ፖሊስንም ጠይቀን ያለውን ለሽ
5: ጋርቸቪያን እንደነዚህ ተገደለ።
6: አሁን ቅርብ ጊዜ ነው የተገደለ
5: ሳሲ ታብለት ይለምባ አሁን አጥኛው ወር ነው በሃያ አንድ ቀን ነው ስራ ምሽመረታ ድሮ መጥቶ በዚያው ነው በሃያ ሁለት ነው የገደሉ ቢያርማልያ
2: ኦንኑ ሲማር አው ቃላት የለም። አው በጣም ይሄን ነገር እንጠይቃለን። አይዞነ የሀዘን ዳርቻው ወይዘሮ አስረሰ
5: በቀውለ ግራጓት ወልቆት እንደሃኔ ነፍስታሉ ነበር ቢናገሩ
1: ያለውን እናጣራለን
2: ካቸዋለን። ወይዘሮ አስረሰ ምን ወጣቱ ትውልድ በጣም በሚያሳዝን በጣም ብዙ ወላጅ ያዝናል እና አይዞሽ በርቺ
5: እንደቋመ ጭርስ ሲያረጉ ቆይታት ይለችው
2: ምሽ በይ እንደውላለን
1: ያለውን ነገር አጣርተን እርሶንም እናናግሮታለን በሰፊው። በጣም እንግዲህ እኛ ነገሩ አዲስ ነው የነብን ያለውን ሁኔታ ለማናገር እንሞክራለን። አይዞት በርታይ በሉ።
5: እናንተማ አዲስ ነው ግን በሽርተን ግን ሙላው በተላቢ ነው እንትን እያሉ የረኮወት ነው አሬ ነኝ እንዲች ብያቀረሁ
2: አንቺ ሮቦት ነው የምትኖሪው?
5: አብሮ ያደለ ነበር።
2: አዎ አይዞሽ አይዞሽ ወይዘሮ አስረሰ በይ ያዘን ዳርቻው እንጠይቃለን። አይዞሽ አይዞነ ምን ይሁን ነው ከና ቆይ ሽንግስ ደህና ሁኚ ደህና ሁኚ በይ አይዞሽ
1: ከምሰማ።
2: አሁን እንግዲህ ወደ አድማጮች እየተሰናበት ነው። የዘለከ ሁለት ሰዓት ላይ ወጥሽ ሻዝ አጠናካሪዋ የዜና ቅንብር የዜና በማቅረብ ረገድ ባልደረባዬ ወርቅነሸት እናመሰግናለን። የቴክኒክ ባለሙያችን አላይ ቤን ሻባት
1: ኢላይ
2: ቤን ሻባት የቴክኒክ ባለሙያችን ነው። ሰጠ ዘመነ
1: እናመሰግናለን።
2: አዎ ማታ ልክ 7 ሰዓት
1: አሁን የነበረውን የሴትዮዋን ጉዳይም በደረጃ እናጣራለን።
2: ሰጠናል ነው እንዴ? እሺ እንደይካለን እናጣራለን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ከነስተልን ክብራትና ክብራን አድማጮቻችን እንደምን አመሻችሁ። የለተ ሁድ የምሽት ፕሮግራማችን ነው ጀመረ። ሁሉ አስቀድመን መልካም ምሽት እንዲሆን እንመኛለን። ለቱ ለኢብራን ዘመን አቆጣጠር የምርሾን ካፍኪሜል በኢያር ታፍሽን ፔቫብ ሲሆን እንደ አውሮፓውያን ዘመን አቆጣጠር ሜይ 10 ቀን 2016 ዓ.ም ተብረት ነው። እንደ ኢትዮጵያውያን ዘመን አቆጣጠር ግንቦት 2 ቀን 2018 ዓ.ም ተብረት ነው። የቴክኒክ ባለሙያችን ዮሲንታ ኖሪ ሲሆን የስቱዲዮ ተረኛ አስተናጋጆች ሻያው ደግና ሰጠኝ ዘመነነን። የተከበራችሁ አድማጮቻችን በቅድሜ ሰዓቱን ዜና እናሰማና ዛም ወቅታዊ ዘገባ ከቀረብን በኋላ በሱዳን አድርገው ሲመጡ የሞቱ ወገኖችን መታሰቢያ በተመለከተና ከየመኑ ዘለቀ ቤተሰቦች ጋር ያካሄድነውን ቃለምልልስ እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከእኛ ጋር እንዲሆን አስቀድበን እንጋብዛለን። አሁን የሰዓቱ ዜና በሻያው ደግ ይቀርባል።
0: ሰጠኝ ዘመነ አመሰግናለሁ። አርስተ ዜና ሂዝቦላ ሽብር ፈጣሪ ከሊባኖስ ወደ ሰሜናዊ እስራኤል ተፈራዎች ሮኬቶችና ሚሳይሎችን ተኩስ እንደቀጠለ ነው። የጦር ኃይሉ ጠቅላይ ኢታማጆር ሹም ዘሚር በተደጋጋሚ እንደተናገሩት የመከላከያ ሰራዊት በአስቸኳይ ተጨማሪ ወታደራዊ ኃይል ያስፈልጋል አሉ። የሻይ አውራጃ የይሁዳ ክልል ፖሊስ ዛሬ ከሰዓት በኋላ በብሔራዊ ደህንነት ሚኒስትር ኢታማር ቤንግቢር ላይ የጉዳት ዛቻን ባስመለከተ ምርመራ ጀመረ። አንድ ተጠርጣሪ ግለሰብ አስሯል። ኢራን ጦርነቱን ለማቆም ከአሜሪካ የቀረበላትን የሰላም ሀሳብ በተመለከተ ምላሿን ለፓኪስታን አስተላለፈች። በእንግሊዝ ሀገር ውስጥ ጸረ ሰሜናዊነት ክስተት ማዕበል መባባሱ ለእስራኤል እና ለይሁዳዎችም አሳሳቢ ክስተት ሆኗል የሚሉት ዋና ዋናዎቹ ናቸው። ዝርዝሩን እንሆ። የእስራኤል መከላከያ ኃይል ወታደሮች ወደሚገኙበት ደቡብ ሊባኖስ ሂዝቦላ ሽብር ፈጣሪ ከሊባኖስ የወነጨፏቸውን ሮኬቶች በአየር ላይ እንዳሉም አምክኗቸዋል። ባለፉት ቅርብ ሳምንታት ውስጥ የእስራኤል ጦር ከ30 በላይ ሂዝቦላ ታጣቂዎችን ደምስሷል። በተያያዘ ዜና የእስራኤል መከላከያ ሰራዊት የክፊር ብርጌድ ኃይሎች በአዛ ሰርጥ መካከለኛ ቦታ ላይ ከቢጫው መስመር ድንበር በስተ ምስራቅ የሚገኝ ሁለት የመሬት ውስጥ መተላለፊያ ዋሻዎችን አወድመዋል። የጠባባቂ ወታደሮች ምስክርነት በሊባኖስ ሂዝቦላ ድሮኖችን ስጋትን በተመለከተ የጠባባቂ ወታደሮችም እንደ ጨዋታም እና አሳሳቢ መሆኑን ተናገሩ። የጦር ኃይሉ ጠቅላይ ኢታማጆር ሹም ዘሚር በድጋሚ እንደተናገሩት የመከላከያ ሰራዊቱ በአስቸኳይ ተጨማሪ ወታደራዊ ኃይል ያስፈልገዋል አሉ። የውጭ ጉዳይና የመከላከያ ኮሚቴ የክነሴት በአካሄደው ዝግ ውይይት ዋና ኢታማጆር ሹም አያይዘውም መደበኛ አገልግሎት ማራዘሚያም እንደሚያስፈልግና የሰራዊቱን ፍላጎት የሚያሟላ የተጠባባቂ ሕግና የውትድርና ምዝገባ ሕግ ሊጸድቅ ይገባል ብለዋል። እነዚህ ነገሮች ካልተደረጉም የመጠባበቂያም የሚሉይም ስርዓትን እንደሚፈርስም አስጠንቅቀዋል። ይህም በእስራኤል መንግስት በኩል የወታደሮችን በሙሉ የሀገሪቱን ዜጎች ለውትድርና አገልግሎት በኩልነት ይዝመቱ የሚለው ሕግ በጣም አከራካሪ ጉዳይ እንደሆነ ነው። የሻይ አውራጃ ይሁዳ ክልል ፖሊስ ዛሬ ከሰዓት በኋላ በብሔራዊ ደህንነት ሚኒስትር ኢታማር ቤንግቢር ላይ ጉዳት ዛቻን ባስመለከተ ምርመራ ጀመረ። ሚኒስትሩን ለማጥቃት ዝቶበታል ተብሎ የጠረጠረ ግለሰብ ፖሊስ በቁጥጥር ስር አውሎ ሄብሮን ፖሊስ ጣቢያ እየመረመረው ነው።
3: ብሪታንያ ጸረ ሰሜናዊነት ክስተት በማዕበል መባባሱ ለእስራኤልና ለዓለም ይሁዶች ማሳሳቢ ክስተት ሆኗል። በብሪታንያ በሺዎች የሚቆጠሩ ይሁዶችና ይሁዶች ያልሆኑ ዛሬ በለንደን ከተማ በሚገኙ ጠቅላይ ሚኒስትሩ መኖሪያ ቤት ፊት ለፊት ሰላማዊ ሰልፍ ወጥተዋል። ሰልፈኞቹ የደህንነት እጦትን ስሜትን በመቃወም የብሪታንያና የእስራኤል ባንዲራዎች አውለብልበዋል። በአውሮፓ የዜና ወኪሎችን የዜና ዘጋቢያችን ዶብ ጊልሃርም የብሪታንያ ዋና ራብ የሃይማኖት መሪ ኤፍራይም ባደረጉት ንግግርም ይህንን የይሁዳን ጥላቻ ለመቋቋምና ለዛሬ የወጡት የተቃውሞ ሰላማዊ ሰልፍ የወጡት ይሁዲዎች ብቻ ሳይሆኑ ይሁዳን ያልሆኑም ጭምር በመሆኑ ያስደስታል ብለዋል። ኢራን ጦርነቱን ለማቆም ለአሜሪካ ያቀረበላትን የሰላም ሐሳብ በተመለከተ ምላሿን ለአሸማጋይ ፓኪስታን አስተላለፈች። ሁለቱን ወገኖች በማስታረቅ ላይ ያለችው ፓኪስታን የኢራን ምላሽ ከተቀበለች በኋላ ለአሜሪካ አስተዳደር አስተላልፋለች። በኢራን የዜና አገልግሎት አስናም እንደዘገበው ከሆነ ኢራን ምላሽ ለአሜሪካ ያቀረበችው ሐሳብ ትኩረቱ ጦርነቱን ማቆምና በባህር ላይ ደህንነት ማረጋገጥ ላይ ነው። እንደዘገበው ከሆነ ዋናው ዓላማው በሆርሙዝ የባህር ወሽመጥና በፋርስ ባህረ ሰላጤ ጦርነቱን ማቆምና የባህር ላይ ደህንነት ማስጠበቅ ነው። የኢራን ፕሬዝዳንት መስዋድ ፓዝካሽያን በኤክስ ማህበራዊ ገጽ ባሳፈሩ ጽሑፍ እንዲህ ብሏል። ለጠላት አንበረከክም። ስለ ውይይት ወይም ድርድር የሚነሳ ወሬ ካለ ደግሞ እጅ አንሰጥም። የአሜሪካ የኢራን ህዝብ ደህንነቱን የመከላከያ መሳሪያ ያስፈልገዋል ሲሉ ተናግረዋል። ፕሬዚዳንት ትራምፕ ባለፈው ሳምንት በተቀረጸ የቴሌቪዥን ቃለ ምልልስ ላይ አሜሪካ የኢራን የበለጸገ ዩራኒየም ክምችቱን እንደምንይዝ እንይዘዋለን ሲሉ ተናግረዋል። የበለጸገ የኒውክለር ዩራኒየም በተወሰነ ደረጃ እንወስዳለን፣ በሱ ላይ ቁጥጥር አለን፣ ስፔስ ፎርስ የሚባል ነገር አቋቁመናል፣ እናም እሱ አካባቢውን እየተመለከቱ ነው። አንድ ሰው ከገባ ሲወጣም አድራሻውን የት እንደሚገባ መረጃ እያሰባሰበ ይጠቁማል። የአሜሪካ መከላከያ ሰራዊትም እየተከታተለም ይደመሳቸዋል ብለዋል። የኳታር ጠቅላይ ሚኒስትር አልታኒ ከዩዲ የውጭ ጉዳይ ሚኒስትር አርኪቺ ጋር ባደረጉት ውይይት የኳታር ጠቅላይ ሚኒስትር አልታኒ እንደተናገሩት ከኢራኑ መሪ ጋር ባደረጉት ውይይት የሆርሙዝ የመርከቦች መተላለፊያም የሆርሙዝ ወሽመጥ እንደ ግፊት መሳሪያ መጠቀም በባህረ ሰላጤ ያለውን ቀውስ የበለጠ ያባብሰዋል ሲሉ ኢራንን አስጠንቅቀዋል። በኢላትክ ከተማ የሚገኝ የወረዳ ፍርድ ቤት በኖዌ ሐሪፍ ቂቡጽ በላግቦሚር ክብረ በዓል ዋዜማ ውሻን ወደ እሳት ውስጥ በመወርወር የተጠረጠሩ የሁለት ግለሰቦች እስራት እስከ ማክሰኞ ፍርድ ቤት አራዘመ። ዘጋቢያችን አሳፍ እንደዘገበው ከሆነ ሁለቱ ተጠርጣሪዎቹ በሰላሳዎቹ ዕድሜ ክልል ውስጥ የሚገኙ የምስራቅ ኢየሩሳሌም ነዋሪዎች ሲሆኑ በአካባቢው በሚገኝ አንድ የቅንጦት ሆቴል ውስጥ የሚሰሩ ናቸው። ግለሰቦች ለፍርድ ቤት ሲቀርቡ ይህ ለሁለተኛ ጊዜ ነው። ፖሊስ በእንስሳት ላይ የሚፈጸመውን ግፍ በጥብቅ እንደሚቃወምና በድርጊቱ ተሳታፊ የሆኑትን ለፍርድ ለማቅረብ እንደሚሰራም ገልጿል። የአየር ጸባይ ትንበያ ነገ ከእንደ ዛሬው ተመሳሳይ ይሆናል። ከነገ ወዲያ ማክሰኞ የሙቀቱ መጠን እንዳልተጠበቀው ከፍተኛ ሙቀት ይሆናል ተብሎ ይጠበቃል። ወደ ሲቀጥል ወደ ሮብ አካባቢ ደግሞ በመጠኑ ሙቀቱ መጠን ይቀንሳል ቢባልም በሐሙስ ደግሞ ከሰነበተው በጣም ሞቃታማ ይሆናል ይላሉ የአየር ጸባይ ተመራማሪዎቹ። ሰጠኝ የሳቱ ዜና እስከዚሁ ነው።
2: ሻያው እናመሰግናለን።

0: ሲቀጥል ወደ ወቅቱ ዘገባ ሰጠ ዘመነ ስናልፍ የኢራንና አሜሪካ ፍጥጫን በተመለከተ የተኩስ አቁም ስምምነታቸው በተመለከተ ባለፉት ቅርብ ቀናት የአሜሪካ የዚሁ በድርድሩ ላይ የሚያቀራርብ ሀሳቦችን አቅርባ ነበረና ለዛ ደግሞ ኢራን ምላሽ ዛሬ ሰጠች። በአሸማጋይ በፓኪስታን አማካኝነት ኢራን ምን ምላሽ ሰጠች ይሆን?
1: ኢራን እንግዲህ የኢራን ምላሽ እስካሁን የተገለጸ ነገር የለም፣ ግን ኢራን ለፓኪስታን ምላሹን አስተላልፋለች። አሁን ሂደቱ እያለ ኢራን ፓኪስታን አሜሪካ፣ አሜሪካ ፓኪስታን ኢራን፣ አሜሪካ ለፓኪስታን ትናገራለች፣ ኢራን ደግሞ እንደዛ ፓኪስታን ናታው መሃል ላይ ሆናና መልሷን እንደሰጠች ነው። ትልቁ ትኩረት የተሰጠው በአሜሪካ በኩል የዚህ የኒውክሌር ጉዳይ ነው። አሁን የባለስቲክ ሚሳኤል፣ ሌሎች አስተዳደር ለውጥ ምናምን የሚባሉት ነገሮች እየተረሱ የመጡ ይመስላል። የኒውክሌር ጉዳይ ግን ትልቅ ቦታ እንደተሰጠው እና እንዲያውም ፕሬዚዳንት ትራምፕ እኛ እናውቃለን ይሄ የተብላለው ወይም ደግሞ ዝግጁ የሆነው የኡራኒየም ማዕድን የት ቦታ እንዳለ ወደዛ የሚቀርብ አካልን እንጎዳዋለን ያሉበትን ሁኔታ ሰምተናል። እንግዲህ ምናልባት ሊያግባባቸው ይችላል የሚለው ሁኔታ በቀጣይ ቀናት የሚታይ ነው። ግን ኢራን ምላሿን ሰጣለች ተብሏል። እንግዲህ ፓኪስታን ደግሞ እነን ሁኔታውን መርምራ ለአሜሪካ ታስረክባለች። አሜሪካ እንግዲህ የምትወስነው ይሆናል ወይ ጦርነቱ ሊጀመር ነው ወይስ ስምምነት ሊደርሱ ይችላል ወይ የሚለውን የሚወስን ጉዳይ ነው የሚሆኑ የሚታየውና የአሜሪካና ኢራን ጉዳይ አለየለትም። አሁንም ዛሬ ራሱ ኢራን በመካከለኛው ምስራቅ ጥቃቷን እንደቀጠለች ነው። በተባበረችው አረብ ኤሚሬትስ ላይ ድሮን እንደተኮሰች ተነግሯል። እና ይህ ጉዳይ ካልቆመ ጦርነቱ ሊመለስ የሚችልበት ሁኔታ አለ። ግን ምናልባት ካለው የኢኮኖሚ ሁኔታ አሁን ማነቆ ውስጥ አስገብታታለች ኢራንን አሜሪካ። እንደውስጥ ስለምትዳከም ኢኮኖሚው ብዙ ጫና ስለሚያደርግባት ልትስማማ ትችላለች ብዬ ነው ማስብ። አንድ ግልጽ የሚሆን ነገር አሜሪካ በፍጹም ለኢራን የኒውክሌር ጦር መሳሪያ ባለቤት እንድትሆን እድሉን የምትሰጣት መስሎ አይታይም። ሻያ የምትጨምሩ ካለ
0: በዚህ ላይ በእርግጥ ጠቅሰዋል። በእርግጥ ይዘቱ ምን እንደሆነ በዋናነት አሸማጋይ ሆና የምትገኘው ፓኪስታን እንደሆነች ነው። የጨዋታ ሂደት ሁኔታ ነው የሚሆነው በሁለቱ በአሜሪካና በኢራን መካከል የሚቀርቡ የሰላም የሚያቀራርብ ሀሳቦችን ትራምፕ ካቀረቡ ቀናት አልፈዋል እና በዛሬው ዕለት ኢራን ምላሿን ሰጣለች ለፓኪስታን። ፓኪስታን ደግሞ ለትራምፕ ምላሹን ሰጣለች። አሁን የኢራን ዜና እንደዘገበው አስናይት ዜና አገልግሎት እንደዘገበው ከሆነ ኢራን ምላሿ ለአሜሪካ ያቀረበችው ሀሳብ ትኩረቱ ጦርነትን ማቆምና በባህር ላይ ደህንነትን ማረጋጋት፣ ይህም የነዳጅ ዘይትን ዋጋ በጣም ችግር የሆነው የሆርሙዝ ግዙፍ የሆኑ መርከቦች መተላለፊያ እሱን ማረጋጋት፣ በዚህ ላይ ሰላም እናገኝለት የሚል ሀሳብ ያቀረበ
1: የአሜሪካን ጥያቄ ምላሹን ትቀበላለች። አሁን ትልቁ ነገር እኮ አሜሪካ እኮ ለማረጋጋት ችግር የለባትም፣ ግን ኢራን አዎንታዊ ምላሽ ትሰጣለች ወይ ነው።
0: አሁን እንግዲህ ምላሽ ትራምፕ የእሳቸውን እንግዲህ ከኢራን ምላሿን ተቀብለዋል። እንግዲህ የሚቀበሉት ለመሆኑ ለጊዜው አልታወቀም፣ ግን አልቀበልም ብለው ካሉ ጦርነቱ እንደገና ይቀሰቀሳል። እንግዲህ እናየዋለን በቀጣይነት።
1: ሌላው ሻያው በዚህ በእስራኤል መከላከያ ሰራዊት እንደውም ከ10,000 በላይ ተዋጊ ወታደሮች እንደሚያስፈልጉ ይነገራል። አሁንም የጦር ኃይሎች ኢታማጆር ሹም እያል ዛሜር በአስቸኳይ መከላከያ ሰራዊቱ ተጨማሪ ተዋጊ ወታደሮችን ይፈልጋል ያሉበት ሁኔታ አለ። በዜናም ተመልክተዋልና በተለይ ደግሞ በዚህ በተጠባባቂ ቁጥር የሚያገለግሉ ብዙ ያገለግላሉ፣ ጭራሽ ደግሞ የማይዘምቱ አካላት አለና ይሄ አከራካሪ ጉዳይ እንደቀጠለውም እንዴት ተባለ።
0: ለመንግስትም ከተቋቋመበትም ጊዜ አንስቶ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሚመሩት ጥምር መንግስት ሁሌ የሚከራከርበትም ሆቅ ግዩስ ውትድርና አገልግሎት ህግ ማውጣት የሚለው ጥያቄ እስካሁን አልተቋጨም፣ ገና ነው። አሁን በኩልነት ደረጃ ሁሉም በዋዳነት እንግዲህ የሀሪዲም ሃይማኖት አጥባቂ ይሁዳውያን ወጣቶችም አንዘምትም በማለታቸው በጣም የፖለቲካ ንትርክ ነው ያዘ ርዕሰ ጉዳይ ነውና አሁን ባለንበት እንግዲህ ጦርነት ከጥቅምት 7 ኦክቶበር 7 2023 ዓመተ ምህረት ጀምሮ ከሁለት ዓመት በላይ ሁለት ዓመት ተኩል ጦርነት ነው የቆየነውና በዚህ ላይ ቀላል አይደለም። ብዙ የህይወት መስዋዕትነትም ከፍለናል። አሁን ይህን በቀጣይነት ደግሞ በቂ ኃይል በቂ ወታደራዊ ኃይል አስፈላጊ ስለሆነ ወደ 10,000 ቢያንስ እንዲያው ባስቸኳይ ወደ 10,000 ወታደሮችን ምልምል ወታደሮችን ይፈልጋል ብለዋል። ይህንን በተመለከተ የክነሴት የደህንነትና የውጭ ኮሚቴ ምስጢራዊ የሆነ ዛሬ በተደረገ ስብሰባ ላይ ኤታማዦር ሹም በቦታ ተገኝተው ይህን ጥሪ ይህን ንግግር ያደረጉት ተብሏል።
1: አስፈላጊ ነው።
0: በጣም አስፈላጊ ሁኔታ ስለሆነ እኩልነት ባለው ሁኔታ
1: አስገዳጅ መሆን አለበት። አንዱን አካል አንተን አስገድደው እኔን የማያስገድዱበት ሁኔታ መፈጠር የለበትም። ሁሉም የህብረተሰብ ክፍል ማገልገል አለበት። የአብዛኛው ወጣት በ18 ዓመቱ ውትድርና ይሄዳል። ሌላው ደግሞ 18 ዓመት ጀምሮ ይማራል። በ3 በ4 በ5 ዓመት ዲግሪውን ይዘውጣል። ያኛው ደግሞ ለሀገሪቱ ይለፋል። እና በእውነት እዚህ ላይ እንደው ማንም ይሆን ማንም የቀኝ ግራ ማዕከላዊ የሚባል መንግስት እኩል ለወጣቱ አገልግሎት የሚሰጥ አካል መፍጠር ያለበት መስሎ ነው የሚታይ።
0: በእኩልነት የሚለው ቃል እኮ ሁሉም ወላጅ፣ ሁሉም ለሀገር ዳር ድንበር፣ ሁሉ ወጣት እድሜው 18 ዓመት ሲሆን መደበኛ የውትድርና አገልግሎት ይዘምታል። እና ሁሎችም እስካሁን አንዘምትም እያሉ እንቢ የሚለው የህብረተሰብ ክፍል እሱም ማካተት አለበት። አሁን እኮ እነዚህ የሃይማኖት አጥባቂ ሀሬዲም ህብረተሰብ ይሁዳያን ብቻ ሳይሆን ሌሎችም ደግሞ የእስራኤል ዜጎች አሉ አይደለም? አረብ እስራኤላውያን እንግዲህ አዎ፣ እነሱ ደግሞ በዚህ ዙሪያ ለሀገር ዳር ድንበር ለውትድርና አገልግሎት ምንም ተዋጊም ወታደር ባይሆንም ያው ገንቢ የሆነ በውትድርና ሆኖ ደግሞ አገልግሎት ማበረከት ይኖርበታል። እንግዲህ ህግ መውጣት አለበት።
1: በጣም የሁላችን ሀሳብ ነው። ሻየው እናመሰግናለን። የተለያዩ ቃለ ምልልሶች አሉን፣ ወደ እሱ እናልፋለን።
0: የተከበራችሁ አድማጮቻችን፣ ከዚህ ቀጥለን ከያብኔ ከተማ ማዘጋጃ ቤት የሞቄድ ክሊታ ዋና ኃላፊ እንግዳው ያዕቆብ ጋር በነገው ሰኞም በከተማዋ የመታሰቢያ ስነ ስርዓት ይሆናል። ይህም ሁላችን እንደምናስታውሰው ከዛሬ 40 ዓመት በፊት በሱዳን ምድረ በዳ እንደ ቅጠል ረግፎ የቀሩ በእስራኤል ወገኖቻችን የመታሰቢያ ስነ ስርዓት በያብኔ ከተማ ይፈጸማል በነገው ዕለት ተብሏል። እና ከዋናው ወደ በፊታችን ሐሙስ በእርግጥ በሀገር አቀፍ ደረጃ መንግስታዊ የሙታን መታሰቢያ ስነ ስርዓት እና በኢየሩሳሌም የተዋሃደችበት ቀን ነው ክብረ በዓሉ መታሰቢያው ስነ ስርዓት የሚሆነው። እና ከዛ በፊት ደግሞ በሀገራችን የሚገኙ ከተሞች አስቀድመው የመታሰቢያ ስነ ስርዓት ያደርጋሉ። እና አቶ እንግዳው ያዕቆብ ጤና ይስጥልኝ፣ እንደምን አለ?
2: ጤና ይስጥልኝ አቶ ይሻየው፣ እንዲሁም አድማጮቻችን
0: ደህና ነን። እስኪ እንዲያው አጥር መጠን ባለው ሁኔታ በእርግጥ በነገ ሰኞ በያብዴ ከተማ የሙታን የመታሰቢያ ስነ ስርዓት ዝግጅት አለ የሚል ሰማንና እንዴት ነው?
2: በመጀመሪያ ደረጃ አቶ ይሻየው ይህን እድል ስለሰጣችሁኝ እጅግ አመሰግናለሁ። ያው እናንተ ትብብር ለእኛ በጣም ትልቅ ነውና አሁን አንተ እንዳልከው በነገ ዕለት ስነ ስርዓት ያው የሙታን መታሰቢያ ስነ ስርዓት እናካሄዳለን። በየአመቱ እንደምናካሄደው ያው ነገ ከምሽቱ 6:30 ፕሮግራማችን ይጀምራል። እንግዲህ መጀመሪያ ከ6:30 በማህበራዊ መስሪያ ቤት አጠገብ በስማቸው የተሰየመ ኪካ ወይም ሰርክል አለና ከዛ ከካህናቶች እንዲሁም እንግዶችም ይመጣሉ። ከእነሱ ጋር በመሆን ጉንጉን የአበባ ጉንጉን ታስቀመጥነ በኋላ ከዛ በኋላ ወደ ቤት ሰለሞን አናርኪስት ሻሎሽ አዛ መደበኛ ፕሮግራማችን እንጀምራለን። እንግዲህ ከዛ ቤት ሰለሞን ሁላችን በመገኘት በ7 ሰዓት ያው ወገኖቻችን ይመጥናል ያከብራል ብለን ያሰብነውን ፕሮግራማችን እንጀምራለን እናካሄዳለን። ብዙ ጥሩ ብለን ያሰብናቸው ፕሮግራም አለን እና በዚህ ህዝቡ የአብኔሶክ በመገኘት በሰዓቱ በመገኘት እንዲሳተፍ ጥሪያችን እናቀርባለን።
0: አሃ ነብሳቸው ይማርና አሁን የምታሰቢያ ሐውልት ላይ የሙታን ስም ዝርዝር ተጽፎባቸዋል እስከዚህ ላይ ንገረን።
2: የሙታን ስም ዝርዝር ታውን አልተጻፈም ግን ያውም በእንግዲህ ወደ 3 4 አመት ይሆናል ይሄ ቦታ ከተመደበ ያው ከዛ ግን ያው የጽሑፍ አለበት የሶርስ ስም ሳይሆን የሶርስ ስም ገና ለወደፊቱ በእግዚአብሔር ዳታ ይሆናል ብያስባለሁ ግን በእነሱ ስም ተብሎ የተሰራ ኪካር አለ እንግዲህ እዛ ነው ምን ጀምረው ከዛ ካናቶች ይመጣሉ እንደዚህ ከተማው ከንቲባ ይገኛሉ ሌሎችም ነው ምዶች አሉ ከዛ ያበባ ጉንጉን በማስቀመጥ ከዛ በኋላ ወደ መደበኛ ፕሮግራማችን እነድና ፕሮግራም የሚሸጡን ፕሮግራም እንጀምራለን ማለት ነው።
0: በእናነት አዝንተኛ ቤተሰቦችስ አዎ በኢትዮጵያ በስዌዳን ያላነሱ እንደ ያብኔ ከተማ ይኖራሉ ብዙ አዝንተኛ ቤተሰቦች በእናነት በጣም ህመም ነው ቀላል ነገር አይደለም እስካሁን የማይዘነጋ ነው የማይረሳ ነገር ነውና በርግጥ በዛም ስለመጣው የስቃይና መከራ ያለበትን ሁኔታ ስለሆነ ነው ብዙዎቹ ነው ሞተው የቀሩብንና ወደ ቅድስት ኢየሩሳሌም የሀገር ፍቅር የቅድስት ሀገር ፍቅር ላይ ያሉ በጎዳና ሞተው ቀሩ በዋናነት በሱዳን ምድር አሁን እነሱም ያምኔ ከተማ አዝንተኛ ቤተሰቦች እንዴት ደህንነታቸው እንዴት ናቸው በዚህ በነገ ምሽት ላይ በተቀዳሚነት የሚገኙበት ቦታ ዝግጅት ነው አይደል
2: እነሱማ በደንብ ነው በዋነኝነት እነሱ ይመጣሉ ለእነሱም የአበባ ጉንጉን አዘጋጅቶላቸዋል ያው በሙታን ቤተሰቦች ስሙ ነው አንድ ሁለት ሰው መርጠን እነሱ ያው የጉንጉን አበባውን ያስቀምጣሉ ከዛም ለእነሱ ያው ወጥተው እንዲናገሩ ያላቸውን እንዲያሳትፉ ቅድሚያ በመጀመሪያ ጊዜ በመጀመሪያ ደረጃ ቅድሚያ የምንሰጠው ያው እነሱ ነው እና ጀም በክብርን በካህናቶች ብና በተለይ በካህናቶች ብንጀምርም ያው ለእነሱ ቅድሚያ እንሰጣለን ህብረተሰቡም ይበልጡ እነሱን ብሎ ጎረቤት ስለሆኑ እነሱ እነዚህን ወገኖቻቸውን ልጆቻቸውን ወላጆቻቸውን አጥተው ቀብረው የመጡ ወገኖቻችን እነሱ ወንድሞቻችን እዚህ የሚኖሩት በያብኔ ከተማ የሚኖሩት ለእነሱ ቅድሚያ እንሰጣለን ይገኛሉ በየአመቱም ይገኛሉ።
0: አሁን በነገ ሰምሽ ማምሻውን ምነገስ ሰኞ በ6 ሰዓት 6 ሰዓት ተኩል አካባቢ ጀምሮ ስለ ስርዓቱ እንደሚጀምር የመታሰቢያው ብለናል። እንግዲህ በቀጣይነት የበርግጥ ዋናው በመንግስታዊ ብሔራዊ የመታሰቢያ ስነ ስርዓት የሚሆነው የፊታችን ሐሙስ ኢየሩሳሌም ሀርሄር ጼል ተራራ ላይ ነው የሚሆነው። ለዛስ ቅድመ ዝግጅት አላችሁ ወይ?
2: ያው ኢየሩሳሌም ለሚሄዱ አንድ አውቶቡስ ሐሙስ አንድ አውቶቡስ አዘጋጅተናል። ያው ሰኞ ነገ ሲመጡም በደንብ እናስታውቃለን እስከዛ መቼም ጊዜ አለን ብለን ነው እንጂ መሄድ የሚፈልግ በየአመቱ እንደሚዘጋጀው አንድ አውቶቡስ ተዘጋጅቷል። መሄድ የሚፈልግ ኢየሩሳሌም ያው መሄድ ይችላል። ቢመዘገቡ መልካም ነው ግን ብዙም እስከዛሬ ከአንድ አውቶቡስ የበለጠም ስላልሄደ ባይመዘገቡም ያው አንድ አውቶቡስ አዘጋጅተን ለማንኛውም አንድ አውቶቡስ ተዘጋጅተናል። ይህን ዘጋጃለ ሰዓቱ ይነገራቸዋል በሰላም ደርሰን እንመጣለን በእግዚአብሔር እርዳታ።
0: አሃ እንግዲህ ለማጠቃለያ ለዚህ ለመታሰቢያ ስነ ስርዓት በያብኔ ከተማ ነገ ምሽት ለሚመጡ ያለህ ተጨማሪ አስተያየት ማጠቃለያ?
2: እንግዲህ ለማጠቃለያ የተከበራችሁ ወገኖች ያብኔ ኗሪዎች በዋትስአፕም በሌላም መንገድም ለዚህው እንዲነገር አድርጌያለሁ። አሁን ይህም ተጨማሪ ነው እንግዲህ ታሪኩንም እናስተላልፈው ለትውልድ ለሚመጣው ትውልድ ለልጆቻችን እኛንንና ይህን ታሪክ እኛ ራሳችን ቀርበን ማስታወስ እነዚህን የሙታን ወገኖቻችን ማስታወስ ብቻ ሳይሆን ታሪክም ጭምርት የሁላችን ታሪክ ስለሆነ ይህን ተሳትፈን በዚህ ቀን ፈረንጆች ሲመጡ እኛም አብረናቸው ጋር በመገኘት እነዚህ ወገኖቻችን እንድናስተዋውቃቸው አንድ ላይ ሆነን እናስተዋውቃቸው እና ብዙ ስራ ያስፈልጋል ብዙ ስራ ጠይቆናል ብዙ ነው እንግዲህ ከወረረ በላይ ነው እንግዲህ በዚህ ዙሪያ መነሳራ ብዙ ጥሩ ጥሩ ገለጻዎች አሉ እንደዚሁም ኤግዚቢሽንም ታሩኻም አዘጋጅተናል ይሁላ ብዙ ውጣውረድ የሚጠይቅ ጉዳይ ስለሆነ ህዝቡ መጥቶ እንዲታደምና በአንድ ላይ እነዚህ ሙታን ወገኖቻችን አክብሮ በአንድ ላይ ሆኖ እንድናስታውሳቸው በትልቅ አክብሮት
0: በቅርብ ያሉት በያብኔ በቅርብ ርቀት የሚገኙም መሳተፍ ይችላሉ በዚህ መታሰቢያ ስነ ስርዓት
2: ሁሉም በዚህ መታሰቢያ ስነ ስርዓት ሁሉም ያምኔ ውጭም ያምኔ መተው መሳተፍ ይችላሉ እንግዲህ እስከዛሬ እግዚአብሔር ተመሰገነውን ህዝቡ ጥሪያችን በማክበር የመጣ ይሳተፋል ያስተዋውሳቸዋል በሁሉም ነገር ተሳታፊ ነው ልክ እንደተለመደው ዛሬም በዚህ አመት በነገ ሁለትም መጥተው እንዲሳተፉ እንደሚሳተፉ ትልቅ ተስፋ አለኝ
0: ስልክ ቢጠይቁስ እንደዚህ ለመሳተፍ በዚህ በቃብር በዚህ መልክቱ እንደሚደርስ ነው የምታስበው ወይስ የሚያስተባብር የስልክ ቁጥር ነገር ማስቀረት ፈልጋለ
2: ስልክ የሚፈልግ በግሌ መደወል ይቻላል 050-795-1771 እኔ ስልክ የሌለው የያምኔ ሳይሆን ብዬ አስባለሁ መደውለው መጠየቅ ለማንኛውም ለአሙስም ሆነ ለነገው መጠየቅ ትችላላችሁ ብዙ እየታውን ቀደም እነ ምንድነው የምንተባብለው ሰዎችም ደውለውልኛል በዚህ አጋጣሚ ይህን እድል ልጠቀምና እጅግ አመሰግናቸዋለሁ ለትብብራችሁ ለሀሳባችሁ ደስ የሚል ህዝብ ነው እኔም በኩራት በደስታ እያገለገልኩት ነው
0: እሺ እናመሰግናለን አቶ እንግዳው ያዕቆብ
2: እናንተም አመሰግናቸዋለሁ ለትብብራችሁ እግዚአብሔር ያክብርልኝ ሰላም ሁኑልኝ
0: ሰላም ደናሁን
1: ጤና ይስጥልን ክብራትና ክብራን አድማጮቻችን እንዲሁም በፌስቡክ እና ዩቲዩብ የምትከታተሉን በሙሉ እንደናላችሁ እንግዲህ ዛሬ ባለፈው የእስራኤል ነጻነት ቀን ሊከበር ምሽት ላይ በጭወያ ህይወቱ ካለፈው ወጣት ይመኑ ወይም ቢንያሚን ዘለቀ የተሰዎች ጋር መጥተን እነሱን ያለው ሁኔታ እንዲያብራሩልን እዚህ እንገኛለን ቤታቸው ፔታቲክባ ድረስ እንደምን አላችሁ አቶ መለጠ ዘለቀና ወይዘሮ የሻባባ ዘለቀ
3: እግዚአብሔር ይመስገን
1: እንግዲህ ይመኑ ህይወቱ ካለፈው ለሳምንታት አልፈዋል በጣም ከባድ ነው መላ የሀገሪቱ ህዝብ ነው ሀዘኑን የተካፈለውና ቤት ነው እየበረታችሁ ነው ወይ
3: አዎ እኛ እግዚአብሔር ይመስገን ለሟች ይብላኝ እንጂ ሰው እርጥብ ነው በነደደው በተቃጠለው ልክ አይነድም እኛ ምን እንሆናለን እየበላን እየጠጣን እንዲሁም ወገናችን ታጠገባችን ተጎናችን ሆኖ በማረጋጋት ያለኝ እግዚአብሔር ይመስገን ነገር ግን የይመኑ ሞት ራሱ አይደለም የሞተው መላ ቤተሰቡንና እንዲሁም የእስራኤልን ህዝብ ነጭ ጥቁር ቀይ ሳይል ሁሉን ያሳዘነን ድርጊት ነው የተፈጠመው በእውነቱ ነገር በአገር ሰላም አገሪቱ ሰላም በሆነችበት ሰዓት በውስጥ ከኛው አጠገብኛው ጎረቤት ይህ ነገር ይፈጠማን ብያል ነበርም ይሁዲን ይሁዲ ይገሏን ብዬ አስቤ ማላውቅም ነገር ግን ይህ ተከሰተ ይህ ከምን አንጣርና ተምን አቅም ማነስ እንደሆነ የሚፈጠረው አላውቅም እኔ ድኑን ለባለስልጣኖች ብሰጥና እነሱ ተመራምረው ችግሩ ከምን ላይ ነው ስርዓተ አረበኝነት የነገሰው ከምን አንጣር ነው የሚለውን እነሱ ቢያጣሩና ቢከታተሉ ይሻላል ናየኖ ያለ ይመኑ
1: አዎ ከባድ ነው ወይዘሮ ሻባባ ይመኑ ስንተኛ ልጅ ነው እንዴት ነው እንዴት ይገልጹታል
4: አንተ ታው ሊቆይ ይሻላል ይመኑ ልጅ አራተኛ ልጅ ነው እዚህ ሀገር እንመጣ ያው አራት ልጅ ዘን እየመጣነ እሱ ይመኑ ያመት ተስምንት ወር ሆኖ እዚህ ሀገር የደረሰነ ያው በሚገባ በማወልም በጋን ተምሮ ተዛም ለቤተሰፌር ደርሶ ትምህርቱን በሰነ ስርዓት ያጠናቀቀ ልጅ ነው ትምህርቱ ጎን በጎን ሰርቶ ራሱን የቻለ ልጅ ነው በ14 አመቱ ነው ልጅ ስራ የጀመረ ትምህርቱን ጎን በጎን እየሰራ እየተማረ ራሱን የቻለ ልጅ ነው ተኛ አንድም ቀን ወይም ለጫማ ወይም ለልብስ ብሎ አስቸግሮና ያውቅም በ15 ዓመቱ በ16 ዓመቱ የኦፍንዋ ረሻዩን አውጥቶ መግዛት አትችልም ቢሉት እንኳ በትልቅ ወንድሙ ስም ኦፍንዋ ገዝቶ ራሱን የቻለ ልጅ እዛም ሁለተኛ የወጥቶ ረሻዩን አውጥቷል። ይህም ሁላት ያረግኛ አንድ ሸቄል አረዳ ነው ለራሱ ራሱ የሚስተዳደር ልጅ ነው የነበረ። እዚህ ጎን በጎን ወንድሞቹን ትንሾቹን በማገዝ ትምህርት ቤትን የባገባ እሱ ያወጣ እሱ ቢያገባቸው እኛ እያወጣነ የሚያግዘነ ልጅ ነው የነበረ።
5: ከባድ ነው። በተለይ ደግሞ በቪዲዮ የተቀረጸውን ተጠርጣሪዎች ብዙ ድርጊት ሲያደርጉ ያየንበትን ሁኔታ ሁሉም ያሳዘነው ነው እና እንደው የዛን ቀን ምሽት አቶ በለጠ ስራ እንደሚሄድ ይመኑ ያውቁ ነበር?
3: ያው የዛለትስ ያው በያመት ባል ምሽት ስለነበረ በዛለት ተጓደኞቹ ጋር አሉት ጓደኞች ከነሱ ጋር ወጡ አምሽቶ ከዚያ ከመለሰን ደግሞ ባሉን በትልቁ ለማክበር ወደ ያብኒ ወደ ሚቶቹ ቦታ ሄደን ለማክበር ተዘጋጅተን ሁሉን ነገር አዘጋጅተን ልነድ ነበረ። እኔ ግን በዛን ሰዓት ተሰራ መኖሩን አላወቅኩም። ያው አመት ባል ነው ጓደኞቹ ጋር ነው ዝናና ብዬ ነው የነበረ። ይገርማም ከዚህ ላይ ግን አንድ ትንሹ ልጅ መጨረሻው ልደት ነበረው የውማት ማውት ልደት ነበር የሚከበር ከዚህ አክብሩልኝ ቢል እኛ የምናከብርልህ በያብኔ ነው ከሚቶች ጋር ነው በዚያውም ያጎቴ ልጅ አንዱ የሚከበርለት ነው እና አብረን ነው የምናከብርልህ ብለህ ነው በዚያ ደለል ነው። ነገር ግን የተደረገው ድርጊት እንደዚህ አይደለም፣ እኛ እንዳሰብነው አይደለም። ከሌሊቱ 3:30 ሲል ደሌቱ ተቆፈቆፈ፣ መዝጊያው ተቆፈቆፈ። አንዷ ልጅ ተነስታ ከፈተች። እኛ እንደተኛነን ነበር። አረ ፖሊስ ነው አለች። አይ እኔ ፖሊስ ጀርባዬን ባጠና እኔ ምን አለብኝ ፖሊስ ቢመጣ ባለ ሰዓቱ ብዬ ተነሳው ቀረው። አይ የመኖ ሰው ጋር ተጋይቶ አሁን ሐኪም ቤት ነው አሉኝ። እኔ የቀልድ ወይም የጠርሙስ መወራወር ወይም የቦክስ ነው መስሎኝ የነበረ በእውነቱ ነገር እንዲህ ያለ ቁርጥ ነገር ይደርሳል ብዬ አልነበረም። ከዚያም በኋላ አድነ ሙኒት ተጣድፈን አዘምነን ደረስነ። ያ ሁኔታውን ቀደም ምኖረው በረሃ ልምድ ስላለኝ የሞተ ሰው እና ያልሞተ ሰው መለየት ችሎታ ስላለኝ እናቲቱ እንዳላስደነግጥ ብዬ ነው እንጂ ያው እንደሞተ እንትን አልኩኝ። ነገር ግን እንተ ሐኪሞች ፍቃድ ሳናገኝ ልጃችን ሙቷን ብሎ ማወጁ በሀገር

0: መጽናናት ነገር ነው ሲያሳዩን የነበረ እና
1: አሁን እንደሚሉን የዛን ቀን የእስራኤል ነጻነት ቀን ምሽት እንደተወጋ ነው በጩቤ ህይወቱ አልፎ ያለው።
0: እንግዲህ እነሱ በሆነ ነገር ተባትበው ዘውታል። ያው ወደረቱ ላይ የግፊት ነገር አይቻለው። ሌላው ሰውነቱ ግን ያው በጥኖ ነው የሆነ። ልጅን በዚህ መልኩ ማየት እንደው ራሴን ቀየረኝ በማለት ሁላ ደርሻለሁ። ለእግዚአብሔር ሁላ ራሴን ቀየረኝ። 60 ዓመቴ ነው እንግዲህ ምን ላደርግ ነው ቀየረኝ በማለት ሁላ ለእግዚአብሔር ተማጥኛለሁ። ነገር ግን አልሆነም። አንድ ነገር ከሰው ግጭት የሌለው ከሰው እርቅ የሌለው ሁልጊዜ መስማማ ሁልጊዜ መሳሳቅ በደበት የበላይ አዛዥ እንጂ አስተባባሪ እንጂ ዝቅ ብሎ የማይተባበር ልጅ ሁልጊዜ ሁሉ የሚወደው የሚናፍቀው ልጅ ነው የነበር። በዚህ መልኩ ልጃችን በትልቁ ተጎድተናል።
1: በጣም ሁሉን ያሳዘነ ድርጊት ነው። እንዲያው ከዛ በፊት ከልጆች ጋር ይጣላ ነበር ወይ? ይመኑ እስኪ ወይዘሮ ሻርማ።
2: ይመኑ ተጣልተው አያውቅም። ጠብ የሚባል ትምህርት ቤት አንስቶት ያድግ አንድም ቀን ተጣልቶ ቤት ሰፈር ተጠርቼ ማላውቅ ወነሽ ተሰጦ ማውቅ ልጃችን በጥሩ መግባር ያደገ ልጅ ነው። እኔ ብቻ ሳይሆን ያሳደግኩት ወንድሞች አሉኝ። የተመሰገነ ይሁን። ምሽባ ትንሽ አይደለንም፣ ወንድሞች አሉኝ። ትንሽ ወንድሞች ቤተሰብ ጋር የመጡ ወታደርም የሆኑ ውትድርናቸውን ጨርሰው በስራ ላይ ያሉትን ሁሉ እያስቸገሩ ቤት ሰፌር ስብሰባት ይሆን እኔ ስለሚከብደኝ ኑ እያልኳቸው ወንድሞቼ ናቸው ያሳደጉልኝ። እነሱ በመተባበር ነው የልጅ ጥሩ ተግባር ይዞ ያደገ በእነሱ ላይ ነው። እና ልጅ አንድም ቀን ተጠርቼ አንድም ቀን ወንሽ ተቀብሎ ቤት ውሎ አያውቅም። በስነ ስርዓት ነው ያደገ። ትልቆችም ቢሆን በስነ ስርዓት ያደጉ ልጆች ነው ያሉ ወንድሞቼ ጎን በጎን እህቶቹም ወንድምየውም በተግባር ነው ያደጉ ልጆቻችን። እኛ እዚህ አካባቢ ብዙ ሀበሻ እንደዛ የለነንም። ወጠን ገብተን ልጆቻችን ናቸው ጎረቤቶቻችን። ማንም ጋር እዛ መዛም ሻባት ምን ምነድበት የለን። ወጣነ ገባነ ተቤታችን ነው። ስራው እየመጣው ከቤቴ ነኝ፣ ሻባትም ተቤቴ ነኝ። ምሽባት አለዱ ልጆች ተምንም ቦታ ህደው ማይውሉ ልጆች ነው ያሳደግኩኝ። አሁን ግን ይሄ ባላሰብኩት ቀን አባቴ ብቻውን ነው ያለ። እናታችን 5 ዓመቷ ነው ተሞተች። በእሷ ሀዘን አመት በዓል በመጣ ቁጥር እያለቀስኩ እያነባው እኔ ተዚህ ሰው የለኝም ብቻዬን ነኝ። ቤተሰብ ነው እጄ ማከብር ቤሳህን ሁሉ እዚህ ሻና ሻና። በዛን ቀን እናታችን አጣነ። ልክኔ 5 ዓመቷ በዛ አመት በዓል በመጣ ቁጥር ቤሳህ በመጣ ቁጥር እያነባሁ እያለቀስኩ አሁን ደግሞ ሳላስብ ልጄን እዚህን ቀን መኪና የለንም። እሱ አከራይቶ ነው የሚመስለኝ። ልጅ በሰዓትናና ማልደዘ እንዲተድ መኪና ተከራይቶ ቢሆን እንድትወስደኝ ማልድ በሰዓት መጠተኛ ያው አጽማወት ነው ስራውን ውዬ በሰዓት ነው መጣ አለ። ማልደ ቴጠባብሶ አድሮ ማልደ ይመጣ ነው ለየነው ተስፋ አርጌ ነበር። ዛም ቤት ተዳድሬ ሄዳለሁ ብዬ ነው አሰጋጅቼ ነበረ። በሶስት ሰዓት ግን ያሰብነው ቀርቶ ልጃችሁ እንደዚህ ሆኖ አንተ ብሎ ነው የተነገረን። እዛ የህጀ ብደርስ መግባት አይቻልም። አንድ ፖሊስና አንዲት ደግሞ አማካሪ ናት ተብላ ደጃፍ ነው የቆዩን። ያው ብትሩ ከባድ ነው ያው ልጅ ስለሆነ ያው ሞክረን እንይለት ብሎ ወደ ፌደር ኔቶ አገባ። እዛ 11 ሰዓት ይሁን ሰዓቱን ራሱ አላውቅም። ድንጋጤው ጋር ሰዓቱን ስንት ሰዓት እንደሆነ አላውቅም። 2 ሰዓት እና እንደዛ ነው ኔትዋህ ብሎ ያገቡት። እዛ ወደ 6 ሰዓት የፈጀ ኔትዋህ ነው አሉ። ቁርጥ አላስቀምጣቸው ትንል ወጠው 6 ሰዓት የፈጀ ኔትዋህ ነው ብለው ነገሩ። እዛ ደግሞ 1 ሰዓት እንደዛ ቆዩና ድግም ይገባ ነው አሉ። እዛ እኔ አሁን ታላይ መግባት የለበትም ፌደር ኔትዋህ ቅድሙ አርፍዳችሁበት አሁን ደግሞ ማይነኝ አሉ። እዛ ያው ታልደነገጥሽ አገበሻሉ አገብታችኝ አየሁት ማየው ካሽማን ነው ተተብትዋል ይታየለውም።

0: ነው እንጂ ካር ላይ ወርቀበታን ይዙት ይታያቹ እስቲ እንታያቹ ወንድሞቼ እስቲ አገሪታ ዘም አሁን እዚህ ላይ ካር ላይ ወርቀበታን ደርጄ ላይ አሁን እዚህ ላይ ካር ላይ ወርቀን እስቲ ይታያቹ እስቲ አገሪ ፍራዴ ወይ ወይ አሁን እዚህ ላይ ካር ላይ መኛን ዘው ወይ አራት ጀመሪያ አረይማን ወዲ አልጀላውም ልጅ ወይ ወይ ወይ አልጀላውም ልጅ ወይ ወይ ወይ ወለዛ ምን ድቆነው ልጅ ተለየኝ
1: ደፋኝ ዘሮሻ ባንዲ ጻና ማለት ነው ለሌሎች ልጆች ደግሞ ማሰብ ይገባል
0: እንዴትም የምጣና ነኝ ወንድሚያ አይ ወንልኝም ያቤ መጫሩዙ አዳለዙም አልጀል አረይ ማን ወዲ አናራን ጀዋዲ ወይ ወይ ወይ
1: ከባድ ነው የውላችን ሀዘን ነው ሁሉም ሀገር ሁሉ ነው ያዘነ ዘንቱ ጀምሮ እንደው የነበረው ሁኔታ ሁሉ ነው ያሳዘነ በቪዲዮ ከተለቀቀ በኋላ
0: አይ ጀዋዲ
1: አቶ በለጥ አሁን በመርመራው ሂደት ምን እየተባለ ነው እንግዲህ በዚህ ሳምንት በተጠርጣሪዎች ላይ ክስ ይመሰረታል እየተባለ ነው እና እስካሁን ለእናንተ እየተነገረ ያለው ምንድን ነው?
2: እውነት ነው መጀመሪያ እንትን ከማለት በፊት እኔ ራሴ ልበልና ሁለት ነገር እኔ ከመጣሁ ወደ 20 ዓመት ነው በ2007 ነው የመጣሁ ግን የእስራኤል ህዝብ ኢትዮጵያውያን ማወቅ ያለበት ዛሬ አንድ ነገ አንድ ወደ አንድ ወደ አንድ ሁለት ሲል እስከ ዛሬ ድረስ ጀሮዬ የሚሰማው ከሌ ሞተ ከሌ ሞተ ከሌን ከሌ ገደለው ከሌን ከሌ ገደለው ነው የሚባል ነበር ስሰማይ ነበር ያንም አዝናለሁ ግማሹ ወደ ዘረኝነት መውሰዱ ጥሩ አይደለም እንጂ መቼም አንዳንዱ ወደ ዘረኝነት ይመስላል ነገር ግን ይህ ማለት የለብንም ይህን ብሎ ከገዛ ደጃፌ ቆፍቁፎ ሀዘን በሰዎች ሳየ ነበረው ከገዛ ደጃፌ ላይ ቆፍቁፎ አንዱን ልጅን ምመካበትን ልጅን ምቆራበትን ልጅን ቋንቋዬን ልጅን አስተርጓሚውን ልጅን ከሚነጠቁኝ እነማን በገዛ ዜጎቹ በገዛ ዘሮቹ ዛሬ ሀገራችን በሰካራ በጦርነት ላይ ያለ መንግስት ዳር ደንበሩን ለመጠበቅ ደፋ ቀና ያለ ስንት ጀግኖች መስዋዕትነት ለመክፈል ቀን ፀሐይ ማታ ጨለማው ውርጩ እየተንከላችሁ በሀገር ሰላም ላይ በእስራኤል ነጣነት ቀን በእስራኤል ነጣነት ቀን ሰላም ነው ብሎ ስራውን ከሚሰራው ናውጣ ስትወጣ ዘግተ ስትወጣ እንወጋለን አሉት። አይ ካራ ምን አግኝታችሁ አለ። ደውለው አስጠርተው ካራ አስመጥተው ጓደኛቸው ወቁት ልጅን ወቁት ገደሉት። እሱም ብቻ አይደለም የገደሉ ቤተሰቡን በሙሉ ነው። እና ከዚህ ለጠየቀ ጥያቄ ፖሊሶች በእውነቱ ነገር ድርጊቱ አሟሟቱ ስለሚያናድ በራሳቸው ወኔ ህጉንም ተንተርሰው በራሳቸውም ወኔ ወጠው ገብተው ከኛ ጋር ኢንፎርሜሽን እየተቀያየሩ እየተከታተሉ ነው። የፖሊሶች እየሰሩ ነው ብዬ ነው ማምኔ።
1: ችግሩ ያለ በእስር ቤት ነው በፍርድ ቤት ነው?
2: በፍርድ ቤት ነው። እኔ ፍርድ ቤት በእኔው ላይ ሳይሆን አሁን ቅድም በማየው ሁሉ በፍርድ ቤት ላይ ችግር
1: ኪንግዴ ፍርድ ቤት ገና በሂደት ላይ ያለ ጉዳይ ነው። ተጠርጣሪዎች አሁን ተይዘዋል። እንግዲህ ፍርድ ቤት እስኪወስን ድረስ ያው ተጠርጣሪዎች እየተባለ ነው የሚነገርና አሁን የጥፋተኝነት ክስ ይመሰረታል ተብሎ እየተጠበቀ ነው እዚህ ሳምንት። እና እንደው እስካሁን እኛ እስካለን መረጃ ወደ 15 የሚሆኑ ተጠርጣሪዎች እንደተያዙ ነው። እናንተስ እንዴት ነው?
2: እኛ ነግረውናል ወደ 19 ተጠርጣሪዎች ተይዘዋል ተብሏል። ከዚያም በላይ ነው የሚሆን ተጠርጣሪው። እኔ የምለው ከዚያው ላይ የቆመ ሁሉ እውነተኛውን ኢንፎርሜሽን ከሌና ከሌ ናቸው ይህን ነገር የተነሰሱት ብለው ታላጋለጡ እነሱ እንደገዳ የሚቆጠሩ የቆመው ሁሉ ፎቶ ሲቀርጡ የነበሩ ሴቶች ሁሉ ከሌና ከሌ ነው ይሄና ይሄ ነው እናውቃቸዋለን ይሄን ከሌና ከሌ ነው ብለው ታልተናገሩ ተገዳይ እንደገዳይ ነው እንትን ማለት ያለባቸው ጥያቄ መሆን ያለበት እንደገዳይ ነው መጠየቅ ያለበት። ለምን እኔ ሞት በየመኑ ያብቃ፣ የኢትዮጵያውያን ሞት በየመኑ ያብቃ። እንግዲህ ከአንድ ላይ ንቁም፣ መብታችን እናስከብር።
1: እንደው አቶ በለጠ እስካሁን እንግዲህ በጣም መነጋገሪያ የሆነ የመኑ ጉዳይ መላ ሀገሪቱን ያንቀሳቀሰ ጉዳይ ነው። ጠቅላይ ሚኒስትሩም ፕሬዚዳንቱም ሁሉ ያነሱት ነው እና በመንግስት በኩል ምን አይነት ድጋፍ እየተደረገላችሁ ነው? አሁን
2: በእውነቱ ነገር እኔ ጠቅለል አድርጌ ነው የምናገረው፣ ኋላ ወደ ጠየቀኝ ጥያቄ መግባት እችላለሁ። በመጀመሪያ ደረጃ የእስራኤል ሕዝብ ደቡብ፣ ምስራቅ፣ ሰሜን እስራኤል ሁሉ የተቻለው ሁለት ሁለት ጊዜ ያልተቻለው ደግሞ አንዳንድ ጊዜ እኔንን ከሐዘን ለማጥናናት ከጎኔ መጦ አጥናንቶኛል። አመሰግናለሁ። እዚህ ከእኔ የደረሰ አይደረስባችሁ፣ የየመኑን የመሰለ ሞት አይደረስባችሁ ወገኔ። ሁሉም ይብሪት ስለማልችል ነው እንጂ እኔ ነጭ ጥቁር ሳልል ሁሉን ነው ማመሰግነው ያለ። በእውነቱ ነገር ይሄ ነው ያለው። ሁለተኛ ደረጃ በተቀደሰችው አገር የአገሪቱን ሕልውና የሚጠብቁት ፓርላማዎች ሁሎችም ደርሰውኛል፣
1: መጠው አስተዛዝነዋል
2: አስተዛዝነዋል። የወጡትም ቢሆኑ የተሰናበቱትም ቢሆኑ ሁሎችም ሚኒስትሮች አስተዛዝነውኛል። አመሰግናለሁ። እኔ የደረሰ አይደረስባቸው። በመንግስት ደረጃ ግዳፍ ላልከው ያው የሀሳብ ግዳፍ አልተለየኝም። ራሱ ክቡር ጠቅላይ ሚኒስትር ቢቢ ናታንያሁ አናግሮኛል። እኔም ነግሬዋለሁ የየመኑ እውነተኛ ፍርድ እስከሚያገኝ ድረስ እንቅልፍ እንዳተኛ ያሉህን ሰዎች እያስተባበር ግፊት አድርግ ብየዋለሁ። አዎ እሱም ወንድሜ ሲሞት እናቴ ያዘነችውን ሐዘን ስለማውቅ የእናቴ ሐዘንም ከእናንተ ላይ ስለደረሰ ምንም ነገር ቢሆን ከዛሬቱ ቀን ጀምሬ ስለ የመኑ ተከታትዬ እውነተኛ እንዲደርስ አደርጋለሁ ብሎ በዚህ ቃል ገብቶልኛል። አመሰግናለሁ ጠቅላይ ሚኒስትር ቢቢ ናታንያሁ። ቢቢ ናታንያሁ ከዚህ ቀጥዬ ምልህ ህዝቡም ሆነ አገሪቱ ከአንተ እጅ መዳፍ ላይ ነው ያለች። ህዝብን ጠብቅ፣ ምድሯንም ዳር ደንበሯንም አስከብር። በአሁኑ ሰዓት ከአንተ እጅ ነው ያለች እና ጠብቀን። ይሄ ሞት ከመጣው ከ18 እስከ 19 ዓመት አንስቼ ከሌ ሞተ ከሌ ሞተ ከሌ ሞተ ከሌ ሞተ እየተባለ መጨረሻው ዛሬ የኔ ልጄ ወደው ልጄ አራተኛው ልጄ ይመኑ ደረሰ። ለዚህ ልጅ ሞት ለዚህ ካራ አይገባው። የሚገባው ኳስ ነው፣ የሚገባው ስኳርያ ነው መስጠት። ይሄ ነገ ደርሶ ለአገሪቱ ምን እኛ ወልደን ወታደር አድርሰናል። እሱ ደግሞ ወላይ ጠቅላይ ሚኒስትር ሊሆን ይችላል፣ ወላይ አንድ ነገር ትልቅ ነገር ሊሰራ ይችላል። እና በአጭር ስለተቀጠፈ የእስራኤል ህዝብ በሙሉ ጥቁር ነጭ ሳይል ከጎኔ ፍርድ እስከሚፈረድ ድረስ ከጎኔ እንዳትለዩ እላለሁ። አመሰግናለሁ።
1: አቶ በለጠ እንደዋውን እንግዲህ አሳዛኝ ነው የመኑ ጉዳይ። ገና ሂደቱ አላለቀም፣ ብዙ ነገር አለ። ፍርዱ ይጠብቃል። ሁሉ ሰው በየጊዜው ሰላማዊ ሰልፍ እናያለን። እንደው ለህብረተሰቡ የሚያስተላልፉት መልእክት ካለ?
2: እኔ በእውነቱ ነገር ሂደቱ ገና ተጀመረ እንጂ አላለቀም። ያንም ብዬ እንግዲህ ሞት ያለ ነው የመኑን ለመጨረሻ እቸዋለሁ። ግን የእስራኤል ህዝብ ፍርድ እስከሚያገኝ ድረስ ልጁ እውነተኛ ፍርድ፣ ቀጥተኛ ፍርድ እስከሚያገኝ ድረስ አብሮ ተጎኔ እንዲሆን ነው ምለው። ከዚህ ቀጥዬ ድሮም ህልም ያለኝ ነገር አለ። በእውነቱ ነገር ይቺ ሀገር አንድ ወንድ ልጅ ተወልዶ እድሜው ሲደርስ 18 ዓመት ሲሞላው ወደ ወታደርነት እንደሚሄድ ሁላችንም አመነንበታን ወልደን ለወታደር ከዚያ በሰላም አገልግሎቱን ጨርሶ ሲመጣ ወታደር የመንግስት ሸለኝነት የሚል ነገር አለው። ይሄ ልጅ በትልቅ ቦታ ነው የነበረ፣ በትልቅ ወታደር ቦታ ነው የነበረ። ተመልሷን ጨርሷን ምን እየሰራ ነው ተብሎ የመንግስት ክትትል የለም። ልጆቻችን ተወሩ ይወድቃሉ። ከዚያ የሽጉጥ ፍቃድ ያወጣሉ። ከዚያም በኋላ ቁመው ተጣይ ላይ ተዝናብ ላይ ቁመው መከራሚያው በእውነቱ ነገር እዚህ ሀገር ብዙ ጠቃሚ ስራ አለ። ዜጋህን ለመጥቀም ስትል ጥሩ ጥሩ ቦታዎች ጥሩ ስራዎች አሉ። የኛ ልጆች ከወታደር የተመለሱት ወታደሮች ጥሩ ሲኔናር ሰጦ ኩርስ ሰጦ ጥሩ ቦታ ላይ እንዲያደርግልን መንግስት እጠይቃለሁ። ሁለተኛ ደረጃ አንድ ወንድ ልጅ 12 ዓመት ሲሞላው ወይም 13 ዓመት ተሞላው አንስቶ በወር አንድ ቀን ስለ ወታደር ህግ ከሆነ ማክናስ ላይ ትምህርት እንዲሰጥ በየቦታው። አዎ የስነ ምግባር ማነጫ ነው። በወር አንደዜ የወታደራዊ ትምህርት የፖሊሳዊ ትምህርት እንዲሰጠው ማንኛውም ልጅ የእናት አባት ፍቃድ አልሰማም ያለ ልጅ ያ ወታደር ቀጥታ መስመር ያስዘዋል ማለት ነው። ይሄ ሁልጊዜ አራት እዚህ አምስት እዚህ በኤሪያ በኩል በሞገደግሊታ ሁልጊዜ የምናገረው እንትን ነው። ልጆች ከአስራ ሶስት ዓመት በኋላ ነው አመል የሚያወጡ። ልጅ እንዲሆኖብኝ ልጅ እንዲሆኖብኝ አይደለም፣ መንግስትን ነው አስጨንቀን ዘንድ 13 ዓመት ተሞላው አንስቶ በወር አንድ ቀን የወታደራዊ ኩርስ የፖሊስ ኩርስ መውሰድ አለበት። ሲኒናር ወደፊቱ አቲድ ለሚመጣው ነገር እንዲማር ማድረግ አለብን። እንዲህ ካልሆነ 13 ዓመት ተሞላው ሲዞር እንዲያመሽ ወታደር ጨርሶም ባልሆነ ቦታ ወታደር ለ7000 ለ8000 ተብሎ ከፀሐይ ላይ በዝናብ እንዳይሰቃይ ጥሩ ቦታ መንግስት ተከታትሎ ኩርስ ሰጥቶ ትልቅ ቦታ እንዲያደርስልን ነው ነው።
1: ወይዘሮ ሻበባ እዚህ ላይ የሚጨምሩት አለ? ለወጣቱ ለህብረተሰቡ የሚያስተላልፉት መልእክት?
3: እኔ ለወጣቶች ማስተላልፈው መንግስት አይደለም ልጆቻችን የሚያሳድጋቸው። ልጆቻችን ከአስራ አምስት ዓመት ባለው እናት አባት ነው የሚያሳድግ ብዬ ነው ማስብ። እነዚህ ልጆች እናት አባት የሆነ ቲወጡም ወጦ ቲገቡ ገብቶ ታሳደግናቸው ታስራ አምስት ዓመት ተሚደርሱ ድረስ ታሳደግናቸው ክፉን በጎን እያወቁ ይሄዳሉ። ከዛም በኋላ ያለው ግን ተረበሹ። 16 ዓመት 17 ዓመት ያለውን ደግሞ ያው መንግስትም ሆነ ባለ ስልጣን ያለ ይቆጣጠረዋል። ከትንሾች ልጆች ግን እናት አባት ታልጠበቀ እናት አባት ታላያቸው በስንቱ ደጃፍ ዳኛ ደርሶ ፖሊስ ደርሶ ልጆቻችን ይጠብቃቸዋል። ይህንን የማስተላልፍ ለእናቶች፣ ለአባቶች፣ ለእህቶች፣ ለወንድሞች ልጆቻቸውን ጥሩ አርገው እንዲያሳድጉ ነው ምፈልግ። ጥሩ ትውልድ እንዲሆን ነው ምፈልግ። ዛሬ ይህንን ልጅ ብናጣ ትናንሾች አሉና እነሱ ደግሞ እንደ ወንድም የሞታለሁ ብለው እንዳይፈሩ ነው ምፈልግ። ልጆቻችን በሰላም ወጠው በሰላም እንዲገቡ ነው ምፈልግ እና እንግዲህ ለሀገራችን ለሀዘናችን ተካፋይ ለሆነ በሙሉ ጥቁር ነጭ ታልል በጠቅላላ መጦ ላስተዛዘንን እናመሰግናለን። እንደ መንግስት ነው የመንግስት ያህል ነው ልጄ አገር ታገር ነጭ ጥቁር ታይል ሰባት ቀን ተተቀመጥነበት ሰዓት አንስቶ ተምንነሳ ድረስ በዘበኛ እንደ መንግስት ሰራተኛ በዘበኛ ሰው ተጠብቆ በዘጠኝ ሰዓት 11 ሰዓት ሰው ታይለየነ ነው ልጄን የሸኘነ። ለሀገራችን በጣም አመሰግናለሁ። ይህን ጦርነት ደግሞ አሳልፎ በሰላም በደስታ እንድንገናኝ እንድንጠያየቅ ሀገራችን ሰላም ያርግልና ሀገር ሰላም ትሆን ነው ሁሉ ነገር ሰላም ይሆንና ሀገራችን ሰላም ያርግልን። እንደዚህ እጃችን የደረሰ ደግሞ አማንም ደጃፍ እንዳይደርስ እመኛለሁ። መጣህ ደግሞ እንደዚህ ላስተዛዘንከን እናመሰግናለን።
1: በጣም ነው እናመሰግን። እኛም እንግዲህ ለመምጣት ስንፈልግ ሀዘናችሁን ችላችሁ ቃለ ምልልስ ማድረግ ቀላል አይደለም። ሀዘኑን እንኳን ሳትወጡ ከእኛ ጋር ቃለ ምልልስ ለማድረግ ፈቃደኛ በመሆናችሁ በጣም ነው እናመሰግን። እግዚአብሔር ያጽናችሁ። ልክ እንዳላችሁት የመኑ ሞት የደስታው ሞት መጨረሻ ሆኖ ሌላው ወጣት ደግሞ በሰላም የሚኖርበት ይሁን። ፍትህ ደግሞ ሁሉም የሚፈልገው ነገር ነው። ሰው እንደ ጥፋቱ እንዲቀጣ ህጉ በሚፈቅደው መሰረት ነው የሚፈልግ ሁሉም። ያንን እንዲሆን የሁላችን ምኞት ነው። ነገሮች ተስተካክለው ነገር ደግሞ ሌሎች ልጆች ጥሩ ደረጃ እንዲደርሱ መልካም ምኞታችን እንገልጻለን። በጣም ነው እናመሰግን።
4: ሸጥ ዘመነ፣ ዘገባው በጣም የሚያሳዝን ነው። በእውነት አዘንተኛ እናትና አባት ስንጉት በጣም አዝነዋል። መላው የሀገራችን ዜጎች ሁሉም አዝነዋል። የሀዘን ዳርቻ እግዚአብሔር ጥናቱን ይስጣቸው ፈጣሪ አምላክ። እንዲያው እንዲህን ነገር የመሰለ ጠብ ግድያ በጣም በሚያሳዝን ሁኔታ ደግሞ የእርስ በርስ በማህበረሰባችን መካከል ያለው የሚያሳስብ ነገር ነው። ልክ የአረብ እስራኤላውያን በእነሱ መካከል ደግሞ በየቀኑ ግድያ አለው። ይህን በተመለከተ ማን ነው የሚያቆመው? በእውነት
5: ሁላችን ነው አንዱ አካል ብለህ የምትለው የለም። መንግስት፣ ወላጆች፣ ህብረተሰቡ፣ ራሳቸው ልጆች ከትንሽ እድሜያቸው ጀምሮ ማስተማር ያስፈልጋል።
4: አዎ፣ በዋናነት
5: በስነ ምግባር እና
4: መልካም ስነ ምግባር ጸባይነት። አሁን ለዘላለም ወንጀለኛ መቀጣት አለበት። በእርግጥም በእስራኤል ሀገር የገደለ የማይገደልበት የወንጀል ህግ የለው።
5: የገደለንም ብትገድል ነገሮችን ሁሌም እንደው አትለውጠውም። አሁን መሆን ያለበት ምንድን ነው? የተሻለ ትውልድ ለመፍጠር ነገሮችን በትዕግስት የሚያይ ትውልድ ለመፍጠር ከልጅነታቸው አንስቶ ልጆችን መኮትኮት፣ ችግሮች ሲደርሱ ደግሞ ያንን ነገር በትዕግስት እንዲያልፉ ማድረግ ያስፈልጋል። መንግስትም ብዙ በጀት መድቦ ልጆች ቤታቸው በስልክ ብዙ ነገር ሲያደርጉ ከሚውሉ ከሚያመሹ ስልክ ራሱን የሳለ ተጽዕኖ አለው። በስፖርት፣ በሙዚቃ፣ በተለያዩ ወጣቶችን ተሰማርተው ጥሩ ደረጃ የሚደርሱባቸው ሁኔታ ማመቻቸት ያስፈልጋል። እኛም ወላጆች ብዙ ገንዘብ ወጪ አድርገን ለልጆች ማድረግ አለብን። ችግሩ ብዙ መስራት ያለብን ሁላችንም ነው። አንዱ አካል አሁን ተወቃሽ ማለት አንችልም። ሁሉም
4: ትክክል ና ምሳሶው ገንቢ ስነ ምግባር ጥሩ ጥሩ ገጸ ግብረ ሰናይ የሆነ አመለካከት ያለው የሚሆነው ከልጅነት ጀምሮ ጥሩ ጥሩ ተምሮ ሲያደግ።
5: ቻይናን፣ ጃፓንን፣ የአውሮፓ አንዳንድ ሀገራትን ስትወስድ ከልጅነታቸው አንስቶ ለልጆች ይሰራሉ። ብዙ ገንዘብ ወጪ ያደርጋሉ። ስነ ምግባራቸው በደንብ ነው የሚገሯቸው። ያ ማለት በትምህርት ቀስ ብሎ እኛ ደግሞ በቃ መብት ነው እየተባለ እዚህ ደረጃ መድረስ የለበትም። ሁላችንም ለመፍትሄ መፈለግን ችግሩ የሁላችን ነው።
4: አዎ፣ ከታችም ትላልቅ ጎልማሳም የሆነም በሙሉ በርስባችን በፖለቲካ ዓለም ቢሆን መሬም ሳይቀር ያለው የእርስ በርስ የፖለቲካ ንትርክ በምታይበት ጊዜ በእውነት ምን ደረጃ ደረስን
5: እኮ እሱ ነው። አሁን ምርጫ ቀርቧል አይደል? አንዱ ፓርቲ አንዱ አካል የወጣቶች ጉዳይ አጀንዳ ነው ብሎ መነሳት አለበት።
4: ክርክር አላግባብ የሆነ እንዲያው በጣም ምን ልበልህ፣ ለወጪ ትውልድ ጥሩ ዜጋ መገንበት እንዲገነባ ነው ሁላችን ልጆቻችን የልጆቻችን ጥሩ ልጆች ጥሩ ዜጋ እንዲሆኑ ነው። እንግዲህ
5: ጥሩ ሻያው እናመሰግናለን። ለቴክኒክ ባለሙያችን ሮኒ እንዳህ እናመሰግናለን። ጠዋት ደግሞ እንገናኛለን። በጣም ነው እናመሰግን
4: ሰጠኝ ዘመነ። እሺ፣ መልካም ነው።